0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሁ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምርሾን ሄይ በአብታፍሽን ፔቫብ ሲሆን እንደ አውሮፓያን ዘመን አቆጣጠር ደግሞ ጁላይ 19 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሐምሌ 12 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒ ናኦር ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመንነን። አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
3: አመሰግናለሁ ሰጠኝ። አርስተ ዜና፣ አሜሪካ በኢራን ላይ የምታደርገው ጥቃት እንደቀጠለ ነው። የከተማ አምባጓሮ ቀስቃሽ ዱርዬዎች ፖሊስ ማደኑን እንደቀጠለ ነው። በይሁዳና ሰማሪያ መንደር ሀቫት ጊላድ በተሰኘው እሳት ቃጠሎ ተነስቶ ነበር የሚሉት የጠዋት ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። አሜሪካ በኢራን ላይ የምትወስደውን ጥቃት እንደቀጠለች ነው። የአሜሪካ የመካከለኛው የጦር ኃይል አዛዥ እንዳስታወቁትም አሁን የምንወስደው እርምጃ ባለፉት ቀናት በዮርዳኖስ ኢራን ባስወነጨፈቻቸው ሚሳይሎች ምክንያት ሁለት ወታደሮቻቸውን ማጣታቸውን በመግለጽ ለነሱም አጸፋ ምላሽ እየሰጠን ነው ሲሉ ገልጿል። በዮርዳኖስ የሚሰራጩ አንዳንድ የመገናኛ ብዙሃን መገናኛ አውታር እንዳስታወቁትም በሆርሙዝ ባህር ወሽመጥ በተለይ ደቡባዊ ክፍል አሜሪካውያን በከፍተኛ ደረጃ ጥቃት እያደረሱ ነው ሲሉ ገልጿል። ኢራን በበኩላም በኢራቅ አካባቢ ከሚገኙ ኩርዶች ላይ ጥቃት ሰንዝራለች። አርባል በተሰኙት የኩርዶች ከተማ አጠገብ በሚገኝ የአሜሪካ ኮንስለር ላይ አካባቢም አጥፍቶ ጠፊ ቀላል አውሮፕላን መከስከሱ ተገልጿል። ኢራቅ የሚገኙ አፍሮ ኢራኖች ወይም የኢራን ተደጋፊ ታጣቂዎችም በወደ አሜሪካውያን ይዞታዎች ላይ ማስወንጨፋቸውን ቀጥሏል። የከተማ አምባጓሮ ቀስቃሽ ድርጅቶችን ማደኑን ፖሊስ እንደቀጠለ ነው። ዳሩሽ የተሰኘው የከተማ ወንበዴ ቡድን አባል የሆኑ ፖሊስ በትናንት ምሽት በቁጥጥር ስር ውሏል። የእስር ጊዜውም ምርመራው እስኪፈጸም ድረስ እንዲቀጥል ፍርድ ቤቱን ጠይቀው ፍርድ ቤቱም ፈቅዶላቸዋል። ኻሊድ ኻማድ የተሰኘው የዚህ የከተማ ወንበዴዎች አባል ትናንት ምሽት ፖሊስ በጠረጠረው ጥርጣሬ በቁጥጥር ስር ውሎታል። እንደሚታወሰው ሁሉ ሰሞኑን በመላው ሀገሪቱ ጃፓኒካ በተሰኘ ምግብ ቤት ላይ የሚደርሰው የወንበዴዎች ጥቃት እርምጃ ፖሊስን አሳስቦታል። የህዝቡን ደህንነትም ስጋት ላይ የጣለ መሆኑን ፖሊስ ጨምሮ ገልጿል። እስካሁን ድረስ በእንደዚህ አይነት ክስተት የተሳተፉ የተጠረጠሩ የከተማ ወንበዴዎች ፖሊስ ወደ 5 የሚሆኑትን በቁጥጥር ስር መዋሉን ገልጿል። በይሁዳና ሰማሪያ መንደር በሚገኝ አንድ ቀበሌ ሀባት ጊላት በተሰኘው ቦታ የተቀሰቀሰው ቃጠሎ ትናንት ተነስቶ ነበር። የገንዘብ ሚኒስትር በዛለል ስሞርቲች እንዳስታወቁት በቋጠሎው የደረሰውን ጉዳት ካሳ ለመክፈል ገማች ኮሚቴ በአስቸኳይ ወደ ቦታው በመሄድ የደረሰውን ጉዳት እንዲገመግም መመሪያ ሰጥቷል። ለተጎዱት ሰዎችም በአስቸኳይ ካሳ እንዲቀበሉ ለተጎዱት እንደገና ቤቶችም እንደገና መገንባት አለባቸው ሲሉ መመሪያ አስተላልፈዋል። የክኔሴት አባል ጽቢ ስኮት እንደተናገሩትም በአስቸኳይ አጣሪ ኮሚቴ መቋቋም አለበት በማለት ጥሪ አቅርበዋል። የእሳቱ መንስኤ ምናልባት ሆን ተብሎ ቃጠሎ ለማንሳት የተደረገ እንደሆን መመርመር አለበት ሲሉም ጨምሮ አስታውቋል። ይህ በዚህ እንዳለ በዚህ ቋጠሎን በይሁዳና ሰማሪያ አስተዳዳሪ የሆኑት ዮሲ ዳጋን እንደተናገሩት ከ30 በላይ ቤቶች እንደወደሙና 100 ቤተሰቦችም አካባቢያቸውን ለቀው እንዲወጡ ተደርጓል ብሏል። ለቦታውም መሰረተ ልማት ላይ ከፍተኛ ጉዳት ደርሷል ብሏል። ሁለት የእሳት አደጋ ተከላካይ ሰራተኞችም ተጎድቷል። እንደመጀመሪያ ምርመራ ከሆነ የሳቱ መንሲ ኤም በአስፋልት አጠገብ የሚገኝ በአንድ ቦታ ላይ ግለሰቦች ሲጋራ አጭሰው በጣሉት የሲጋራ ትርኳሽ መሆኑን በማሳወቅ ሳይሆን አይቀርም ሲሉ ማሳወቃቸውን ጨምረው ገልጸዋል። ወጣቶች በአድንዛዥ እጽና በሚያሰክር መጠጥ መጠቀማቸውም ከባለፈው ዓመት ጋር ሲነጻጸር በከፍተኛ ደረጃ ማደጉ ተገለጸ። ወጣቶችን የሚያሰክር መጠጦችና አድንዛዥ መጠቀም ጨመራቸው ዓለም የተሰኘው የግብረሰናይ ድርጅት ባደረገው ጥናት አስተውቋል። ሁለት ሶስተኛ ወጣቶች በሚያሰክር መጠጦችና አድንዛዥ እጽ መጠቀማቸውን ድርጅቱ ባደረሰው በአደረገው ምርመራ ደርሶበታል። ካለፈው ዓመት ጋር ሲነጻጸል በ45% በአደንዛዥ እጽ በመጠቀማቸው ጨምሯል። ይሄም ከባለፈው ዓመት ጋር ሲነጻጸር በ19 እጅ በአደንዛዥ እጽ መጠቀማቸውን መጨመሩን ገልጿል። እንደ መስሪያ ቤቱ ከሆነ የዚህ መንስኤ ሲገለጽ ብቸኝነት፣ ድብርትና ፍርሃት እንደሆን በተደረገው ጥናት ለማወቅ ተችሏል። በሊባኖስ ወታደር መኪና በእሳት መጋየቱ ተገለጸ። በሊባኖስ ወታደር መኪና ወደ አንድ ቦታ ሲሄድ ተቀብሮ የነበረ ፈንጅ ላይ በመውጣቱ የሊባኖስ ወታደር አንድ ሲሞት ሁለት መቁሰላቸው ተገልጿል። የተቀበረው ፈንጅም የእስራኤል መከላከያ ሰራዊት የቀበረው ፈንጅ አለመሆኑና በዚህ አካባቢ መከላከያ ሰራዊት እንዳልደረሰ በመከላከያ ሰራዊት ቃል አቀባይ አስታውቀዋል። በጉብኝት ላይ የነበሩ እስራኤላውያን ጉዳት ደረሰባቸው። ሶስት እስራኤላውያን በሞንጎሊያ በአሲያ በሚገኝ በአንድ ቦታ ሲጎበኙ የነበሩ እስራኤላውያን በጉብኝት ሰዓት እስራኤላዊነታቸው መሆናቸው ታውቆ በአካባቢው የሚኖሩ የእስልምና ተከታይ ፓኪስታን ዜግነት ያላቸው እነኚህን ሶስት እስራኤል ግለሰቦች ጥፉ፣ እናንተ ደመጣጦች የፍልስጤም እንደምትመጡ የሂትለር ወታደር በማለት በገጀራ በመደብደብ ከቦታው እንዲርቁ አድርጓል። አንድ እስራኤላውያን ሲናገር በዚህ ቦታ በዚህ ክስተት የነበረ ወታደር መሆናችን ሊደርስብን ከነበረ አደጋ ራሳችን እንድንከላከል አድርጎናል ብሏል። ያ ባይሆን ሮ ግን በሕይወት አንመለስም ነበር ሲል አስታውቋል። በቻይና የሚገኘው የእስራኤል አምባሳደር ባደረገላቸው እርዳታም በሰላም ወደ ሀገራቸው ተመልሰው አንደኛው በደረሰበት ጉዳት ከሐኪም ቤት ገብቶ ሕክምና እየወሰደ ነው ተብሏል። ሞንዲያል 2026 ዓለም አቀፍ የእግር ኳስ ጨዋታ በትናንትናው ዕለት በተደረገ ጨዋታ እንግሊዝ ፈረንሳይን 6-4 በሆነ ውጤት አሸንፎታል። እንግሊዝ ይህን የ2026 ዓለም አቀፍ የእግር ኳስ ውድድር በሶስተኛ ደረጃ አጠናቋል። ዛሬ ምሽት በአርጀንቲና እና በስፔን መካከል ዋንጫውን ለማንሳት ፉክክር ይደረጋል። ምሽት 10 ሰዓት ላይ ጀምሮ በካን 11ኛው ቴሌቪዥን ጣቢያ በቀጥታ ስርጭት ይኖራል። እንድትከታተሉ ተጋብዛችኋል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ይጨምራል ይላል። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 34 ዲግሪ ሴንቲግሬድ፣ ሃይፋና አካባቢዋ 31፣ ቴላቪቭና አካባቢዋ 32፣ ቢርሼባና አካባቢዋ 37፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠይ፣ የጠዋቱ ዜና እስካሁኑ ነበር።
2: አይቸው፣ ለዜናው እናመሰግናለን። አድማጮቻችን፣ ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

የተከበራችሁ አድማጮቻችን ከዚህ ቀጥለን ዛሬ ጋዜጦች ላምባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ርዕሰ ጉዳዮች ባጭሩ እንመለከታለን። የማሪብ ጋዜጣ በፊት ገጹ በዋናነት የዘገበው በአሜሪካና ኢራን መካከል ያለው ግጭት ወደ ለየለት ቀውስ ይገባል የሚል ስጋት መኖሩን ነው። አሜሪካ በኢራን ላይ ከአንድ ሳምንት በላይ በተደጋጋሚ ጊዜ በኢራን የተለያዩ ዘቶች ላይ ጥቃት መፈጸሟን አጠናክራ ቀጥላለች። ኢራንም ባጸፋው በአካባቢ ሀገራት ላይ ጥቃቷን እየሰነዘረች ነው። ሁኔታው እየተባባሰ ሄዶ ከለየለት ቀውስ ውስጥ ይገባል የሚል ስጋት መኖሩን ጋዜጣው ዘግቧል። እስራኤል በአሜሪካ እና ኢራን መካከል ያለውን ግጭት በትኩረት እየተከታተለች ትገኛለች። እስራኤል ለሚፈጠሩ ችግሮች ሁሉ አስፈላጊውን ምላሽ ለመስጠት ተዘጋጅታለች። በአሜሪካ እና ኢራን መካከል ያለውን ግጭት ተከትሎ በአስር የሚቆጠሩ የአሜሪካ በአየር ላይ ነዳጅ የሚቀዱ አውሮፕላኖች በእስራኤል ይገኛሉ። እንዲሁም የአሜሪካ ተዋጊ አውሮፕላኖች ወደ መካከለኛው ምስራቅ በሚገኙ ሀገራት እየመጡ ነው። ይህ የሚያሳየው ሁኔታው እየተባባሰ የሚሄድ መሆኑን ነው። የእስራኤል ደህንነት ጥበቃ ባለስልጣናት እንደሚገምቱት ነገሮች በፍጥነት ወደ ጦርነት የሚቀየሩባቸው አጋጣሚዎች አሉ ብለዋል ጋዜጣው። የኢራን የበላይ መሪ ሙሽዳባ ሐሚናይ ኢራን ከአሜሪካ ጋር የደረሰችበት የመግባቢያ ስምምነት ዋጋ የለውም ብሏል። ኢራን በአሜሪካና ለራሷ ገዛ በሚያደርጉ የፋርስ ባህረ ሰላጤው ሀገራት ላይ ያጸፋ እርምጃ ወስዳለሁ እያለች እየዛተች ነው። በአንዳንድ ቦታዎችም ጥቃት ፈጽማለች። አሜሪካ በበኩሏ የኢራንን ወታደራዊ ኃይል ለማዳከምና በሆርሙዝ አካባቢ ያለውን እንቅስቃሴ ሰላማዊ ለማድረግ የጦር እርምጃዋን አጠናክራ ቀጥላለች። በአጠቃላይ በሁለቱ ሀገራት መካከል ያለው ግጭት እየተባባሰ ሄዷል። ግጭቱ ይስፋፋል የሚለው ስጋትም በጣም ጨምሯል። የእስራኤል አየር ኃይል ከመቼውም ጊዜ በበለጠ በተጠንቀቅ ላይ ይገኛል ብሏል የማሪብ ጋዜጣ። የማሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ እየለቀቀ መውጣት መጀመሩን ነው። በአሜሪካ አደራዳሪነት በእስራኤልና ሊባኖስ መካከል በተደረሰበት ስምምነት መሰረት የእስራኤል ጦር ከደቡብ ሊባኖስ ደረጃ በደረጃ መውጣት ጀምሯል። የእስራኤል ጦር ደቡብ ሊባኖስን ለቆ የወጣው ለናሙና ያክል ሲሆን የእስራኤል ጦር የለቀቀውን ቦታ የሊባኖስ መከላከያ ሰራዊት ይቆጣጠራል። እንዲህ የሚደረገው የሊባኖስ ፕሬዝዳንት ጆዜፍ አውን ወደ አሜሪካ ለስራ ጉብኝት ትላንት ሄደዋል። ከነገ ወዲያ ማክሰኞ ከፕሬዝዳንት ትራምፕ ጋር በዋሽንግተን ዲሲ ተገናኝተው ይወያያሉ። ይህን ተከትሎ እስራኤል ከሊባኖስ መውጣት መጀመሯን በይፋ አስታውቃለች ተብሎ የሚጠበቅ መሆኑን የማሪብ ጋዜጣ በዛሬ ዘገባው ተመልክቷል። ሌላው የመጪው የክኔሴት ምርጫ ሊካሄድ 3 ወራት ያክል ቀርተዋል። ከዚያ በፊት የተለያዩ ፓርቲዎች ቅድመ ዝግጅት እያደረጉ ነው። የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ናታንያሁ በፓርቲያቸው ያለ ቅድመ ምደባ ወይም ፕራይመሪስ ምርጫ የሚመደቡላቸው 8 ሰዎች የፓርቲው ቦርድ ዛሬ ይወስናል ተብሎ ይጠበቃል። ብዙ ሰዎች ያለ ውድድር መግባታቸውን አንዳንድ የሊኩድ ፓርቲ አባላት እየተቃወሙ መሆኑ ይነገራል። ዛሬ ፓርቲው ይወስናል ተብሎ ይጠበቃል። በእንዲህ እንዳለ ዲሞክራቲም የተባለው ፓርቲም ነገ የፕራይመሪስ ምርጫ ያካሄዳል ተብሏል። 112,000 የፓርቲው አባላት በመጪው ክኔሴት እንዲገቡ የሚፈልጓቸውን እጩዎች ይመርጣሉ ተብሎ ይጠበቃል። የኢዲዮት አህሮኖት ጋዜጣ ለመጪው የክኔሴት ምርጫ 100 ቀናት ቀርተዋል በሚል ርዕስ እንዳቀረበው ፓርቲዎች ዝግጅት እያደረጉ ቢሆንም 5 ዋና ዋና ጥያቄዎች አንስቷል ጋዜጣው። አንደኛው በመጪው የፓርላማ ወይም የክኔሴት ምርጫ ውጤቱ ወሳኝ ሊሆን ይችላል ወይ የሚል ሲሆን በሁኔታው ያሉትን ችግሮችን በማንሳትና የምርጫው ውጤት ምን ያክል ወሳኝ ሊሆን ይችላል የሚለውን ጥያቄ አቅርቧል። ሁለተኛው የጥቅምት 7ቱ የሽብር ጥቃት በምርጫው ላይ ምን ያክል ተጽዕኖ ሊያሳድር ይችላልን ብሎ ጠይቋል። ሶስተኛው የዘመቻ ህጉ የህግና ፍትህ ለውጡ ወይስ የደህንነት ሁኔታው ትኩረት የሚሰጠው በምርጫው ብሏል። አራተኛው ጥያቄ ለውጡን ክፍል ማን ይመራ ይሆን የሚል ነው። ጋዳይ ዘንኮት ወይስ ናፍታሊ ቤኔት አሊያስ ሁለቱ በማለት ጋዜጣው ጥያቄ አቅርቧል። አምስተኛ የቀኝ ክንፍ ትንንሽ ፓርቲዎች የመጪውን የክኔሴት ምርጫ ውጤት ሊወስኑ ይችላሉ በማለት በጉዳዩ ዝርዝር ሁኔታዎችን ጋዜጣው አቅርቧል። የኒውዮርክ ከተማ ከንቲባ ማምዳኒ ጠቅላይ ሚኒስትር ናታንያሁን በቁጥጥር ስር የሚውሉበት ሁኔታ ካለ ህጋዊ መንገዶችን እያጤኑ ነው ብለዋል።
እንደሚታወቀው ሄግ የሚገኙ ዓለም አቀፍ ወንጀል ፍርድ ቤት እስራኤል በፍልስጤማውያን ላይ የጦር ወንጀል ሰርታለች በሚል ጠቅላይ ሚኒስትር ናታንያሁና ቀድሞ መከላከያ ሚኒስትር ዮአቭ ጋላንትን በጦር ወንጀለኝነት በቁጥጥር ስር እንዲውሉ ትዕዛዝ ማስተላለፉ ይታወሳል። ይህን ተከትሎ ጠቅላይ ሚኒስትር ናታንያሁ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ በመጪው መስከረም ወር ወደ አሜሪካ ኒውዮርክ ከተማ ሲሄዱ በቁጥጥር ስር እንዲውሉ ያደርጋሉ ተብለው ማምዳኒን ለተጠየቁት ሁኔታው ከህግ ባለሙያዎች ጋር ውይይት እያደረግንበት ነው። እኔ እንደማምነው ናታንያሁ ቦታቸው ሄግ ነው። ናታንያሁ የጦር ወንጀል ሰርተዋል በማለት ተናግሯል። የኒውዮርክ ከተማ ከንቲባ ንግግር በእስራኤል ቁጣን አስከትሏል። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን ለማምዳኒ ምላሽ ሰጥተዋል። በቁጥጥር ስር መዋል ካለበት ማምዳኒ ነው። ማምዳኒ ኒውዮርክን ማስተዳደርና ጸረ ይሁዳን እንቅስቃሴን መዋጋት ሲያቅተው የእስራኤልን መሪዎች ይወነጅላል። ጠቅላይ ሚኒስትር ናታንያሁ በኩራት ወደ ኒውዮርክ ይሄዳሉ። በተባበሩት መንግስታት ድርጅት ዓመታዊ ጉባኤ የሚሳተፋሉ። እስራኤል ራሷን ከጥቃት ተከላከለች እንጂ የጦር ወንጀል አልሰራችም ብለዋል አምባሳደር ዳኒ ዳኖን። ሌላው በሰማሪያ ቀበሌ ትላንት ከፍተኛ የሆነ እሳት ቃጠሎ ተነስቶ ነበር። አባት ጊላድ በተሰኘው ቦታ በነበረው እሳት ቃጠሎ 11 ዜጎችና 2 የእሳት አደጋ ተከላካይ ሰራተኞች ጉዳት ደርሶባቸዋል። 15 ቤቶች ደግሞ ተቃጥለዋል። እንዲሁም አንድ ጋራጅና መጋዘን መቃጠላቸውን ጋዜጦች ዘግበዋል። የኢትዮ ታህሮኑት ጋዜጣ የኢራንና አሜሪካን ግጭት ዘግቧል። ኢራን በአካባቢው ሀገራት ተኩሳለች። በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር በፈጸመችው ጥቃት 2 የአሜሪካ ወታደሮች ተገድለዋል። አሜሪካም ለዚህ ጥቃት ከባድ ያጸፋ መልስ ሰጥታለች። እስራኤል ሁኔታውን በትኩረት እየተከታተለች ነው። ኢራናውያን ከአሜሪካ ጋር የተፈራረምነው የመግባቢያ ሰነድ ውድቅ ሆኗል። የኢራን የበላይ መሪ ሙጅታባ አሚናዬ ኢራናውያን ከአሜሪካ የማይዘነጉት የጠላትነት ድርጊት አለ፣ ይህን ማስታወስ አለባቸው በማለት አስጠንቅቋል። በአጠቃላይ አሁን ባለው የኢራንና አሜሪካ ግጭት በአካባቢው የሚሆነውን ለመገመት አስቸጋሪ እንደሆነ ተገልጿል። እስራኤል ራሷን ለማንኛውም ነገር ዝግጁ አድርጋ በንቃት እየተከታተለች መሆኑን የኢትዮ ታህሮኑት ጋዜጣም በዛሬ ዘገባው ተመልክቷል። የኢትዮ ታህሮኑት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የ2026 ዓ.ም የዓለም ዋንጫ ፍጻሜ ዛሬ ምሽት የሚካሄድ መሆኑን ነው። ዛሬ ምሽት ዓለም ፊቱን ወደ አሜሪካ በማዞር የፍጻሜውን ጨዋታ ይመለከታል። ለዋንጫ ሽሚያ ያለፉት ስፔንና አርጀንቲና ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ትላንት ሌሊት በነበረው የደረጃ ጨዋታ እንግሊዝ ፈረንሳይን 6-4 በማሸነፍ 3ኛ ደረጃን ይዛ አጠናቃለች። ፈረንሳዊው አጥቂ ኪሊያን ኤምባፔ 10 ጎሎችን በማስገባት የኮከብ ጎል አግቢነቱን እየመራ ይገኛል። አርጀንቲናዊ ሊዮኔል ሜሲ 8 ጎሎችን ያስገባ መሆኑ ይታወቃል። ዛሬ ምሽት ተጨማሪ ጎሎችን ካስገባ ኤምባፔን እኩል የሚሆንበት አሊያም የሚበልጥበት ሁኔታ ይኖራል። የሀሪጽ ጋዜጣም የኢራንና አሜሪካን ግጭት ዘግቧል። እስራኤልም ሳትወድ በግድ ወደ ጦርነቱ ልትገባ የምትችልበት ሁኔታ ሊኖር ይችላል ብሏል ጋዜጣው። እስራኤል ወደ ጦርነቱ ልትገባ የምትችለው አንደኛው ባለው ወቅታዊ ሁኔታ ሲሆን፣ ሌላኛው ደግሞ በፖለቲካ ምክንያት ሊሆን ይችላል ብሏል ሀሪጽ። የሀሪጽ ጋዜጣ የሻባክ ድርጅት ኃላፊ ዳቪድ ዚኒ በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ የሚያልፉ ዜጎችን የሚቀርጸውን በካሜራ ያለውን ፎቶግራፍ ድርጅታቸው በነጻነት ገብቶ ሁኔታዎችን የሚከታተልበት ሁኔታ እንዲኖር ጠይቀዋል። ይህን ጥያቄ ያቀረቡት የህግ ማዕቀፍ ሳይኖር መሆኑን የሀሪጽ ጋዜጣ ዘግቧል። በህጉ መሰረት በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በካሜራ የሚነሱ ዜጎችን ፎቶዎች በ90 ቀናት ውስጥ ድርጅቱ እንዲያጠፋ ህጉ ያስገድዳል ብሏል ሀሪጽ። ሌላው በብሪታንያ አዲስ ጠቅላይ ሚኒስትር ሊሾሙ ነው። የማንቸስተር ከተማ ከንቲባ ሆነው ያስተዳደሩት በርንሃም ጠቅላይ ሚኒስትር ይሆናሉ። በሀገሪቱ ያለው የተወሳሰበ የፖለቲካና ኢኮኖሚ ችግር ብዙ ፈተና ይሆንባቸዋል ብሏል የሀሪጽ ጋዜጣ። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን እንግዲህ በድጋሚ እንደምናደራችሁ አሁን ወጣ ዘገባ የምናቀርበት ሰዓት ነው። አይቼው እንደምናደር ግን ተኝተሃል?
1: ያው አንተ እንደተኛ ሆነም ተኝቻለሁ።
0: ስንት ሰዓት
1: ጨዋታው የጀመረው? በሁለት ሰዓት ተኩል ከሌሊቱ ግን ወደ አሁን የተነሳሁት።
0: ተመሳሳይ ነው እንግዲህ ያው ጨዋታው ነበረ። ወዳላ እንመለስበታለን። ቀላል አይደለም። ሲያዝናናን የቆየ ወደ 38 ቀናት የቆየ ጨዋታ ነው። ከዛሬ ጋር እንግዲህ ሊያልቅ መሆኑ ትንሽ እንግዲህ እግር ኳሱን ለሚወድ ሰው ቅርቅር ይላል።
1: አዎ ነው ቅር ይላል። መናፍስ
0: ነገር ግን አለ። አሁን እንግዲህ ክለቦች ጨዋታ በጣም ስለሚጀምር
1: ማን እንደሞ እንደያል።
0: አዎ ጥሩ። ወደኋላ እንመለስበታለን። እንግዲህ በእስራኤል እና ሊባኖስ መካከል በተደረሰበት ስምምነት ከደቡብ ሊባኖስ የእስራኤል መከላከያ ሰራዊት የሚወጣበት ሁኔታ እንዳለ የተነገረ ነው። የሊባኖሱ ፕሬዝዳንት ጆሴፍ አውንም አሜሪካ ይገኛሉ፣ ከፕሬዝዳንት ትራምፕ ጋርም ይገናኛሉ ተብሎ ይጠበቃልና ይህ ሁኔታ እንዴት ነው? ምን ያክል እስራኤል ብትተማመን ነው ልታስወጣ የምትችለው ወታደሮቿን እዛ አካባቢ?
1: አመሰግናለሁ ሰጠይ። ይሄ ሁኔታ እንግዲህ እንደጠቀስከው አንተ የሊባኖስ ፕሬዚዳንት ጆዜፍ ጉን ወደ አሜሪካ ከማምራታቸው በፊት እና ከማቅናታቸው በፊት እና ከእስራኤል ጋር የተጀመረውን ድርድር ከመቀጠላቸው በፊት አንድ መስፈርት ያስቀመጡት አለ። እሱም የእስራኤል መከላከያ ሰራዊት በቁጥጥሩ ስር ያዋላቸውን የደቡብ ሊባኖስ ቦታዎች ሙሉ በሙሉ ለቆ እንዲወጣበት ወይም ለቆ የሚወጣበትን የጊዜ ገደብ ይንሰጠኝ ከወዲሁ በማለት የጠየቁበት ጥያቄ ነበር። ይሄ በተደረገው ስምምነት መሰረት እንደ ሙከራ ተደርጎ የተወሰኑ ቦታዎችን ለቆ ለማውጣት መከላከያ የወሰነበት ሁኔታ አለ። ያም ቦታ ሙሉ በሙሉ እስራኤል ለቃ በመትወጣበት በተለይ አሁን ሁለት ቦታዎችን ለቆ እንደሚወጣ ስምምነት ላይ ተደርሷል። በእነዚህ ቦታዎች ላይ የሊባኖስ ወታደር የሚጠበቅበት ወይም እስራኤል ወታደር ሊያደርገው የነበረው እነሱ እንዲያደርጉ እንዲያከናውኑ የታቀደበት የተስማሙበት ሁኔታ ነው። ያ ምንድን ነው? እስራኤል መከላከያ ሰራዊት ለቆ ከሚወጣቸው ከእነዚህ ሁለት ቦታዎች ውስጥ የደቡብ ሊባኖስ ወታደሮች በመምጣት ቦታውን በመቆጣጠር አንደኛ በቦታው ያሉትን በዛ አካባቢ ያሉትን ጸረ እስራኤል እንቅስቃሴዎችን መቅረፍ በማከታተልም ቤት ለቤት ለበበል እንግዲህ ቤት ለቤት በመዞር በመግባት በመሄድ የሂዝቡላ ሽብርተኛ ያከማቸውን መሳሪያ መሰብሰብ። ይሄ ማለት እንግዲህ ሂዝቡላን መሳሪያውን ማስፈታት ማለት ነው። ይሄን ያደርጋል ወይ? ይሄን የማድረግ አቅም አለ ወይ? አሁን ለዚህ ነው እንግዲህ ሁለት ቦታዎችን ለቆ በመውጣት እንደ ሙከራ ተደርጎ የሚታይበት።
0: ሙከራ ለምናሙና ነው የተባለ። አሁን ለናሙና የሚባሉ ምን ያክል ዋጋ የሚያስከፍል ሊሆን አይችልም ወይ ነው? አንዳንድ ጊዜ
1: ምን አለ መሰለህ፣ እዚህ ጋ ህልም ተፈርቶ እንቅልፍ ሳይተኛ አይታደርም የሚባል አባባል አለ። ገና የደቡብ ሊባኖስ ወታደር አቅም እንደሌለው የታወቀ ነው። ብለዚህም ነው እንግዲህ ባለፈውም እኛም ዘግበነው አለኝ አንዳንድ አሜሪካኖች እንዲሁም ባልሳሳት የሆላንድ መሰለኝ ወታደሮቻቸውን በመላክ ለመጠናከር ለማሰልጠን ቃል የገቡበት ሁኔታም አለ። አዎ የሊባኖስ ወታደር ከሂዝቡላ ጋር በሚነጻጸርበት ሰዓት እጅግ በጣም ኋላ ቀር የሆነ ወታደር ነው ያላት፣ ጦር ነው ያላት። ቢሆንም ግን ስምምነት ካለ ዞሮ ዞሮ እነኚህ የሊባኖስ ወታደሮችና ሂዝቡላዎችም አንድ ቤተሰብ ናቸው። በአንድ ቤተሰብ ስለሆኑ እንግዲህ ሺም ናቸው፣ የሺም ሃይማኖት ተከታይ ናቸው። የእስልምና ሃይማኖት ተከታይ ሆኑ ለዘርፍ እንዳለው ስኒና ሺም ይባላለው። እነሱም እንግዲህ አብዛኛዎቹ ወደ ሰባብ እጅ የሚሆኑት የደቡብ ሊባኖስ ወታደሮችም የዚህ የሺ ሃይማኖት ተከታዮች ነቻ፣ ያጎት ልጆች ናቸው ማለት ይቻላል እዚህ ላይ። እና በምን አይነት ሁኔታ ነው
0: እንግዲህ በመከላከያ ሰራዊት የተለያዩ እምነት ተከታዮች ሊሆኑ ይችላሉ፣ ግን ሊባኖስ የመንግስት አወቃቀር በተለይ በላይ ካሉ ስልጣኖች ላይ ክፍፍል አለ። እርግጥ አሁን እንዳልከው ግን በወታደሩ ዙሪያ ሁሉም የሀገሪቱ ህዝብ የሚያገለግልበት ሁኔታ ነው ያለ። አሁን ትልቁ ችግር ይህንን የእስራኤል መከላከያ ሰራዊት ያጸዳውን ለቆ ሲወጣ ሂዝበላ ቢቆጣጠረውስ ነው።
1: ለዚህ እኮ ነው እንደ ሙከራ ተደርጎ እነኝ በሁለት ቦታዎች ላይ መከላከያ ለቆ የሚወጣው። እንደሚታወሰው ሁሉ አሁን ቀደም ሲል የተናገርከው ነገር ትክክል ነው። ነገር ግን ማን ነው በአሁኑ ሰዓት ሊባኖስን እያስተዳደረ ያለው? የትኛው የጦር ክፍል ነው? ሂዝቡላህም ደፈለጎ የሚያሽከረክር ያለው አይደለምና በአካባቢው ፓርላማው ስገብቶም የራሱ ተወካይ አይደል እንደፈለጎ የሚያደርግ ያለው እንደፈለገ በሱ መስሎ የማይታየውን ጠቅላይ ሚኒስተር ኮ የገደለ ነው። ስለዚህ በአሁኑ ሰዓት የመከላከያ የደቡብ ሊባኖስ ወታደር ወይም ጦር ኃይላት ይባላል እንጂ ለስሙ ካልሆነ መስተቀር ምንም ፋይዳ የሚሰጥ ወታደር
0: አንድ ነገር መዘንጋት የሌለበት ነገር ሂዝበላ የእስራኤል መከላከያ ሰራዊት እንኳን መገዳደር የሚችል አቅም አለው። እንደው ዝም ብለን ላይላዩን ብናወራው ያለውን ውጤት በፊት የነበረውን በጦርነት የምናየው ነውና ይዝበላ ምንም እንኳን የሽብር ድርጅት ሽብርተኛ ድርጅት ቢሆንም ግን ኃይል አለው። ከኢራን በሚያገኘው ድሮን የተለያዩ ሚሳኤሎች የተለያዩ ሮኬቶች አሉና አሁን የሊባኖስ መከላከያ ሰራዊት ምን ያክል አቅም ይኖራል የሚለው ነው እንጂ ጥሩ ነው፣ ስምምነት ጥሩ ነው። እንደዚህ እስኪ የተጀመረ እንየው ሙከራው ጥሩ ነው።
1: እሱ ጥሩ ነው ግን እንዳልከው ሂዝቡላ አዎ በአንድ ከመጀመሪያው ሲቋቋም ጸረ እስራኤል እንቅስቃሴ የሚወስድ የኢራን ቡችላ እንደሆነ ሁላችንም እናውቀው ነው። አዎ ከኢራን በሶሪያም በኢራቅም በተለያዩ ቦታዎች የተለያዩ ዘመናዊና ትላልቅ ባላስቲክ ሚሳኤሎች ሙሉ የደረሰው ነው። አቅሙ ምን እንደሆነ አይተናል ተመልክተናል። ሆኖም ግን የእስራኤል መከላከያ ሰራዊትም አይቀጡ ቅጣት ቀጥቷል። አዎ አሁንም ኃይል ቢኖረውም ግን ጥቅም 7/2023 በፊት የነበረው ኃይል እንደሌለው ይሄ ከባለ ካላፊውም የነበረው ከናስራላ ጀምሮ የተወገዱት የተወገዱት ማየት ይችላል። ዞሮ ዞሮ ግን የሊባኖስ ወታደር ይሄን የማድረግ አቅም አለው ወይ ሁላችንም ቆይተን የምናየው ጉዳይ ይሆናል።
0: አዎ
1: የአሜሪካና እስራኤልን መካከል በአሜሪካና በእስራኤል መካከል በሊ ቅርታ በኢራን መካከል ያው ግጭቱ እንደቀጠለ ነው። ኢራንም ለሰባተኛ ጊዜ መሰል ባልሳሳት አሜሪካ በተከታታይ ኢራን እየተጠቀጠች ያለችው ይህን እንዴት ታየዋለህ? ምናልባት ወደኛስ የሚገቡበት ወይም ወደኛስ የምንደርስበት ሳትፍ ነገሩ ሊመጣ ይችላል? ለምካከለኛው ምስራቅስ ምን ተጽዕኖ ሊያሳድር ይችላል?
0: ምንም የሚታመን ነገር የለም። አሁን ትራምፕ ምንድነው የሚፈልጉ የሚለው ትልቁ ጥያቄ ነው። ግን አሁን ከምናየው ከዘገባዎች ከሚወጡ ነገሮች እንደምንመለከተው ግጭቱ ቀጥሏል። እንግዲህ አሜሪካ ወታደሮች በዮርዳኖስ ተገድለውባታል፣ እሷም እርምጃ እየወሰደች ነው። ብዙ ብዙ ነገሮች አሉ። አሜሪካ በተለይ በተጠናከረ ሁኔታ ነው አሁን እርምጃ እየወሰደች ያለው። እንዲያውም በአንድ በኩል የሚያስመሰግን ነው። በፊት በቃላት ብቻ የነበረው የትራምፕ ዛቻ አሁን ወደ ተግባር ተለውጧልና በወታደራዊ ኃይል ኢራንን ማንበርከክ የፈለጉ ነው የሚመስል። ለጊዜው እየተዋጣላቸው ነው። እንግዲህ ሆርሙዝን የባህር ወሽመጥ በተለይ እንግዲህ የሆርሙዝ የባህር ወሽመጥ በሁለቱ ሀገራት የሚመሩት ነው፣ ኢራንና ኦማን። የኦማኑን አካባቢ አሜሪካ ነጻ አድርጋ በዛ አካባቢ መርከቦች እንዲያልፉ ትፈልጋለች። ኢራን ደግሞ ያ ከሆነ ልትገለል ስለምትችል ኦማንና እኔ ነው የምናስተዳድረው ነው ትልቁ ጸባቸውና ይህ ሁኔታ እየተባባሰ ከሄደ እኛም ሳናስበው ወደ ጦርነቱ የምንገባበት ሁኔታ ሊኖር እንደሚችል የእስራኤል ደህንነት ጥበቃ ባለስልጣናት እየገለጹ ያሉበት ሁኔታን አይተናል። የአሜሪካ አየር ላይ ነዳጅ የሚቀዱ አውሮፕላኖችን በብዛት እዚህ ይገኛሉ። በመካከለኛው ምስራቅም አሜሪካ ተዋጊ አውሮፕላኖችን እያመጣች ነው ይላል። እንግዲህ ሁኔታው በፍጥነት የሚቀየርበት ሁኔታ ሊኖር ስለሚችል እስራኤልም አስፈላጊውን ዝግጅት እያደረገች ነው ያለ። እንግዲህ ያው የሚሆነውን መጠባበቅ ነው። የምትጨምረው ካለ
1: ያልከው ነገር በእርግጥ ትክክል ነው። ግን አንዳንዴ ምንድን ነው ብዙ ብቻ አባባሎች አሉ የኛ ትላልቅ ሰዎች የሚሉትኝ እንደዛና አባሎች አንዳንዴ ያው ለዚህም የሚመቹ ነው፣ አንዳንዴ የማይመቹ ናቸው። እንዴት ነው መናገሩ ትንሽ ይከብዳል። ያን እንደምሳሌ አድርጊ መሰለኝ። ዋናው ነገር እዚህ ላይ አሜሪካ አንድ ያልገባት ነገር ያለ መስሎ ይታየኛል። በተለይ ፕሬዚዳንት ዶናልድ ትራምፕ እንደኔ አመለካከት ኢራን ውስጥ ኢራንን በድርድር ማቸነፍ እንደማይቻል፣ ኢራን በድርድር ኃይለኛ እንደሆኑ የታወቁ እንደሆነ የታወቀ ነው። እንዲያውም አሜሪካኖች ከኢራኖች ተምረዋል ይባላል። ኢራን በቀጥታ የምትፈልገው ነገር በአሁኑ ሰዓት ወደ ጦርነቱ ሙሉ በሙሉ እንድንገባ ነው። አሜሪካ ግን ትንሽ ለዚህ ዙሪያ የሰጋች መስሎ ይታያል። እኔ ለምንድን ነው ስጋቷ እንዲህ ነው ብሎ መናገር ያቅታል። ምክንያቱም ተመልከት እንግዲህ ባልሳሳት በዚህ ጦርነት ውስጥ ቢያንስ እስከ ትናንትና ጋር 17 የአሜሪካን ወታደሮች ተገለዋል። ትናንትም እንግዲህ በዮርዳኖስ በሚገኙ በአሜሪካ የጦር ካምፕ ላይ የሚደርሰውን ጥቃት እያየን ነው። በፋርስ ባህረ ሰላጤ ያሉ ሀገራት የአሜሪካ ጦር ካምፕ ላይ እንደፈለገችው ኢራን እየተኮሰችው ያስወነጨፈች ነው የደበደበች ነው። ለዛም ነው አንተ ቀደም ሲል ተናገርከው የጦር ተዋጊ አውሮፕላኖችም ይሄ ነዳጅ የሚቀዱት አውሮፕላኖችም ከመካከለኛው ምስራቅ ወይ ከፋርስ ባህረ ሰላጤው እየተነሱ እየመጡ እዚህ ምክንያቱም ከእስራኤል ውስጥ የሚያርፉት እስራኤል ውስጥ የበለጠ ደህንነት ስላለ ነው። ለምንድን ነው ይቅርታ ለምንድን ነው ኢራን ወደ እንግዲህ የጎረቤት ሀገራችን እስከ ዮርዳኖስ ድረስ ማስወንጨፍ ጀምረዋል? ያስወነጨፉ ነው። ለዛም ሁለት ወታደሮች የአሜሪካን ወታደሮች የተገደሉት አንዱ እንደው መዳረሻው የጠፋ አለ። ያ የሆነበት ምክንያት ምንድን ነው? መዳረሻው የጠፋ ማለት ተጠለፈ የደረሰ አንድ ነው። ሁለተኛ ለምን እስራኤልን አትነካም? ይሄ ነገር የሚሆነው ምንድን ነው? እስራኤልን ትንሽ የሰጋች መስሎ ይታያል እዚህ ላይ። ኢራን እስራኤልን የሰጋች መስሎ ይታያል እዚህ ላይ። እና ይህን ስንመለከተው ዶናልድ ትራምፕ ምን እንደሚጠብቁ አይታወቅም። አብዛኛው እንደሚነገረው አሁን ይህ ቀደም ሲል ገባ ነው የሞንዲያል ጨዋታ፣ የእግር ኳስ ጨዋታ ዛሬ ይፈጸማል። ከዛ በኋላ ምናልባት ኃይላቸውን አጠናክረው ወደ ለየለት ጦርነት ይገባሉ የሚባል ነገር። አንድ ነገር ግን ሊገባን የሚገባ ኢራንን በኃይል ካልሆነ በስተቀር በምንም ተአምር ማቸነፍ አይቻለም።
0: ጥሩ ኃይልም ደግሞ ሙሉ በሙሉ ሊሰራ የማይችልበት ሁኔታ አለ። ለማንኛውም
1: አንደኛ ምናል ኃይልም ይጠቀምናል ምናል ለምሳሌ እዚህ ጋር በኃይል ትጠቀምና ወደ ድርድር ትመጣለህ። እዚህ ላይ እኮ አሁን አሜሪካኖች እንደኔ አመለካከት ትልቅ ያደረጉት ስህተት ወደ በኃይል እየተጠቀሙ በነበረበት ሰዓት የተኩስ አቁም ስምምነት ላይ መሄድ አልነበረባቸውም። በዛ በተኩስ አቁም ስምምነት ላይ ሲሄዱ አሜሪካ የበታች ኢራን የበላይ ሆኖ ይቀርቡበት
0: ያንን ለማስተካከል ይመስለኛል አሁን አሜሪካ እርምጃ እየወሰደች ያለው። ለማንኛውም እናያለን እንግዲህ ምንድነው ወርጭም ከሆነ ይጠፋል ሽልም ከሆነ ይገፋል ነውና የአሜሪካ ፍላጎት ምን እንደሆነ እናያለን። ለወደፊት እንግዲህ ቀጣይ ቀናት የሚወስኑት ይሆናል። ሌላው በእስራኤል የወጣቶች አልኮልና ደንዛዥ እጽ መውሰድ መጨመሩ ኤልኤም የተሰኘው አሞታ ወይም ድርጅት የገለጸበት ሁኔታ አለና እንዴት ታየዋለ?
1: የሚገርመው ነገር ይሄ ኤልኤም የተባለው ድርጅት እኔ ወታደር ቤት ልጨርስ ግማሽ ዓመት ሶስት ወር ምናምን ሲቀረኝ
0: በስንት በ1990
1: በ2000 ነው ስጨርስ ወደዚህ ድርጅት የተቋቋመ አዲስ ነበርና ከመከላከያ ሰራዊት ነኝ ተመድቤ በዚህ ሳገለግል ቆይቻለሁኝና አቋቋለሁ ይሄን ኤልኤም የሚሉን በተለይ ሮቦት ክራት ሞሽው ውስጥ ሉድ ራምሌ ገደራ እንደዛንት እንቅስቃሴዎች ከነበረባቸው سننቀሳቀስ ነበር ዛ አካባቢና ሪሾለጽዮንም ከመዋን እንንቀሳቀስ ነበር። ያን እናደርገው የነበረው ነገር ምንድነው? እንደዚህ አደንዛች እጽ ባልኮል ምክንያት በተለያዩ ሁኔታዎች ከቤተሰብ የተፈናቀሉም ከትምህርት ገበታቸው ተፈናቀሉትን ያገኘን እነሱን ያነጋገርን በበነገታው ጧት እንግዲህ ለሊት ነበር ስራችን እናደርገው ምክንያቱም እነሱ አሉበት የሚባል ቦታ መሄድ መፈተሽ የተቻለን ያህል እርዳታ መስጠት በበነገታውም ትምህርት ቤት ድረስ አብረን በመሄድ ወደ ትምህርት ቤት ገበታቸው ተመልሰው እንዲገቡ እናደርግበት የነበረ ክስተት ነው። ይሄ አሙታ አሁን ያወጣው ነገር ምንድነው? እጅግ በጣም የሚያሳስን እያንዳንዳችን ቤታችን ውስጣችን ልንፈትሽ የምንችል ነው። ከባለፈው ዓመት ጋር ሲነጻጸር ባደንዛጭ እጽና ባልኮል የሚጠቀሙ ወጣቶች ከጊዜ ወደ ጊዜ እየጨመረ መጣ ነው። ይሄ ምንድነው? ፍርሃት አለባቸው፣ ድንጋጤ አለባቸው፣ ብዙ የሚያስቸግር የእውቀት እጥረትም አለባቸው። ይሄ ሁሉ የሚያሳየው ምንድነው? በአሁኑ ሰዓት በተለይ ዘመን አመጡሽ ነኝ ቲክቶክ ሌሎች የመገናኛ መረቦች ልጆችን ከቤተሰብ ጋር ደግሞ የበለጠ ያራቀ እየመጣ ነው። ማንንም ቤተሰብ ያንዳንዱ ቤተሰብ ባሁኑ ሰዓት እኔ እንጃ ምናልባት ምግብ እየበላን እንኳን ቁጭ ብለን ከቤተሰብ ጋር የምንዋይበት ጊዜ አይደለም ያለው። ሁሉም የራሱን ስልክ ይዞ ቁጭ ነው የሚለው። ሁሉም የራሱን ነን ወይ በቲክቶክ ይቀመጣል ወይ በዋትስአፕ ይቀመጣል ወይ በፌስቡክ ባንድ ቁጭ ብሎ የማየት እንጂ የቤተሰብ ውይይት ከቤተሰብ ጋር መነጋገር ልጆችን መነጋገር እንደዚህ አይነቱ ነገር ከጊዜ ወደ ጊዜ እየመነመነ እየተረሳ እየመጣ ነው። ይሄ ደግሞ ልጆች አብዛኛው ጊዜ ብቸኝነት በሚሰማቸው ሰዓት ከቤት ውስጥ የሚያጡት ነገር ምናልባት እኛ ቤተሰብ ልጆችን ስላበላናቸው ስላጠጣናቸው ብቻ እነሱ ጥሩ ኑሮ የሚኖሩ ይመስላል። አይደለም መናገር መወያየት የት ውሎ መጣ የት አመሸ ከምን ነው መሄድ ወዴት ነው የሚመጣ እነዚህን ነገሮች መወያየት ያስፈልጋል። ትምህርት ቤት መሄድ መጠየቅ ያው የሚፈልገውን ነገር በጣም ፊርማ ያላቸውን ጫማ ስለገዛንላቸው የሚፈልገውን ይሄ ዘመን አመጡሽ ስማርት ቴሌፎን ወይም የተለያዩ ቀፎችን እየገዛን በሰጠናቸው ቁጥር ልጆችን ከኛ እያራቅናቸው እንጂ እነሱን እየጠቀምናቸው አይደለም። ለዚህ እጥረት ነው ልጆች መጨረሻ ላይ ቀስ በቀስ ወደ አልኮል ወደ አደንዛዥ እጽ የሚሄዱት የሚመሩበት። ስለዚህ ይሄ የሚናገር አሁን 45 እጅ ከባለፈው አመት ሲነጻጸር በአልኮል የተጠቀሙ ወጣቶች እንዳሉ በ19 እጅ ድግሞ ሲጨምር አደንዛዥ እጽ የተጠቀሙ ወጣቶች አሉ። ይሄ እንግዲህ ወጣቶች እንድን ከ10 ቤቶች ያሉት ናቸው እንጂ ከ18 አመት በላይ የሆኑ አይደሉም። ከዛ በታች ያለውናና ይሄ ነገር በእውነት ሊታሰብበት የሚገባ ነው። ያንዳንዳችን ልንወያይበትም ገባ ጉዳይ ነውና በእውነት ትኩረት ሊሰጠው ይገባል። ያንተ መልካታ በዚህም ይመስላል።
0: አዎ እንግዲህ ትኩረት መሰጠት አለበት። በጣም ሁሉም እንቅስቃሴ ማድረግ ያለበት ነው። ሁሉም የህብረተሰብ ክፍልኛም በዚህ ዙሪያ በጣም ባለሙያዎችን ማቅረብ ያለብን ነው። እንግዲህ ቀላል አይደለም፣ የወጣቱ ሁኔታ እናውቀዋለን። ስለዚህ እንግዲህ ሁላችንም መከታተል ነው ያለብን።
1: እግር ኳሱን ላንተ ሰጥቻለሁ። እኔ ሞንዴ ያለ እግር ኳስ ጨዋታ ስለማልወድ አንተ ተመልከተው
0: ስለማትወድ ጥሩ። እንግዲህ ምን ቢቃጠሩ ደረሰ ቀኑ። እስኪ ታስታውስክ? እንደው አርጅታ አለ ነገሩ። ታስታውስክ ስንተኛው ጨዋታ ይሆናል አሁን የፍጻሜው?
1: ማለት
0: ስንተኛ ጨዋታ ነው አሁን ከያለም ዋንጫ ከጀመረ አንስቶ እስካሁን ድረስ? ዛሬ ማታ የሚደረገው ስንተኛ ጨዋታ?
1: ይሄን እኮ ላንተ ሰጥቻለሁ አላልኩም? ከመጀመሪያው እኮ አንተ ስለምትከታተሉ ላንተ ሰጥቻለሁ።
0: 48 ሀገራት 104 ጨዋታዎችን ያደርጋሉ ብለን ነበር። አሁን
1: 23ኛው ሊሆን ነው። አሁን
0: 104ኛው
1: የእግር ኳስ ጨዋታ።
0: አዎ እና 48 ሀገራት የተሳተፉበት ብዙ የተደነቀ ነው። ዛሬ እንግዲህ 10 ሰዓት ጀምሮ የሚደረግ ነው። በኒው ጀርሲ አካባቢ በሚገኘው ሜትላይፍ ስታዲየም ነው የሚደረግ የፍጻሜው ጨዋታ። በጣም በጉጉት እየተጠበቀ ነው። የትላንትናው እንግዲህ ያው አይተናል። ለሊት እንቅልፍ የነሳን የፈረንሳይ እና እንግሊዝ፣ በእውነት እንግሊዞች ደህና እንቅስቃሴ የነበረው። በሁለተኛው አጋማሽ ላይ ደግሞ ፈረንሳዮችም ጥሩ እንቅስቃሴ አድርገው ነበር። ጥሩ ነው እንግዲህ የኮከብ ጎል አግቢነቱን ኤምባፔ እየመራ ነው።
1: 10 አደረገው አይደል? አዎ ዛሬ ማታ እንግዲህ እናያለን።
0: ሜሲ ዛሬ ማታ ከጨመረ ጥሩ ነው። በዚህ ዝግጅት ብዙ ለውጦች ይደረጋሉ ተብሎ ሲወራ ነበር። የረፍቱ ጊዜ ሊጨምር ይችላል ተብሎ ነበር። ፊፋ እንዳስታወቀው 17 ደቂቃ ነው የሚሆን፣ በፊት 15 የሚሆነው እስከ 30 ደቂቃ ረፍት ይሆናል ተብሎ ነበር። በመሃል አሁን እንደተነገረው 17 ደቂቃ ነው። እንግዲህ ማታ ደግሞ ለውጥ ካለ እናያለን። ሌላው በዝግጅቱ ሻኪራ፣ ማዶና፣ ጀስቲን ቢበር ሙዚቃ ያቀርባሉ። በጣም ለየት ባለ ሁኔታ ነው እንግዲህ ዝግጅት የምትደረግ ማታ ያው ምናየው ነው። እስኪ እንደው ግምታችን እንግለጽ። የእኔ ግምቶች ብዙዎች አልተሳኩም። ማን ዋንጫውን ሊወስድ ይችላል?
1: ለምን ትጠይቀኛል እንደዚህ አይነት ጥያቄ? ተነጋግረን የለም ከአሁን በፊት አርጀንቲና ነው ብያለሁ እኮ እኔ ከመጀመሪያው።
0: ጥሩ እንግዲህ አርጀንቲና ብላል፣ እኔ ደግሞ ስፔን ብያለሁ።
1: ለምን?
0: ስፔኖች አሁን ፈረንሳዮችን ካየውበት ሁኔታ በዛ መልኩ ከተጫወቱ ምናልባት ለአርጀንቲና ትንሽ ሊከብድ ሊችል ይችላል። ግን አሁን የአርጀንቲናዎች ደስ ከሚለው ታጋዮች ናቸው። በጣም በጣም ጎል ሲገባባቸው ተስፋ ይቆርጡ። ሜሲ ያጠናክራቸዋል። እስከ መጨረሻው ሰከንድ ድረስ ነው ያንን ተቃራኒ ቡድንን ያዳክሙታል። እና አይታወቅም፣ እንደው እንዲሁ ለግምት ያክል ነው እንጂ ሁለቱም ጠንካራ ቡድኖች ናቸው። ያው እንግዲህ እንደሚታወቀው እነዚህ የስፔን ተጫዋቾች ሜሲን እያዩ
1: ናቸው። ለዚህ ነው
0: ያማል እኮ ያማል። እንደውም ከ19 ዓመት በፊት ራሱ ሜሲ አይተሃል፣ በሆነ ሳፋ ነገር ገላውን ሲያጥብ በሆነ ድርጅት ላይ እና ታምር ተብሎ መነጋገሪያ ነበረ። እና እሱን እያዩ ያደጉ ናቸው።
1: እዚህ ላይ አሁን እኔ አርጀንቲና ትወስዳለች ብዬ የሚያሰብኩበት የማስበት ምክንያት ምንድን ነው? አንዳንዴ አዎ ስፔኖች ጥሩ አቋም አላቸው፣ ሁሉም ልጆች ናቸው። እንዲያውም የኔ የሚደግፈው ቡድን አብዛኛውን ተጫዋቹ በብሔራዊ ቡድን የተካተቱ ናቸው። እንግዲህ የባርሴሎና ማለት ነው እንግዲህ እስከተወሰነ ጊዜ ድረስ።
0: አሁን ግን ሪያል ማድሪድም አሉበት።
1: አይ እንደ ባርሴሎና የሆነ የባርሴሎና ናቸው አብዛኛዎች ያሉት። ዞሮ ዞሮ ላይ የፈለኩ ነበር ምንድን ነው ልምድ ይጠይቃል። በዚህ ጨዋታ ላይ አንተ ጥሩ ኮከብ ተጫዋች ስለሆንክ ብቻ አይደለም ልምድ ይጠይቃል ያለህ አቋም። አይተናል አርጀንቲና ከሁለት ጊዜ በላይ አለቀ በተባለ ሰዓት ውስጥ ተቸነፈች በተባለ ሰዓት ውስጥ ያው ከግብጽ ጋር የነበረን ጨዋታ እናስተውሳለን። አሁንም ከእንግሊዝ ጋር የነበረን ጨዋታ ሙሉ እናስተውሳለንና የመጨረሻ ይሄን እየገለበጡ የመጡበት ሁኔታ አለና ያም ያሳየው ምንድነው ልምድም ይባል ነገር አለና ምናልባት በዚህ በኩል አርጀንቲናዎች ሊበሉ ይችላሉ ያስባለው። ዞሮ ዞሮ ግን ጥሩ ጨዋታ እና እንደመተመልካች ጥሩ ጨዋታ እና ያለን በጣም አመርቂ ጨዋታ ይሆናል ተብሎ ይተበካል።
0: እዚህ ሌላ ታሪክም የሚሰራበት አጋጣሚ ሊፈጠር ስለሚችል እና ይሆናል ጥሩ ነው። እንግዲህ ለማንኛውም ያለፉት አርጀንቲናዎችም አሁን በመጨረሻ ሁለት ጨዋታዎች ላይ በጣም በጥንካሬ ያለፉ ናቸው። ስፔኖችም እንደዚሁ ጥሩ በመጨረሻ የኛ ፍላጎት ጥሩ ጨዋታ ማየት ነው። ግን ደግሞ አንደነዚህ በእግር ኳስ ዓለም ያው እንደምታወቀው አንዱን ስትደግፍ አንዱን ስትቃወም ስሜቱ ደስ ይላል። ለዛ ያክል ነው እና ያለን እንግዲህ
1: አው አንድም ነው መጨረሻ ላይ ያልያዝ ነው ርስ እንደው በተወሰነ ደቂቃ እንድናየውን ፈልገው በተለይ ወጣት እስራኤላውያኖች ወደ ውጭ ሀገር የሚደረገው ጉብኝቶችም ዙሪያ ዓለም አቀፍ ደረጃ ያለን ሁኔታ ክስተት እኛ ሁላችንም እናቀኖና እንደው ከኛ ማህበረሰብ የወጡትን ብዙ ልጆች ወደ ውጭ ቢሮ ጉብኝት ይሄዳሉ። በተቻለ መጠን ያህል ወቅትን አካባቢን አይተው ቢጎበኙ መልካም ነው። ነገር ግን ራሳቸውን መጠበቅና ጥንቃቄ ሊያደርጉ የሚገባ ሁኔታ አለ። ምናልባት አንዳንዴ የኛ ጸባይና የአውሮፓውያን ጸባይ አንድ አይደለም። እኛ እዚያውን ብዙ ነገሮች አሉ። የኛን እነኚህማ እስራኤላውያን ናቸው ተብሎ ራሳችን የሚያጋልጡ ነገሮች አሉ። እነዛ ነገሮች በተቻለ መጠን ያህል ደብቀን ከሄድንበት ቦታም ያው ያን ያህል አስጊ ካልሆነበት ቦታ ብናደርገው መልካም ነው። በዚህ ዙሪያ ልጆችን ከወላጆች ከልጆች ጋር ቢነጋገሩ መልካም ነው እላለሁ።
0: ጥሩ። እንግዲህ ወደ ቀጣይ ቃለ ምልልስ ለማለፍ ሙዚቃ

0: ነው የምናልፈው። በኢትዮጵያ እስራኤል አምባሳደር ሆነው ካገለገሉት አቶ አለልኝ አድማሱ ጋር ነው አሁን ቃለ ምልልስ እናካሄደው። ጤና ይስጥልኝ አቶ አለልኝ፣ እንደምን አደሩ?
1: ጤና ይስጥልኝ አቶ ሰጠኝ፣ እንዲሁም አቶ ይቸው እንደምን አደራችሁ?
2: እግዚአብሔር ይመስገን፣ እንደምን አደሩ?
1: ጤና ይስጥልኝ።
0: ጥሩ። አንድ ሁለት ጉዳዮች አሉን። አንደኛው እንግዲህ የአሊያ ጉዳይ ባለበት ቆመ፣ አድማጮች ብዙ ጥያቄዎችን ያነሳሉ። እስኪ በዚህ ያለዎት አስተያየት እንዴት ነው?
1: እሺ፣ አመሰግናለሁ በቅድሚያ። እና ያው የእኛን ቤተ እስራኤሎችን ወደዚህ ወደ እስራኤል በመምጣት የተመለከተ ብዙ ችግሮች እንዳሉ ነው በሚዲያም እየተነገረ። እንደገናም ደግሞ ባለፈው ሰኞ ሳምንት ሰላማዊ ሰልፍ ወጥተን ነበረ እና ብዙ ሕዝብ የተገኘበት ራበናት ቄሶችም የነበሩበት ሰላማዊ ሰልፍ ነው የነበረ። አንዱ በጣም የሚገርመው ነገር የትኛው ሀገር ህዝብ ነው ወጥቶ ሰላማዊ ሰልፍ ወገናችን ይምጣ ብሎ የሚለው? በጣም በሚገርም ሁኔታ የእኛ ህብረተሰብ ይኸው 40 ዓመት ከዛም በላይ ይሆናለኝ በየጊዜው እየወጣነ ወገኖቻችን ይምጡ እያልነ ሰላማዊ ሰልፍ የምናደርገው። ነገር ግን ከማስታውሰው ድረስ የትኛውም ሀገር ወጥቶ ሰላማዊ ሰልፍ አድርጎ አያውቅም። ምክንያቱም መንግስት በወፍን ኦቶማቲ ወይም ደግሞ ቀጥታ ህብረተሰቡን ያመጣል። እንደገናም ደግሞ ይሄ ብቻ ሳይሆን የሰዎቹ ተልከው ወደዛ ወደ እዛው ሀገር እዚህ ከእስራኤል ሀገር የተለያዩ ድርጅቶች አሉ፣ የመንግስት ሰራተኞች አሉ። በነዛ በኩል እየተላከ ህብረተሰቡ እንዲመጣ ከራሽያ፣ ከአሜሪካ፣ ይቅርታ ከአውሮፓ በተለያዩ ሀገሮች እንደ ጀርመን፣ እንደ ፈረንሳይ በአሁኑ ወቅት ባለፈው ሳምንት እንኳን 280 ከፈረንሳይ ሀገር ወደዚህ ወደ እስራኤል ሀገር የመጡት እኛ ሰላማዊ ሰልፍ በወጣንበት ጊዜ።
2: ነገሩ ግን ለምንድን ነው ይሄ እንደዚህ የሚሆነው? ግን ቀደም ሲል አሁን እንደጠቀሱትኝ የሌሎች ሀገሮች እንደው ምኑ እየተባሉ እየተለመኑ ሲመጡ እኛ ግን አምጡልን እያልን ማንንም የሚያዳምጥን? ለምን እዚህ ደረጃ ደረስን?
1: አዎ፣ በእውነት እዚህ ደረጃ የደረስንበት እኔ እንደማስበው ከሆነ ምንም አይነት ሌላ ምንም አይነት ትርጉም የለውም። አንድ ትርጉሙ ቢኖረው ዘረኝነት ነው። የኛ ህብረተሰብ እንደዚህ አይነት ስቃይ እያየ ያለው እየተለቀሰ ያለው
2: ዘረኝነቱ በየት ነው? በእስራኤላውያን ባቲክ ማለት በእስራኤላውያን ነጮች እያልን የምንጠራቸው ነው ወይስ እኛው ራስ በራሳችንም እኮ እንዳይመጡ እያልን የምንጠይቃለን? የትኛው ወገን ዘረኝነት ነው እንደዚህ ያደረገን?
1: ግን ይኸውልህ ዋናው እኮ በእርግጥ አሁን የአንተ ያነሳው ከኛም ብዙ አቃጣሪ አለ፣ ብዙ እንዳይመጡ የሚል እንትን አለ። ግን ይህ አይደለም። እኔ ዘረኛ ምለው ነጮችን ነው። ነጮች መንግስት ያለው መንግስት በጣም ዘረኛ ነው። እንኳን እሱ ይኸውልህ ለምን ብትሉ አሁን የኛ ወጣቶች ብዙዎች እስር ቤት እየገቡ እየተደበደቡ ብዙ ወጣት ዛሬ ከግማሹ ላይ ማለት እንችላለን የፖሊስ እንትን የሌለው የለም። ቲክ የተከፈተበት ወጣት ያለ የለም። ማአት ነው እና

0: አሁን ለምሳሌ እንበልና እንደዚህ አይነቶች ነገሮች አሉ። በራሻኖች በኩል ሁላችንም የምናየው እንደገናም በሚዲያም ይነገራል አለኝ። እነሱ የሚመጡት ሁሎችም ክርስቲያኖች ናቸው። እንዲያውም ይገርማችኋል፣ በእነሱ በኩል መጥተው ከዚህ የሚገባውን ሳልክሊጣ የሚባለውን ወይም ደግሞ የመጀመሪያውን እርዳታ ከተቀበሉ በኋላ ተመልሰው ይሄዳሉ። ይህ ሁላ ይነገራለን እንደገናም በሚዲያም ደግሞ ክርስቲያኖች ናቸው ከፍለው ምናምን እየተባለ ብዙ ሀሜትም ይደረጋል። ይሄ ሁላ እንዳለ ሆኖ መንግስት ግን እነሱን ያመጣለኝ ምንም አይነት እነሱ አሁን ራሻኖችን አሁን እንደ ምሳሌ አድርገን እነሱን ራሻኖችና ኢትዮጵያኖችን መወዳደር እንችላለን። እናወዳደር እነሱ አሁን አንድም ቀን ሰላማዊ ሰልፍ ወጥተው ኢየሩሳሌም ከተጀመረ ጊዜ ጀምሮ የእነሱ ህዝብ መምጣት ተጀመረ ጀምሮ ከ1990 ዓ.ም ብዙ እና በሰማኒዎቹ መጨረሻ ላይ ነው በብዛት መምጣት እንትን ያለ እና የእነሱ ከህብረተሰብ ከ1 ሚሊዮን በላይ አዲስ ግቦች መጥተዋል። አንድም ቀን ሰላማዊ ሰልፍ ወጥተው አያውቁም። እኛ ግን ጊዜ እየወጣን ነው። እኛ ስንወጣ ትንሽ የተወሰነ ጊዜ ያመጣሉ። በእርግጥ አሁን እንዳላችሁ ው የሚናገሩ ያሉ እንደዚህ የሚያካትሩ አሉ፣ ትንሾች ናቸው።
1: መናገራቸውን ደግሞ ማለት ይጣራ ብለው ቢሉ እንደዛ ያሉትን ሰዎች እርግድ እንትን ከማለት ደግሞ ቀርቦ ደግሞ የሚያስመጡ ሰዎች ምንድን ነው ጠያቂያችሁ ብሎ የመነጋገር ሁኔታ ችግሮችን ቁጭ ብሎ የመፍታት ሁኔታ የለም። ሁሉም እናምጣ የሚለውም ብዙ ነው፣ ብዙ ናቸው። አሁን እናስመጣለን የሚሉ እንኳን ብዙ ናቸው። እንደገና ደግሞ እንደዚሁ የሚቃወሙ ብዙ ናቸው። ቁጭ ብሎ ግን ችግሩን ለመፍታት የሚደረግ ጥረት የለም። በእኛ ህብረተሰብ አንዱ ችግር ምንድነው? የሆነ ነገር ይፈጠራል፣ እንወያይበታለን፣ ለአንድ ሳምንት ያልቃል። እዛ በኋላ ደግሞ ሌላ ችግር ይመጣል፣ ይተካል። እና ቁጭ ብሎ ተወያይቶ ለችግሩ መፍትሄ የማምጣት ሁኔታ የለም። እና እንደው እዚህ ላይ ምን መሆን አለበት ክቡር አምባሳደር? ለወደፊት
0: ከዛ ፊት ምን መሆን አለበትም ከምንለው በፊት እኔ አንድ እንትን የምሰጠው ለምሳሌ አሁን በዚህ ባለፈው እንግዲህ ወር ሊሆን ነው ሰላማዊ ሰልፍ ወጥተን ነበረ በዚህ ጉዳይ። አሁን ባለፈው ሰኞ ደግሞ እንደዚያው ሰላማዊ ሰልፍ ወጥተን ነበረ። ህዝቡ እኔ ራሴ የተሳተፍኩበት ነው እና ሰላማዊ ሰልፍ ወጥተን ከዛ ህዝቡ እያለቀሰ ልጄ፣ አባቴ፣ እናቴ ይምጡ እያሉ ከዚህ ያሉት ቤተሰብ እያለቀሱ እንደገናም ደግሞ ይገርማችኋለኝ ይሄ በሚደረግበት ጊዜ መንግስት ምንም ብቅ ብሎ እንኳን የሚመጣ የለም። እኔ በነበርኩበት ጊዜ የጠቅላይ ሚኒስትሩ አማካሪ በነበርኩበት ጊዜ ማንኛውም በእኛ ህብረተሰብ ተነስቶ ሰላማዊ ሰልፍ ሲደረግ እኔ ራሴ ወጥቼ ያለውን ኃላፊ ማን ነው ኃላፊው በማለት ኃላፊዎችን በመውሰድ ከሚከተለው ክፍል ኃላፊ ጋር በማገናኘት አነጋግረን ያለውን ኮሚቴ መሪ ወይም ደግሞ የሰላማዊ ሰልፍ መሪውን በማነጋገር ሀሳብ ወይም ደግሞ መልስ ሰጠን ነበረ የምንሰደው። ግን ዛሬ በጣም በሚያናድ ሁኔታ አንድ የመንግስት ባለስልጣን ወይም የምስራዳ ክሊታ ወይም የምስራዳ ፕኒም ወይም የጠቅላይ ሚኒስተሩ በተለይ የሚመለከተው የአሊያውን በተመለከተ
2: የተባለ ዶክተር ጸጋም ነበረች አይደል በሰላማዊ ሰልፍ ጊዜ
0: እሷ ብትመጣ ያው ራሷ መጥታ ተናግራ ትሄዳለች እንጂ ኮሚቴውን ነበረች። ባለፈውም ሳምንት ወዲያኛውም ነበረች። እሷ መጥታ ደርሳ ትሄዳለች እንጂ ተወካዩን ከመንግስት ክፍል የሚያገናኝ ያስፈልጋል። ጸጋ እኮ ሀብራት ክነሴት ጸጋ የሚስራ ደቅሊታን አትወክልም፣ የገንዘብ ሚኒስተሩን አትወክልም፣

0: የጠቅላይ ሚኒስትሩንም መስሪያ ቤት አትወክልም። እሷ የክነዜት አባል ናት።
1: የሚመጡት የሚመለከታቸው ይሄን አሊያውን የሚመለከታቸው ክፍሎች አልነበሩም ነው?
0: አዎ አልነበሩም። አይጠሩም። የእኛ ዋናው ዘረኝነት እኮ እዚህ ጋር የሚያመለክተው ምንድን ነው? ጆሮ ዳባ ልበስ ብለው መንገዱ ተዘግቷል። ነገር ግን እነሱ በቃ አንድም ሰው ወጥቶ ሆን ብሎ መስሪያ ቤት ወስዶ በተለይ የዚህ ዋናው ውሳኔ የሚሰጠው የጠቅላይ ሚኒስትሩ ቢሮ ነው። አንድም ሰው እኮ አይወጣም። እና ይሄ ከዚህ ወዲያ
2: ምናልባት አቅጣጫችን መቀየር ያስፈልግ ይሆን? ምን እንደው ሰዓት እየጨረስ ነው። ምክንያቱም ሰላማዊ ሰልፍ መውጣቱ ምን መፍትሄ ያመጣል? መፍትሄ ላያመጣም። መፍትሄ ቢያመጣ እስካሁን ይመጡ ነበር አይደል? እንደው ምናልባት አቅጣጫ ያጠያየቁን ሁኔታ መቀየር ማሰብ አያስፈልግም ወይ?
0: አዎ ያስፈልጋል፣ በእርግጥ ያስፈልጋል። ግን ዋናው በእኛ ባለንበት የዲሞክራሲ ሀገር ያለው አንዱ መፍትሄ ሰላማዊ ሰልፍ ማድረግ ነው እና ይህንን ማድረጉን እንዲያውም ይገርማል። አቅጣጫውን እንዳልከው ከዛው ድንኳን ጥሎ የበለጠ ነገሩን እንዲካረር ማድረግ ወይም ደግሞ ሰላማዊ ሰልፉ እንዲቀጥል ማድረግ በጣም አስፈላጊ ነው። ይህ ሰላማዊ ሰልፉ ደግሞ ለነሱ እረፍት አይሰጣቸውም። ያው ዝምም ቢሉ እረፍት አይሰጣቸውም። አሁንም ደግሞ ያው እንትን አለ፣ ምርጫ አለ፣ የምርጫ ጉዳይም አለ። በዚህ በምርጫው ህብረተሰቡ ይህንን ጠንቅቆ ማወቅና የሚጠቅመውና ማይጠቅመውን መንግስት የሚጠቅም ከሆነ ይከተላል፣ ማይጠቅም ከሆነ ደግሞ ህብረተሰቡ አይመርጠው። እንደዚህ አይነቶች አቅጣጫዎች አሉ እና አቅጣጫው ይሄንን እኛ የህብረተሰቡ አውቆ አስፈላጊውን እንደተባለው አቅጣጫ መለወጥ ያስፈልጋል።
1: ጥሩ ጊዜው ገደበን። ክቡር አምባሳደር አቶ አለልኝ አድማሱ በጣም እናመሰግናለን። መልካም ቀን።
0: እሺ፣ እኔ አመሰግናለሁ። መልካም ቀን።
1: መልካም ቀን
0: እና በእግዚአብሔር እርዳታ ደግሞ ያው ይሄ ነገር እንደሚቆም ባለሙት ተስፋ ነኝ። ህብረተሰቡም ደግሞ ከወገኑ ጋር እንዲመጣ፣ መንግስትም ደግሞ ጥሩ የሆነ መልካም የሆነ አንድነት እኛ የተሞላበት ህብረተሰባችን በሰላም አብረ የምንኖርበት መብታችን የተጠበቀ እንዲሆን ልክ እንደምናደርገው ሁሉ እዛ እንዲሆን እመኛለሁ።
1: እናመሰግናለን። መልካም ቀን። የተከበራችሁ አድማጮችን ስርጭታችን ላይ ተጠናቀቀ። ለእናንተም ለቴክኒክ ባለሙያችን ሮኒ ናወር እናመሰግናለን። አይቸው እንግዲህ መልካም ቀን። አንድ ሰዓት ላይ እንገናኛለን።
2: መልካም ቀን።

0: ና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሸዋቶብ መልካም ሳምንት። እለቱ እንደ እብራን ዘመን አቆጣጥር ዮም ርሾን ሄይ በአፍታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ጁላይ 19 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሐምሌ 12 ቀን 2018 ዓመተ ምህረት ነው። የከሳት ባህላዊ አማርኛው ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ኮቢ ሞር ሲሆን የፕሮግራሙ አጠናካሪ ሃና ስፈሩናት፣ የስቱዲዮ ተረኛ አስተናጋጆች ሻዮ ደጉ ሰጠኝ ዘመነና ወርቅነሽ ሸቴነን። ከስቱዲዮ ውጭ ደግሞ ዛሬ የተቃውሞ ሰልፍ ይካሄዳል። ገብርኤል በየነ ከሰልፎ ከተቃውሞ ሰልፉ ይገኛል። እሱም ይገባል። እዛ ሆኖ ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። ያሉን ዝግጅቶች በቅድሚያ ዜና እናሰማና ወቅታዊ ዘገባ እናቀርባለን። ከዛም ከእናንተ ጋር ምናካሄደው ሳምንታዊ ውይይት ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ይቀርባል።
1: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን ግቪር የኢራን ጉዳይ ገና ያላለቀ ጉዳይ መሆኑን ገለጹ። የትምህርት ሚኒስትር ዮአብ ኪሽ የመንግስት ትልቁ ችግር የዘመቻ ህጉን አለማርቀቁ መሆኑን ገለጹ። በአሜሪካና ኢራን መካከል ሰሞኑን ያለው ግጭት ወደ ከባድ ጦርነት ያመራል የሚል ስጋት ማፍጠሩ ተገለጸ። የ23ኛው የዓለም ዋንጫ የፍጻሜ ጨዋታ ዛሬ ምሽት 10 ሰዓት ጀምሮ በአሜሪካ ይካሄዳል የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው ሆም የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር የኢራን ጉዳይ ገና ያላለቀ ጉዳይ መሆኑን ገለጹ። ሚኒስትር ቤንግቪር እንዳሉት የኢራን ጉዳይ ገና ያላለቀ ነው። አሜሪካ በኢራን ሁኔታ ለውጥ ታደርጋለች ብዬ ተስፋ አደርጋለሁ። ኢራናውያን ከአንድና ሁለት ወራት በፊት ያልገባቸው አሁን ገብቷቸው ይሆናል ብላለሁ። ኢራናውያን የኒውክሌር ጦር መሳሪያ በመስራት በዓለም ሁሉ ጉዳት ማድረስ ይፈልጋሉ። በኢራን ወንጀለኛ ካላለ መቀጣት እንጂ በውይይትና ዲፕሎማሲያዊ መንገድ አያምኑም። እነሱ የሚገባቸው ቋንቋ አንድ ነው፣ እሱም ሚሳኤል ነው ብለዋል ሚኒስትር ቤንግቪር ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ። የትምህርት ሚኒስትር ዮአብ ኪሽ የመንግስት ትልቁ ችግር የዘመቻ ህጉን አለማርቀቁ መሆኑን ገለጹ። ዮአብ ኪሽ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት የመንግስት ትልቁ ችግር ሆካጊዩስን አለመደንገጉ ነው። ህጉ ረቆ ቢሆን ኑሮ ብዙ የሃሬዲም ወጣቶችን በመከላከያ ሰራዊቱ ያዘምት ነበር። አብዛኛው ማህበረሰብ የሃሬዲም ወጣቶችን ማዝመቱ ስኬታማ እንዲሆን ይፈልግ ነበር። እኔ ሃሬዲሞች በውትድርናው እንዲዘምቱ ፈልጋለሁ፣ ግን ለማገልገል የማይፈልጉ ወጣቶችን አሁን በቁጥጥር ስር መዋሉ በእነሱ በኩል ዘመቻ እንዳይኖር ማድረግ ነው ዋናው መሰረቱ። የሃሬዲም ማህበረሰብ በጦሩ እንዲዘምቱ ህግ መደንገግ ነው ብሏል ሚኒስትር ዮአብ ኪሽ። በአዛ ሰርጥ የሰፈራ ቀበሌዎች እንዲስፋፉ ጥሪ ለማድረግ ዛሬ ሰላማዊ ሰልፍ ይካሄዳል ተባለም። በአዛ ሰርጥ አካባቢ በሚካሄደው ሰላማዊ ሰልፍ በ10 የሚቆጠሩ ሚኒስትሮችና የክኔሴት አባላትም ይሳተፋሉ ተብሎ ይጠበቃል። ናህላ የተሰኘው ድርጅት መስራች ዳንኤላ ቫይስ ሰልፉ ማድረጊያውን አካባቢ የመከላከያ ሰራዊቱ ዝግ ወታደራዊ ቀጠና ብሎ ማወጁን ተቃውሟል። እኔ ከቤተሰቦች የተወሰኑት በመከላከያ ሰራዊቱ ያገለግላሉ፣ ጦሩን መፈታተን የለብኝም፣ እኔ ከሰራዊቱ ጋር ነኝ፣ ውሳኔ ሰጭ አካላት ጦሩን በቦታው ማቆም አለባቸው ብላለች። ኢራን በእስራኤል መሪዎች ላይ የብቀላ እርምጃ ለተወስደ አቅዳ እንደነበር የሳውዲ አረቢያው አልሃዳድ ቴሌቪዥን ጣቢያ ዘገበ። ቴሌቪዥን ጣቢያው አንድ የእስራኤልን ምንጭ ዋቢ በማድረግ እንደዘገበው የኢራን የበላይ መሪ አሊ ሀምናይ ለተገደሉት ኢራን መሪ በእስራኤል መሪዎች ላይ ብቀላ ለመፈጸም አቅዳ ነበር ተብሏል። የእስራኤል ምንጭ ጨምሮ እንደገለጸው አዲሱ የኢራን የበላይ መሪ ሙጅታባ ሀሚናይ በሀገሩ አይኖርም፣ የሙጅታባን መልእክት የሚጽፉት የኢራን አብዮታዊ ዘብ ሰዎች ናቸው ካለ በኋላ አሜሪካ አሁን ከኢራን ጋር እያካሄደች ባለው ጦርነት እስራኤል እንድትሳተፍ ዋሽንግተን ፈቃደኛ አይደለችም፣ ኢራን እስራኤልን ብታጠቃ እንኳ እስራኤል በጦርነቱ ጣልቃ እንድትገባ አሜሪካ ፈቃደኛ አለመሆኗን የአልሃዳድ ቴሌቪዥን ጣቢያ እስራኤሉን ምንጭ ዋቢ በማድረግ ዘግቧል። በአሜሪካና ኢራን መካከል ሰሞኑን ያለው ግጭት ወደ ከባድ ጦርነት ያመራል የሚል ስጋት ያለ መሆኑ ተገለጸ። አሜሪካ ባለፈው አንድ ሳምንት ለተከታታይ ጊዜያት ኢራንን ያጠቃች ሲሆን ኢራንም በባህሬንና ኩዌት የሚገኙ የአሜሪካን ኢላማዎች ማጥቃቷን አስታውቃለች። እንዲሁም በዮርዳኖስ ኢራን በአሜሪካ ላይ ከባድ ጥቃት ፈጽማለሁ በማለት ዛሬም ጠዋት አስጠንቅቃለች። ይበንድ እንዳለ ኢራን በመካከለኛው ምስራቅ ካጠቃቻቸው ሀገራት ሁሉ በኩዌት ብዙ ጥቃት መፈጸሟ ተገልጿል። ኢራን ኩዌትን ብዙ ያጠቃቻት ምክንያት ከኢራን ጋር ውይይት ስላላደረገችና ለኢራን ጫና ኩዌት ስላልተሸነፈች ነው ተብሏል። የኢራንና አሜሪካ ግጭት በመካከለኛው ምስራቅ ወደ ለየለት ጦርነት ይገባል የሚል ስጋት አለ። እስራኤል በከፍተኛ ተጠንቀቅ ላይ ሆና ሁኔታውን እየተከታተለች ነው ተብሏል። ሩሲያ ዩክሬን ባሳለፍነው ሌሊት በባሊስቲክ ሚሳኤል ማጥቃቷ ተዘገበ። የሁለቱ ሀገራት ጦርነት ከአራት አመታት በላይ ሆኖታል። ሩሲያ ትላንት ሌሊት በዩክሬን ላይ የፈጸመችው ጥቃት ጦርነቱ ከጀመረ ወዲህ ከባድ የሚባለው ሲሆን ከ40 በላይ ሚሳኤሎችንና 120 ድሮኖችን ወደ ዩክሬን ተኩሳለች። የሩሲያ ጥቃት ዩክሬን ሞስኮን ታጠቃችበት ያጸፋ መልስ ሲሆን ዩክሬን ባለፈው ጥቃቷ በሩሲያ ወታደራዊ ዞታዎችና ነዳጅ ማጣሪያዎች ላይ ጉዳት ማድረሷ ይታወሳል። ስፖርት። የ3ኛው የዓለም ዋንጫ የፍጻሜ ጨዋታ ዛሬ ምሽት 10 ሰዓት ጀምሮ በአሜሪካ ይካሄዳል። ከሰኔ 11 ቀን 2026 ዓ.ም ጀምሮ እስከ ዛሬ ድረስ ሲካሄድ የቆየው 23ኛው የዓለም ዋንጫ በሶስት አገራት መዘጋጀቱ ይታወሳል። አሜሪካ፣ ሜክሲኮ እና ካናዳ ናቸው በቅንጅት ያዘጋጁት። ጨዋታው በእስራኤል ሰዓት አቆጣጠር የፍጻሜው ዛሬ ከምሽቱ 10 ሰዓት ጀምሮ በኒው ጀርሲ ሜት ላይፍ ስታዲየም ይካሄዳል። ከጨዋታው በፊትና ከጨዋታው በኋላ የተለያዩ ዝግጅቶች ይካሄዳሉ። ለዋንጫ ሽሚው ያለፉት ስፔን እና አርጀንቲና ከፍተኛ ፉክክር ያሳያሉ ተብሎ ይጠበቃል። የ2022ቱን የዓለም ዋንጫ አነሳቸው አርጀንቲና በዚህ የዓለም ዋንጫ ላይም ሌላ ድል ታስመዘግባለች ተብሎ ይጠበቃል። አርጀንቲና ለአራተኛ ጊዜ የዓለም ዋንጫን ለማንሳት የምትጫወት ሲሆን ስፔን ደግሞ ለሁለተኛ ጊዜ ለማንሳት ነው የምትጫወተው። የአርጀንቲናው ኮከብ ተጫዋች ሊዮኔል ሜሲ ዛሬም ለሀገሩና ለራሱ ሌላ ታሪክ ያስመዘግባል ተብሎ ይጠበቃል። በሌላ በኩል በወጣት ቡድን የተገነባው የስፔን ብሔራዊ ቡድን ለሜሲና አጋሮቹ ፈተና ይሆንባቸዋል የሚሉ ቅድመ ግምገማዎች እየቀረቡ ነው። የ19 ዓመቱ የስፔን አጥቂ ላሚን ያማል ለሀገሩና ለራሱ ሌላ ታሪክ ለመጻፍ የተለየ አስተዋጽኦ አድርጓል ተብሎ ይጠበቃል። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ ጨምሯል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 35፣ በቴላቪቭና አካባቢዋ 32፣ በሃይፋና አካባቢዋ 31፣ በብኤርሸባና አካባቢዋ 39፣ በኤላትና አካባቢዋ 44 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለው ዜና እዚህ ላይ አበቃ።
0: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሰጠኝ ሻያው በድጋሚ እንደምናረፈዳችሁ
1: ሰላም ነን ሻያው።
2: ሸቦዋቶ መልካም ሳምንት ይሁንል። ሸቦዋቶ እስኪ ማይክሮፎኑን
3: ተለቀቀ ይበልና እንደማመጥና ሸቦዋቶ መልካም ሳምንት የመጀመሪያው ቀን ስለሆነ ቅዳሜ ሰንበት በሰላም አለፈን። እንግዲህ ቀጣዩ ደግሞ ጥሩ ሳምንት ይሁንልውላችን።
0: አዎ እናመሰግናለን። ሳምንት መጀመሪያ ቀን ላይ ነን። እንደሚታወቀው ዛሬ እንግዲህ የተቃውሞ ሰልፍ አፍጋና አለ በኢየሩሳሌም በመንግስት መስሪያ ቤቶች ፊት ለፊት የኛ ማህበረሰብ የተቃውሞ ሰልፍ እያካሄደ ነው። የተቃውሞ ሰልፉ ርዕሰ ጉዳይ ሰሞኑን በሬዲዮናችንም ስለ ሃይማኖት ጉዳይ ነው በተለያየ ስርጭት ሲነሳ ሰንብቷል። ዛሬ ደግሞ የተቃውሞ ሰልፉን ያለውን ተጨባጭ ሁኔታ እዛው ሆኖ ቦታው ለመዘገብ ባልደረባችን ገብርኤል በየነ እዛው ይገኛል። አሁን ወደ ገብርኤል ነው የምናልፈው። ገብርኤል ጤና ይስጥልን፣ እንደምናረፈድክ እየሰማህን ነው ገብርኤል?
4: አዎ ወርቅነሽ እንደምናረፈድ ሰጠኝ ሻያው እንዴት ናችሁ? ሰላም ነው?
0: ሰላም ነን እናመሰግናለን። እንግዲህ ያንተ ኢየሩሳሌም ዛሬ ከመንግስት መስሪያ ቤቶች ፊት ለፊት ከሚካሄዱ የተቃውሞ ሰልፍ እዛ ነው የምትገኘው ያለውን ሁኔታ ለመዘገብ እንዴት ነው ያለው ሁኔታ ምን ይመስላል?
4: አዎ ሰላማዊ ሰልፍ ከመንግስት መስሪያ ቤት ፊት ለፊት ኢየሩሳሌም መዝጋና ብራዲም ጥግ የተደረገ ነው። ግን በማያሳዝን ሁኔታ ወርቅነሽ ይሄ ሰላማዊ ሰልፍ በበርካታ አድማጮች ተመልካቾች እንዲደርስ እኔና የባልደረባችን እንዳለቃችን ያና
0: የጣቢያችን ኃላፊ
4: አስተዳደር እዚህ ነበረች። አዎ ፍቃደኛ አልነበሩም። እንትን ለማድረግ ፍቃደኛ የሆኑ ሰዎች ነበሩ። በኋላ ግን ብጥብጥ የሚፈጥሩ እንደውም ኒቶሊትኮፍ ቲያና እኛን እንትን እንድናደረግ አልፈለጉም ነበር። ሁሉም አይደሉም በእርግጥ ፈቃደኛ ሆኖ ቃለ መጠይቅ ያደረጉ አሉ። ግን
1: ለምንድነው እናንተን ለማጥቃት የፈለጉ?
4: በጣም ጥሩ። አሁን እዚህ ምንም በቃ በፎቶግራፍም እዚህ እንትን ላይ ያለ አጥሩ ላይ ያለ የአይቸው ፎቶግራፊክስ ተደርጎበታል። የወርቅነሽ የሰጠኝ እና የዚህ ባልደረቦቻችን ፎቶግራፊ ኤክስ ተደርጓል። ያንን ፎቶ በምናነሳ ጊዜ ለምን ፎቶ ታነሳላችሁ የሚል ቃል የሰነዘሩት ወደ እንትን የተቀየረ ወደ ብጥብጥ።
3: የሻያው ደጉ ፎቶግራፍ ስራ ባልደረቦች የኔ ፎቶግራፍ የለም ወይ? እዛ
4: እንግዲህ እኔ ባለሁበት ገጥ ነው። ወደዛ በኋላ ፖሊሶች መጡና እንዳልኩ ያና ማለች እንትን ፎቶግራፍ የተሰቀለውን ያነሳችኋለ። በጣም ፖሊሶች መጥተው እኛን እንዳንጎዳና ብጥብጡ እንዳይስፋፋ ፈልገው ስለነበር ራቅ አድርገው ነው የወሰዱን። ሁሉን አስተካክለን በሚቀጥለው እንትን እናደርጋለን። ግን በቃ ባጭሩ ከሱ የምንሰራውን ሬዲዮ እንትን ጋዜጠኞች እናንተም እሱ የሚሆነውን ነገር ደጋፊ ናችሁ በሚል እኛንም እንትን አድርገውናል።
0: ለምን ይሆን እኛ ምን አደረግን?
4: በእነሱ እይታ አንዳንዶች ግልጾ ለመናገር ፈቃደኛ አይደሉም። እኛ ምን አደረግን ብለንም እኔና አለቃችን ስንጠይቃቸው እነሱ ምንድን ነው የሚሉት አንዳንዶች መድረክ አልሰጡንም የሚሉ አሉ። መድረክ አልሰጠናችሁ እንዴት ሬዲዮች አስቸጋሪ ነው። ብቻ አንዳንድ ጊዜም ሰላማዊ ሰልፍ
0: የተቃውሞ ሰልፍ ዋው አላማ ግን ነግሯችኋል? እንዲሁ ግለሰቦችን ወይም የሬዲዮ አሰራጮችን ለመቃወም ነው ወይስ ምንድን ነው አላማው? በመጨረሻ የሰልፉ አላማ የተቃውሞ ሰልፉ አላማ
4: አንድ ክርስትና የሚሄዱ ሰዎች በስተዋል እነሱን መቃወም ነው። ሁለት ደግሞ የሞርደሴ ፎቶግራፍም እዚህ ላይ ከንቱን ላይ ተሰቅሏል። ከዚህ አጥሩ ላይ እንደናቸው ፎቶግራፍ እነዚህ ሰዎች ለመዋጋት ነው የወጣነ ነው የሚሉ ምን አረጉ ምንድን ነው ውጊያው ስትያቸው እነሱ የሚሉት እነዚህ ሰዎች ካለን ከይሁዲ ሃይማኖት የወጣ ሌላ ነገር እያንቀሳቀሱ ነው እኛን አይወክልም ነው።
1: አሁን እንግዲህ አንድ ሰው ምክንያታዊ ከሆኑ ሌላ ነገር ሊሆን ይችላል። ግን ዝም ብሎ የሰውን ፎቶግራፍ መስቀሉ ተገቢነት ያለው መስሎ አይታይም። ለማንኛውም ግን ስንት ሰው አለ? የት ጋ ነው? ለማን ነው አቤቱታ እየቀረበ ያለው? እየተነሱ ያሉት መፈክሮችስ ምን ምን ናቸው?
4: አቤቱታው ለማን ነው ጠይቀናል። እኛም መንግስት እንዲሰማን ነው የሚሉት። ግን እስካሁን አንድም የመንግስት አካል እስካሁን እኛ ያየ ነው የለም። በእንትኑ ሰላማዊ ሰልፉ እየተካሄደ ያለው እዚህ ክሪያት አሚምሻላ ወይም ደግሞ የመንግስት መስሪያ ቤቶች ከሚገኙበት ወደ ፓርላማው ለመግባት ስንቃረብ ያሉት ህንጻዎች ከእነሱ ከትላልቅ ህንጻዎች ፊት ለፊት የሆነ ፓርክ አለ። ከዛ ፓርክ ነው ሰው ብዙ ባይባልም ሰው አለ።
1: ያው ቁጥር በግምት መግለጽ ይቻላል?
4: አዎ ይቻላል አንድ 200 ምናምን ብዙም ሰው እንደውም ራሳቸው ሰው ብዙ አልመጣም ለምን ቀረ የሚሉ አሉ። ሰው አለ ሰው ግን ያን ያክል ከዚህ በፊት እንደምናውቃቸው ሰላማዊ ሰልፎች ጥልቅልቅ ያለ አይደለም። ሰጠኝ
3: ለመሆኑ ገብርኤል ለመሆኑ ያ ሃይማኖት መሪዎቹ ራባኔም ወይም ቀሳውስትስ በዚህ ሰልፍ ላይ ታድመዋል ወይ?
4: አዎ ሚናገሩ ቀሳውስት አሉ ሚናገሩ ቀሳውስት አሉ። ሚናገሩት ግልጽ ነው ወደ ሌላ ሃይማኖት መሄዳችን ማቆም አለብን ነው የሚሉት።
0: የሃይማኖት መሪዎችን ለምን የፎቶግራፍ እዚህ ላይ ተሰቀለ ብላችሁ የመጠየቁ እድሉ አጋጥማችሁ ነበር? እንደው ሃይማኖት መሪዎች ያሉት ነገር አለ ለምን እዛ
4: እድሉ አላጋጠመንም? አንዳንድ ሰዎች ፈቃደኛ ሆነው የተጠየቁ ነው እንጂ አብዛኞቹ እኛ ጋር ትንሽ ጠብ ያላቸው ነው የሚመስሉ። እንትን ማድረግም አይፈልጉም የራሳቸው ከዛ በደንብ ኮሚቴው ምናምን ሲዘጋጅን ሰላማዊ ሰልፍ ለማድረግ የሚያደርጉትን ነገር የሚቀርጽ ፎቶግራፍ የሚያነሳ ቪዲዮ የሚያነሳ ዘው ነው የመጡ። የእኛን ያው ይመስለኛል የባልደረቦቻችን እንደምታውቁ
3: ፖሊስ ደህንነት አስከባሪ ህግ አስከባሪ ጋዜጠኛ ወደዚህ ወደ ህዝብ ወደ ሰላማዊ ሰልፍ መሄደው ሊዘግብ ስለሆነ እናንተን ለማጥቃ ሲሞክሩ ፖሊሶች ለእናንተ መከላከል ሁኔታ ሰርተዋል ወይ?
4: አዎ ፖሊሶች መጥተው ያናን ቴሌፎን ሲጥሉባት እንደገና እኔም ሩጥ ወደ ያና ስሄድ ሰው እያናገርኩ ነበረ። እንደዚህ መሆን የለበትም እነዚህ የመጡት ከእናንተ ወገን እንደውም አንድ ኢትዮጵያ ፖሊስ አለ ማመስገን ይቻላል ከእናንተ ወገን የእናንተን ሮሮ ለማሰማት ነው የመጡ ማለት ዛሬ ወጣችሁበትን አላማ ምንድን ነው ብሎ በርካታው ሰው እንዲሰማው ነው የመጡ። ስለዚህ እነሱ ምን አደረጉ በሚሏቸው ጊዜ ይኸው ከዚህ ጓደኞቻቸው ስላሉ ብሎ ወደ ፎቶ ወደ ግርግዳው ወደ ተሰቀለው ፎቶ ነው እጃቸውን የጠቆሙ የሰጡት። አሁን አንዳንድ ሰዎች እዚህ የሚያደርጉት የሆነ በጉልበት የመጠቀም ይሄ ሰላማዊ ሰልፍ የእናንተ አይደለም የእኛ ብቻ ነው የማለት ነገር አለ። ደስ አይልም ይሄ እውነት ለመናገር ደስ አይልም።
0: ሰዎችን አነጋግረሃል ገብርኤል? እዛው ጧት በደረስበት ሰዓት እስኪ እንስማውና እንመለስ።
5: ጤና ይስጥልኝ ጋዜጠኛ አብርሃም ይርዳኝ፣ ዛሬ እዚህ ሰላማዊ ሰልፍ የተገኛችሁበት ዋና ዓላማ ምንድን ነው?
6: ዋና ዓላማው እንደሚታወቀው ሁሉ የኢትዮጵያ ቤተ እስራኤል እዚህ ሀገር መምጣት ከጀመርን ጀምሮ በዚህ 45 ዓመት ውስጥ ብዙ ችግሮች አሉን። ምክንያቱም ብዙ የእስራኤል ዘር ያልሆኑ ከኛ ጋር ተከትለው የሚመጡ አሉ እና እኛ ብዙ ጥረናል ለአስርት ዓመታት ብዙ ዓመታት ያህል የኢትዮጵያ ቤተ እስራኤል ወደዚህ ሀገር እንዲመጣ በሰባዎቹ ሰማንያዎቹ ጀምረን ጥረናል። ጥረንም ሁሉ የእስራኤል ዘር ከኢትዮጵያ መጥቷል። ግን ከዛ በኋላ የኢትዮጵያ ቤተ እስራኤል መጥቶ ካበቃ በኋላ በዚህ በሰላሳ ዓመት ውስጥ እየመጡ ያሉት ሌላ ናቸው። ፈለስሙራ ይባላሉ። ፈለስሙራ ማለት የእስራኤል ዘር ያለው።
5: አሁን የዛሬው ትልቁ ሰላማዊ ሰልፍ ዓላማ እንዳይመጡ ነው ከኢትዮጵያ የሚመጡ ወደዚህ ይሁዲዎች ወይስ ከዚህ ያለ ችግር ስላለ ነው?
6: አይደለም እንዲመጡ የይሁዲ ዘር ያለ ሁሉ እንዲመጡ መጀመሪያ ዓላማው የዚህ በሆነና ባልሆነ መንገድ እስራኤልን እያሉ የፈለስሙራ ዘር አለን የእስራኤል ዘር አለን እያሉ በብዙ ሺህ የሚቆጠሩ ክርስቲያን ይመጣሉ ወደዚህ ሀገር። ይሄ የታወቀ ነው እናውቀዋለን ብዙ ዘመን። ስለዚህ ይሄ ለምን አይቆምም? እነሱ እስራኤል ካለ የዘር የእስራኤል ዘር ያላቸው ሁሉ ይምጡ ካሉ ተመርምረው ስልጣን ባለው እጅ ተመርምረው በእስራኤል መንግስት ይሁን በራባኖት ይሁን በኢትዮጵያ ቤተ እስራኤል ቄሶች ይሁን ሽማግሌዎች ይሁን ተመርምረው የእኛ ዘር እንዳላቸው
5: ቤተ እስራኤል ይሁን ይምጡ ነው።
6: ይምጡ
5: አሁን
6: የእስራኤል ዘር ያላቸው ይምጡ።
5: አሁን ሰላማዊ ሰልፍ እያደረጋችሁ ነው። ማን እንዲሰማችሁ ነው የምትፈልጉት? የትኛው አካል እንዲሰማ ነው የምትፈልጉት?
6: አሁን ይህን ያህል ሰላማዊ ሰልፍ ካሁን በፊት ብዙ ተደርጎ አያውቅም። አሁን ዋናው የዚህ ሀገር ይሄ እየሆነ ያለው በሚስራዳ ፒኒም በብዙ በሚስራዳ ቅሊታ ነው እና የነዚህ ሁሉ ኃላፊ ከጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትር ቢንያሚን ነታንያሁ ይሄ ነገር አውቆ ህዝቡ አውቆ ሚኒስትሮቹ መንግስቱ አውቆ ይሄን ነገር ይሄን ያህል ችግር በኢትዮጵያ ቤተ እስራኤል ውስጥ መኖሩ ታውቆ ይሄ ነገር እንዲቆም በማጭበርበር በመሸወድ በጉቦ የመጣ ሁሉ ተይዞ ፍርዱን እንዲቀበልና መንግስት የሚወሰነውን ፍርድ እንዲቀበል ነው።
5: እናመሰግናለን። መልካም ቀን።
0: ገብርኤል ለማጠቃለያ ምን ትላለህ? በነገራችን ላይ እንግዲህ ያና የቋንቋዎች ኃላፊ ናት በካናዳ ሹት በሬካ ሬዲዮ። የኛ ጉዳይ የሃይማኖት ጉዳይ ነው ተብሎ በተለይ ደግሞ የሰላማዊ ሰልፍ ያገባኛል ማየት አለብኝ ብላ ነው የወጣችና እንደሷ ላይ ጥቃት ለማድረስ መሞከሩ ትንሽ የማህበረሰባችን ገጽታ በጥሩ የሚያሳይ ነው ብዬ አላስብም። ጥሩ አይደለም። ሲግድም ሲካሄድ የሱዳን በሱዳን የመጡ ወገኖቻችን መታሰቢያም በመንገድ ላይ የሞቱ መታሰቢያ ሲካሄድ በሀር ህርጼል አብራን ነው ምትሄድ በጣም ታከብራለች ማህበረሰባችን። ኪላ ኪሉ የኢትዮጵያ በጣም ሀሹብ ነው ለመዲናት እስራኤል ያስፈልገኛል በማለት ምናልባት አንዳንዴ እሷን አመለካከት ስለምናውቅ ነው ለእኛ ያላትን አመለካከት ምናልባት ስሜት ያልሆኑ እንችላለን ስንናገር ይህን ሰልፍም አክብራ ነው የወጣችው ከአንተ ጋር እና እሷ ላይ ጥቃት ለማድረስ መሞከሩ የማህበረሰባችን ገጽታ በምን ያስመዘግበዋል የሚለው ሁኔታ ትንሽ ጥሩ አይደለም። እንዲህ ግለሰቦችንም እንዲሁ ዝም ብሎ መቃወሙ መንግስት መስሪያ ቲክሾሬት ላይ የምንሰራ ሰራተኞችንም እንግዲህ በሂደት የሚሆነው ነገር ይሆናል። ግን አንዳንድ ጊዜ ፍትሐዊነት የጎደለው ነገር ባይኖር ጥሩ ነበር። ሰልፍ በእርግጥ ዲሞክራሲያዊ መብት ነው። እሷ ላይ ግን ጥቃት ለማድረስ መሞከሩ አንተም ላይ እንግዲህ እንዴት ያሳየናል የምትሉት ነገር ካለ ገብርኤልም ለማጠቃለል እንደው ሁኔታው
3: ግን የምጠይቃቸው የአፍጋን አውደ አላማውን በተመለከተ በእኛ ላይ ተጠቅሷል። በእኛ ዙሪያ ላይ ለማጥቃት መሞከራቸው ትክክል አይደለም። በዚህ የኔው ጥያቄ ምንድን ነው? ገብርኤል አሁን ፓርላማ ክነሴቱ ተበተነ ወደ አዲስ ምርጫ ሊከድ በሚባልበት ጊዜ አሁን የወጡት በዚህ ላይ የተነሳ ጥያቄ አለ ወይ? ማን አለ አሁን በየቢሮ የክነሴት አባላት ሚኒስትሮችን በተመለከተስ እንዴት ይታያል ገብርኤል?
4: ከወርቅነሽ ታለችም ነሳ ወርቅነሽ አዎ ያና የቋንቋዎች ኃላፊ ለምሳሌ ስግድም ሲሆን በሱዳን ሲመጡ የተጎዱ ወገኖቻችን መታሰቢያም ሲሆን የተለያዩ የእኛ ንብረተሰብ የሚመለከቱ ነገሮች ሲሆን ሂዱና ተከታተሉ ብላ ሂዳችሁ ስራ ስሩ ብላ ዝም ምትል አለቃ አይደለችም። ተከታትላ እዛው ቦታ ሆና ከተጀመረ እስከሚጨረስ የምትከታተል ሰው ናት። ዛሬም ይሄን ለማድረግ ነው የመጣችሁ ለመከታተል። እኒ ሰዎች በዚህ ፀሐይ በዚህ ሁኔታ ኢየሩሳሌም ስራ ቋርጦ ሲሄዱ ምንድነው ልይ ከሰው ከምሰማ ራሴ አይቼ ራሴ ለስራ ብላ ነው የመጣችሁ። የተደረገው ነገር ግን ትክክል አይደለም። እውነት ልንገርሽ ትክክል አይደለም።
1: ሐሳብን የመግለጽ ነጻነት ቢኖርም አንዳንድ ጊዜ አግባብነት የሌለው ነገር
0: በኃይል ለመጠቀም መሞከር ነው አግባብ አይደለም።
4: አንድ ነገር ልንገራችሁ ሰጠኝ ወደ ያናም ሆነ ወደ ዝግጅታችን ክፍል በእያንዳችን በግላችን የሃይማኖታችን ተበረዘ ምናምን ምናምን ብለው ደብዳቤ የሚጽፉልን ሰዎች ዛሬ እዚህ ያና እኔ አግኝተናቸው ፊት ለፊት ኑ ተናገሩና ቃለ መጠይቅ እናድርግላችሁ ስንላቸው ለሆን ያድሎም ያዘጋጀው ሰላማዊ ሰልፉን ብለው ወደ ጎን የሚሄዱ ነው ያሉ።
0: ኃላፊነት መውሰድ አይፈልጉም።
4: እና በሬዲዮ ሲሆን ወይም ደግሞ ሌላ ራይቲንግ እንበለው እና ዝም ብሎ ሰው ይሰማኛል በሚሉ ሰዓት ለመናገር በህብረተሰባችን በሆኑ ሰዎች እየተጠለፈ ነው ለማለት ችግር የለባቸውም። ደብዳቤ ለመጻፍ ይታወቃሉ በህብረተሰቡ ስማችን አስተዋውቀን ኑ ያላችሁን ሀሳብ ግለጡ ስንላቸው ግን ፍቃደኛ አይደሉም። እና ይሄ ራሱ ለምን እንደሆነ እኔ አይገባኝም። ይሻየው ወደ ጠየቀው ጥያቄ ስመለስ ዛሬ አዎ በፓርላማው ተበትኗል። የመንግስት አካል እስካሁን እናንተን እስካወራው ባለሁበት ሁኔታ ማንም የፓርላማ አባል ማንም የመንግስት አካል የመጣ የለም። እነሱም ከውጭ ሆነው ሰው ባለመምጣቱና እስካሁን ባለው ሁኔታ የመንግስት አካል መጥቶ ምንድን ነው ችግራችሁ ወይም የምታደርጉት ነገር ምንድን ነው ስላላላቸው ትንሽ ብለው የሚያቅማሙ ሰዎች አሉ። ወርቅነሽ
3: መፎከር ጩኸቱ በአላማው ምን አይነት መፎከር ነበር ያሰሙ?
0: መብት ነው እኮ ሰላማዊ ሰልፍ ነገሩ።
4: መፎከሩ ሁልቀን ሰላማዊ ሰልፍ የሚሉት ምንድን ነው? ኢትዮጵያ በነበርነ ጊዜ ሃይማኖታችን ጠብቀን ቆይተናል። ከዚህ ከመጣን ደግሞ እንደውም በግልጽ እነሱ የሚሉት ምንድን ነው? አንድ ሰው ሁለት ቦታ ሊሆን አይችልም። ክርስቲያን መሆን ችግር የለብንም፣ ወደዛ ሂዱ። ክርስቲያን ከሆናችሁ ይሁዲ ከሆናችሁ ወደ እኛ ጠቅላችሁ ሂዱ። ለአለቃችንም ያሏት ምንድን ነው? እኛ ምንፈልገው በአንትን ይምረጡ ከዚህና ከዚህ ከሁለት ሰርግ በአንድ ደቂቃና በአንድ ሰዓት መጨፈር አይቻልም ብለው ነው።
1: እዚህ ላይ እንደው አንተ ከመጨረሰ በፊት እንደው የኔ ሀሳብ እኛ የመገናኛ አውታር ስራ ነው የምንሰራ፣ ሃይማኖታዊ ሁኔታም አይደለም። ስለዚህ ሰዎች ሀሳባቸውን ያመጣሉ፣ ያንጸባርቃሉ። የሚቃወሙም የሚደግፉትም እናስተናግዳለን ማዕከላዊ ሆነን። ከዚህ ውጭ ላለው እንዲሆኑ እንዲያደርጉ የሚልም ስልጣንም መብቱም የለንም እና ይህን ሊታሰብ ይገባል። ከዛ ውጭ አላግባብም ፎቶችን እንትን ቢያደርጉ በእኔ በኩል ምንም እስካልሰራን ስራችን በአግባቡ እስከሰራን ድረስ ምንም መስሎ አይታየኝም።
4: ትክክል ነህ። እኛ እንደ ሚዲያ የሆነ ያለውን ነገር ለህብረተሰብ ማሰማት እንጂ ከሌ ቄስ ይሁን ከሌ ራቢ ይሁን ከሌ እንትን ይሁን የማለት ስልጣንም የለንም። እሱን ማድረግም አንችልም። ግልጽ ነው ይሄን። እያንዳንዱ ሰው በህይወቱ እንዲያርግ አታርግ ማለት የለም። በዓለም ላይ የሆነ ያለውን ነገር፣ በህብረተሰባችን መሀል እየሆነ ያለውን ነገር፣ እየተደረገ ያለውን ነገር፣ እየተከሰተ ያለውን ነገር ሬዲዮ ከተቋቋመ አንስቶ የኛ ብቻ ሳይሆን እያንዳንዱ ሬዲዮ ጣቢያና ቴሌቪዥን ጣቢያ የሚያደርገውን ነው የሚሰራው ነው የሰራን። ዛሬም ያን ለማድረግ ነው ይሄድነ። ይህን ያልተረዱ ሰዎች አሉ።
0: ግን ጥቃት ለማድረስ መሞከሩ ወደ ሌላ ነገር እየሄደ ሊሆን ይችላል። ዞሮ ዞሮ እና ይሄ ትንሽ ጥሩ አይደለም።
3: አንተን ለማጥቃት በአካል ገብርኤል ጋዜጠኛ በአካል አንተን ለመምታት ለመደብደብ የተደረገ ሙከራ ነበረ?
4: ያንን ስልኳን ወርውረውባታል። እኔ ስልኩ ለምን ይወረወራል ብዬ ወደዛ ስሄድ እንዳለ ግር ብለው መጡ። ፖሊሶች እንትን ሆነ። ከዛ በኋላ ፍቃደኛ የነበሩ ሰዎችም ለመናገር ይሄ ተጽዕኖ ሲበዛባቸው መናገር አልፈለጉም።
0: ፖሊስ ባይኖር ምን ይሆን ነበር?
4: ፖሊስ ባይኖር
0: እኮ እንግዲህ ወደ አልተፈለገ አቅጣጫ ይሄድ ነበር። እና ለምን ግጭት ድረስ መድረስ ያስፈልጋል? እንግዲህ ደግሞ ጋዜጠኛን ማጥቃት እንግዲህ ጋዜጠኛ ሃይማኖት መሪ አይደለም፣ ምንም ማድረግ አይችልም መረጃ ከማቀበል ውጪ ለማህበረሰቡ። እና የእውነት እንግዲህ የማህበረሰባችን አመለካከት ነው ወይ? ጥያቄውን ለማህበረሰባችን እንግዲህ ሰጥተን ወደ ስርጭታችን እንመለስ። ገብሬ፣
3: አፍጋናው እንደቀጠለ ነው ወይስ እንዴት ነው?
4: አሁን እንደቀጠለ ነው። አፍጋናው እንደቀጠለ ነው።
0: እሺ፣ እናመሰግናለን ገብርኤል። ራሳችን
4: ጠብቁ።
1: እንግዲህ ተቃውሞም ድጋፍም አንዳንድ ጊዜ አግባብነት ይኑረው ነው። ከዛ ውጭ መደበኛ ስራችን
0: ኃይል መጠቀም ግን አግባብ አይደለም።
1: አዎ፣ እኛ መደበኛ ስራችን እንቀጥላለን፣ እንዘግባለን፣ የህብረተሰቡን ስሜት እናንጸባርቃለን። ይሄ ነው ዋናው ተግባራችን። እንቀጥላለን። አሁን
0: በላው አድማጫችን ይሄ ነው የሚሰማው ስሜት። እንግዲህ እዚህ ሳለን አሰራጮች ላለን አሰራጮች ነው ወይስ እንደው የተወሰኑ ግለሰቦች ስሜት ነው ይሄ ነገር? ለምን ይሄን ያህል በአደባባይ ምንድን ነው ምን ወንጀል ተሰራ? እና ዞሮ ዞሮ እንግዲህ በሂደት የሚታይ ነገር ቢሆንም እናመሰግናለን። በዛ ያሉ ባልደረቦቻችንም ወቅታዊ ዘገባለን። ባጭሩ ያለን ጊዜ አንጻር
1: ወደ ወቅታዊ ዘገባ እንግዲህ ስናልፍ እስራኤልን በሚያዋስነው የጋዛ አካባቢ እንደ ጉሽ ከቲፍ አይነት የሰፈራ ቀበሌዎች እንዲኖሩ የሚጠይቁ አካላት ዛሬ ከሰዓት በኋላ ሰልፍ ያደርጋሉ ተብሏል። ሻያው እንዴት ነው?
3: ሚኒስትሮች በአስርት የሚቆጠሩ ሚኒስትሮችና ፓርላማ የክነሴት አባላት በጉዞ በእግር ጉዞ ነው እንግዲህ ወደ አዛ ድንበር አካባቢ ወደዛን አካባቢ እንደ ሰላማዊ ሰልፍ ለማድረግ ነው የሚሄዱት። ለምን በአዛ ሰርጥ አካባቢ ጉሽ ቃቲፍ የተባለ በድሮዎቹ በቀድሞው የእስራኤሉ ጠቅላይ ሚኒስትር አሪኤል ሻሮን በነበረበት ጊዜ በዛ አካባቢ የለሙ ወደ አራት የሚሆኑ ትላልቅ የእስራኤላውያን ሰፈሮች እንዲለቁ እያለቀሱ ያሰፈሩት ያለሙትን ሰፈራቸው ለቀው ያን ቦታ ለቁ ሰፋሪዎቹ እስራኤላውያን ብቻ አልነበረም። በ2005 ዓመተ ምህረት የነበረውን ታሪክ ነው። ከዛም ወታደሮችም ጦር ሰፈሮችም ነበሩ። ያንን ተለቀቀ፣ በሙሉ ተለቀቀና ከዛን ጊዜ ጀምሮ እስካሁን የዚህ መዘዝ ጎጂ የሆነ ነው። የሽብር ጦርነት በተደጋጋሚ በአዛ ሰርጥ የተካሄደበት ጊዜ ነበረና አሁን ላይ ሆነን ደግሞ ከኦክቶበር 7 2023 ዓመተ ምህረት ከሶስት ዓመት በፊት ከዛ ከባድ የሽብር ጥቃት ወዲህ ከሁለት ዓመት በላይ የዘለቀ ጦርነት ተካሂዷል። የህይወት መስዋዕትነት ከፍለናል። ተጠልፈው ወደ አዛ የተወሰዱ ደግሞ ከብዙ ክርክር በኋላ በህይወት ወደ ቤታቸው ተመልሰዋል እስራኤላውያኑ። አሁን ፖለቲካው ያለው ምንድን ነው ደግሞ እነዚህ የክነሴት አባላት ሚኒስትሮች በአስርት የሚቆጠሩ ወደዛ ጉዞ በእግራቸው ጉዞ ሰላማዊ ሰልፍ የሚያደርጉ ያን ሰፈር የለቀቅነው ቦታ እንደገና ተመልሰን ሰፈር የይሁዳን ሰፈር እናቋቁም በሚል ጥሪ ነው።
1: ተጨባጭ ሁኔታ ይፈቅዳል ወይ? ይህን ነው
3: ይህ የፖለቲካ ክርክር አሁን የብሔራዊ የክነሴት ምርጫ ዋዜማ ላይ ስለሆን ይህም ደግሞ ለመራጩ ህዝብ የሚቀርብ ጥያቄ ነው። ያን ወደዛ ሰፈር ማስፋፋት አለብን እስራኤልን ማልማት አለብን የሚሉ በፖለቲካ አመለካከት ያላቸው አሉና የለቀቁ የተፈናቀሉ እዛ እንደገና እንመለስ በሚለው ሐሳብ ይዘው ነው አሁን እንደገና እንቅስቃሴ ያዙት። እንግዲህ ያው አተ በቀጣይ በመርጫ የሚወሰኑ ሁኔታ ይሆናል።
1: ጥሩ ኦርግናይዝ ስለላይ የምጨምረው ካለ
0: ያው እንዳላችሁት ነው ብዙ መጨመረው ይለም ካለን ጊዜ አንጻር እንግዲህ ትንሽ አሁን ያለው ተጨባጭ ሁኔታ ጋር ይሄ ነገር የሚጋጭ መስላል። በዚህ ሁኔታ ያዛ ጉዳይ እስከመጨረሻው ሳይዘጋ እንደገና ወደዛ ተመለሳችሁ መኖር አለባችሁ የሚለው በተለይ ደግሞ መንግስት ሚኒስተሮችና የፓርላማ አባላት ድጋፍ የተደረገበት ሰልፍ ምናልባት ላለንበት ተጨባጭ ሁኔታ ብዙም ጥሩ ተጽዕኖ ይፈጥራል። በተለይ ደግሞ እንግዲህ እስራኤል በአለም አቀፍ ደረጃ ያላት ተጨባጭነት እንግዲህ የሚደርስባት ውግዘት ከዛ አንጻር ሊጋጭ ይችላል። ያለው ሁኔታ እንግዲህ አስቸጋሪ ነው ነው ትራምፕ በዚህ ሁኔታ አይደለም ችግሩ እንዲፈታ የሚፈልጉት እንደምናውቀው የተለየ አለም አቀፍ አካል አቋቁሞ አካባቢውን መልሶ ለመገንባት እየተሞከረ ነው። በዚህ ሁኔታ ደግሞ እስራኤላውያን ተመልሰው በአዛ እንዲኖሩ መኖሪያዎችን ሰፈሮችን እንዲያቋቁሙ የሚለው ነገር አስቸጋሪ ሊሆን ይችላል። ወደ ሌላ ሽብር ጥቃቶች ያው ይፈጠሩ ይሆናል እንግዲህ ሐማስ እንደገና እየተደራጀ እንደሆነም እየሰማ ነውና ሁኔታው አስቸጋሪ ይሆናል። አዎ አስቸጋሪ ይሆናል።
1: ጥሩ የሚሆነውና አለን። ሌላው በአሜሪካና ኢራን መካከል ያለው ግጭት እንግዲህ አንዱ ባንዱ ላይ መታኮሱ ቀጥሏል። እንዴት ነው
0: አሜሪካና ኢራን አስቸጋሪ ነው አሁን ያለው ሁኔታ? እንደምናስተውሰው እንግዲህ ባለፉት ቀናትን በሳምንቱ መጨረሻ ላይ የአሜሪካ ወታደሮች የተገደሉበት ሁኔታ አለ። ዛሬ የአሜሪካ የጦር አውሮፕላኖች ተዋጊ ጀቶች እስራኤል አውሮፕላን ጣቢያ ለማረፍ ወደ እስራኤል እየመጡ ነው ሲባል አይተናል መረጃዎችን። ምን ይፈጠር ይሆን? ምናልባት እስካሁን እንደምናውቀው የዓለም ዋንጫ ጨዋታ ዛሬ ነው የሚጠናቀቀው። በዚህ ምክንያት ምናልባት አሜሪካ ወደ ሰፊ ጦርነት አልገባች የሚባል ነገር አለ። ከዚህ በኋላ ይሰጋል እንደገና የጦርነቱ ግጭቱ ተባብሶ ይቀጥል ይሆን ያገረሽ ይሆን የሚል ግጭት ስጋት አለ። የአውሮፓ ሀገራትና የባህር ሰላጤው ሀገራት ኢራን የሆርሙዝን ባህር በነጻነት ድሮ እንደነበረው ለማንኛውም የንግድ መርከብ ክፍት እንድታደርግ ጥያቄ እያቀረቡ ናቸው። በሌላ በኩል ደግሞ አሜሪካ ጥቃቷን ከቀጠለች በኢራን ላይ በተከታታይ ሌሊት ጥቃት ስታደርስ አይተናል ሰሞኑን። ይሄ ከቀጠለ ኢራን በአካባቢ ሀገራት በተለይ በዱባይ፣ አቡዳቢ የተለያዩ ዓለም አቀፍ አውሮፕላን ጣቢያዎች ላይ ጥቃት አደርሳለሁ ያለች እየፈከረች ነው ያለ አካባቢው ውጥረቱ አሁንም ተባብሶ እንደቀጠለ ነው።
1: ሻያው ዝላይ እንጨምረው።
3: ይሄ በጣም ግልጽ ያልሆነው ነገር ጦርነት በሚባልበት ጊዜ ሁለት ሀገሮች የሁለት ሀገር ወታደራዊ ኃይል ግንባር ለግንባር ሲጋጠሙ የተኩስ ልውውጥ ሲያደርጉ ጦርነት ነው ተብሎ አሁን እየተባለ ያለው ግጭት ምን የተኩስ ልውውጥ እየተካሄደ ነው ያለው። እንግዲህ ባለፉት 7 ሌሊቶች ማለት ይቻላል የአሜሪካ ጦር በኢራን ምድር መሰረተ ልማቶችን ደብድቧል። ለዛ ምላሽ ደግሞ በኢራን በፋርስ ባህረ ሰላጤ የሚገኙ የአረብ ሀገራትን እንደ ኩዌትን እንደ ባህሪን እንደ ዮርዳኖስን
1: ሁለት የአሜሪካ ወታደሮች ተገደሉ።
3: አዎ እያጠቃች ነው በሚሳኤሎች እና በድሮን ያለ ሰው አውሮፕላን ኢራን እያጠቃች ነው የምትገኘው። እና ይህ ሁኔታ በጦርነቱ የተኩስ ልውውጡ ግጭትን ጦርነትም ሳይባል በግጭት ላይ ናቸው በተኩስ ናቸው። ኢራን በቀጥታ ጦርነቱን ፊት ለፊት የገጠመች አልገጠመችም። ምን እስራኤልን እያጠቃች ያለችው በአሁኑ ሰዓት በመልክተኛ ቅጥር አሉ የሚኒሻ ጦር ሶሪያ ውስጥ የሚገኙ ኢራቅ የሚገኙ በደቡብ በየመን ውስጥ ሁቲ አማጽያኖች እነሱን እየላከች ነው እያጠቃች ያለችው። በሁቲ ለምሳሌ በየመን ውስጥ የሚገኙ ታማጽያኖች ደግሞ በባህር አብሉ በቀይ ባህር የሚያልፉ ታላላቅ መርከቦችን የመጥለፍ የማጥቃት ሁኔታም እየወሰዱ ናቸው። በዚህ በፋርስ ባህረ ሰላጤ ለኢራን በቅርብ ርቀት የሚገኙትን በዋናነት እነዚህ ሚኒሻ ጦር አባላት ነው የአሜሪካን ጦር እያጠቁ ያሉት። ይህ በእንዲህ እንዳለ ጦርነት ተኩስ ልውውጥ በሚልበት ጊዜ እስራኤል ዝም ብላ ጣልቃ አልገባችም እስካሁን ድረስ።
1: አሜሪካ ጣልቃ እንድትገባ አትፈልግም ይላሉ። ኢራን ላይ እስራኤል ላይ ጫና እያረገች ያለው አሜሪካ ነች ይባላል።
3: አዎ እንደዛ እንደዛ ሳይሆን አልቀረም ግን በዚህ በእንዲ እንዳለ እስራኤል አየር ኃይል የመከላከያ ሰራዊት ምናልባት ኢራን ታጠቃናለች የሚል ስጋት በመኖሩ የመከላከያ ሚኒስትሩም በጠቅላይ ሚኒስትሩም በተደጋጋሚ አስጠንቅቀዋል። ካሁን ባልነበረ ሁኔታ እስራኤል አየር ኃይል ከባድ ያጸፋ እርምጃ ይወስዳል በማለት ጠቅላይ ሚኒስትሩ አስጠንቅቀዋል። መከላከያ ሚኒስትሩን ጨምሮ ከባድ ጥቃት እንፈጽማለን በኢራን ላይ ያሉ ነው።
1: አዎ እንግዲህ እናያለን የሚሆነውን። ሌላው እንግዲህ የዓለም ዋንጫ እንግዲህ ከሰኔ 11 ጀምሮ ሲካሄድ የነበረው ዛሬ ማታ ፍጻሜውን ያገኛልና ሁለት ኃያላን የእግር ኳስ ሀገራት ይፋለማሉ፣ ስፔን እና አርጀንቲና። እንዴት ነው እንዴት ታዩታላችሁ? ኒው ጀርሲ ላይ በሜትላይፍ ስታዲየም ነው የሚካሄደው 10 ሰዓት ጀምሮ። ከዛ በፊት ብዙ ዝግጅቶች ይደረጋሉ። እንዴት ነው
3: ጨዋታውን በጉጉት ወርቅነሽ? ይቅርታ።
0: አዎ አይ ችግር የለም። በኳስ ጉዳይ እንግዲህ ቅድሚያ ለወንዶች አይደል?
3: አይ ወንድ ሴት አይባልም።
0: ምንም የሴቶች መንግዲሻ ድራይን አሰራጭ ቢኖርም ችግር የለም። ይሄ ለቀልድ ለመጨመሪያ ነው፣ ለፈገግታ ያክል ነው።
3: የዓለም ዋንጫ እንዴት ነው ብዙ ሰመቸን የጀመረው
1: ሰኔ 11
3: ጀምሮ አሁን ሐምሌ 19 ቀን ሆኖ ከሶስት ሳምንት በላይ የዘለቀ ነው።
1: 38 ቀናት አካባቢ
0: 39 ቀን መሰለኝ አጠቃላይ ጨዋታው ጀመረው።
3: ሁሉም በቀጥታ ስርጭት በቴሌቪዥን አማካኝነት ማን አሸነፈ ማን ተሸነፈ የሚለውን እንከታተል ቆየንና በመጨረሻው ዛሬ ሐምሌ 19 ቀን እንግዲህ ያው ለፍጻሜ የደረሱ
1: ስፔንና
3: አርጀንቲና። ከዛ በፊት ማን ነው የተጫወቱት?
1: ዛሬ ለሊት ባሳለፍ ነው ለሊት ነው እንግዲህ ፈረንሳይና እንግሊዝ ያው ለደረጃ እንግሊዝ ሶስተኛ ወጣችበት ሁኔታ አይተናል። ከ80 ሺህ በላይ ተመልካቾችን የሚይዝ ነው። አርጀንቲና እንግዲህ ለአራተኛ ጊዜ ነው ካሸነፈች። ስፔን ደግሞ 2010 ወስዳለች ለሁለተኛ ጊዜ ነው። ከፍተኛ ፉክክር ይደረጋል። ሜሲ ታሪክ የሚሰራበትም ነው። ምናልባት የፈረንሳዩ ተጫዋች ኤምባፔ በ10 ጎሎች እየመራ ነው። እንግዲህ ሜሲ ከሁለት ጎል በላይ ማስቆጠር አለበት ኤምባፔን ለመምራትና የወርቅ ዋንጫውን ለመሸለምና በጣም በጉጉት የሚጠበቅ ጨዋታ ነው። ወርቅነሽ
3: ስፔኖች
0: ጥሩ እንግዲህ አሁን ያለን በምሽት ላይ ደግሞ እንመለከተዋለን። ከጨዋታው በፊት አዎ ካለን ጊዜ አንጻር አድማጮች መስመር ላይ እየጠበቁ ነው።
1: ዝግጅት የግድ ነው። የዓለም ዋንጫ መጨረሻ ነው ወርቅነሽ፣ ከይቅርታ ጋር በጣም ዝግጅት ይደረጋል። ከመጀመሪያውም ብዙ ሙዚቃም ዝግጅት የሚያቀርቡ ዘፋኞች አሉ።
3: የፍጻሜ ድግስ እኮ ነው።
1: አዎ መጨረሻም እንደገናም ደግሞ የረፍቱ 15 ደቂቃ የነበረው 17 ደቂቃ ይደረጋል ተብሏል። ብዙ ዝግጅት ነው የሚደረገው ከመክበቻውም በፊት ከመጀመሩም በፊት ከጀመረም በኋላ ብዙ ዝግጅቶች ይኖራሉ። ምናልባት ጨዋታው ደግሞ እኩል ከተጠናቀቀ በ90 ደቂቃ እንደገና 30 ደቂቃ እንደገና ሪጎሪ ከሄደ ለሊቱን ሁሉ ነው የምናደር ማለት ነው። ትልቅ ድግስ ነው። ምንም ማድረግ አይቻልም።
3: ዳናፍሳት
0: ላይ መልካም እድል። ዞሮ ዞሮ እንግዲህ ከጨዋታው በኋላም ነገም ስለምንወያይበት ያው ይኖራል ብዬ ነው ይመለሳል። ቀኑ ሰዓቱ ሄደብን። ሁለት አድማጭ አንድ አድማጭ ቢያንስ ንቀበል። ልክ ነው እንግዲህ
1: አይ ጉዳዮች ስለሆነ ነው።
0: አዎ በጣም አዎ። አድማጭ መስመር ላይ ያለ ወደ አድማጭ እንለፍ። ሄሎ ጤና ይስጥልን።
7: ሰላም ጤና ይስጥልኝ። እንደምን ዋላችሁ?
0: እግዚአብሔር ይመስገን። ማን ነው?
7: ሸባቶ
0: ባባይ። ጤና ይስጥልን። እሺ ምን ሀሳብ አለ?
7: እንዴት ናቸው? ሰላም ናቸው?
0: ሰላም ነን። ክብሩ ይስፋ።
7: መልካም። እንኳን ሀሳብ ለመስጠት ፈለኩት። አጋጣሚ ያኔ ልቃዘ በአፍጋኖት አፍጋኖው ላይ አይደለም አሁን እኔ መናገር ምፈልገው አንዳንድ ዝም ብለን በቲክቶክ ወይም ደግሞ በአፈቀላጥ የምናናገራቸው ሰዎች በጣም አስቸጋሪ እንደሚሆን ህብረተሰቡ እንዲያውቀው ነው የምፈልገው። ምክንያቱም እኛ ህጉን እና ደንቡን ያወቅ ነው አይመስለኝም። ዲሞክራሲ ሲባል ገደብ አለው። ያን ገደብ በገደቡ መጠንቀቅና ወደ ሌላ መጥፎ ቦታ እንዳያደርሰን መጠንቀቅ አለብን። ያ ከደረሰ በኋላ የከሌ ዘር እንዲያደረገኝ የከሌ ወገን እንዲያድርጎ ከሰሰኝ ከማለቱና ችግር ከመፈጠሩ በፊት ህብረተሰቡ እንዲያውቀው ስለፈለኩ ነው። ምክንያቱም ያንድን ሰው ስም አጥቆር ያንድን ሰው ትሙና ወስዶ ከሌላ ቦታ መለጠፍ ይሄ በጣም በወንጀል ደረጃ ላይ በመጥፎ ደረጃ ስለሚያደርግ ይሄን ነገር ግንዛቤ በቲክቶክ ወይም ደግሞ በዋትሳፕ ሆነ በፌስቡክ ይሄን ነገር የሚሰራ ነገር ለህብረተሰቦቻችን ያላደረጉት ለለቱ ላይ መስላቸው ይችላል፣ ግን መጨረሻ ላይ ጉዳት ያመጣል። በከፍተኛ ስም በማጥቆር ደረጃ ላይ ቅጣት እንደሚያስቀጣ እንዲያውቁት እንዲገነዘቡት በማለት ነው።
3: ለዚህ ማን ያልከኝ? አቶ ባበይ። አዎ፣ ማህበራዊ ሚዲያ ጥሩ ሆኖ ሳለ ሬዲዮን ቴሌቪዥኑ ላይ አንትቶ አሁን ዳልከው በቲክቶክ ዋትስአፕ ፌስቡክ ወዘተርፈ በመሳሰሉ ጥሩ የመገናኛው ታር ሆኖ ያለ ግን በጣም በመጥፎ ነገር እየተጠቀምንበት ነው። ጥሩ አይደለም። ለዚህ ደግሞ በእውነትም ህግና ፍትህ ያስፈልጋል። ያለ ሰው የሰውን ስም ማጥፋት ባልሰራው ባልፈጸመው ስራ ይሄን አድርጓል ብሎ ማጥቆር በጣም ተገቢ አይደለም። ለዚህ ምንድነው የሚወስነው? የት ነው ፍርድ ቤት ስላለ መይድ መረጃ በቲክቶክ ላይ ከተመለከትክ በኋላ ሪከርድ አድርገህ መጠበቅ ነው። ገብቷል? መረጃዎች የሚነገሩትን ሁሉ ሪከርድ አድርጎ በትክክል መጠበቅ አስፈላጊ ይሆናል። ገባ?
7: እኔ ነገሩ ስለሚገባኝ ነው። ለማይገባቸው ሰዎች ይሄን ጥንቃቄ እንዲደረጉ ነው። ከማድረጋቸው በፊት ጥንቃቄ እንዲያደርጉ ነው። አንድን ትሙና ከመዘቅዘቅ ወይም ደግሞ አንድን ትሙና ወደ መጥፎ ደረጃ ላይ ከመወሰዳቸው በፊት ጥንቃቄ ያስፈልጋል። በኋላ ወይኔ ብንል ብናለቅስ አንድም ሰው መጥቶ ሊረዳና አይችልም። ስለዚህ አስቀድመው ያን ከማድረጋቸው በፊት ይሄ ነገር ያዋጣኛል ብለው ማሰብ አለባቸው ነው ያለ ማለት ፈልጌ ነው እንጂ ዛሬ ቲክቶክ ወይም ዋትሳፕ ሌላ የሰው ስም ቢያጠቁር ያነ ሰው በቀላሉ የሚለቅ አይደለም። ህግ አለ። ስምን በማጥፋት ባልነበረበት በመዋል ይሄ ከፍተኛ ቅጣት እንደሚያስቀጣቸው ማወቅ አለባቸው ለማለት ፈልጌ ነው እንጂ እኔ ለራሴ ራሴን የሚደርስብኝ ካለ ራሴን በራሴ የምወድቅ ሰውም አይደለሁም። ደግሞ ለዚያ ሰው አጣፈውን ካፉል የምመልስ ሰው ነኝ። ግን እነዚያ የማያውቁ ሰዎች ካህናቶች እየተሰደቡ ወይም ደግሞ ሌላ ሌላ ምክንያቶች ደግሞ የሚያደርጉት ነገር
3: ባበይ ባበይ፣ እኔም እንዳንተው ያሰብኩት ምንድን ነው ስትጠቃ ራስን ለመከላከል ከአንተው ባሳው ጥሩ ሀሳብ ነው። መጥፎ አትናገሩ ነው ያልክ። ትክክል ነህ። ያስከስሳል፣ ለፍርድ ቤት ያደርሳል። አሁን ያልኩት ምንድን ነው ያን መረጃ መያዝ አስፈላጊ ነው፣ ራስን ለመከላከል መያዝና ለፍርድ ቤት ማቅረብ ከሚል ሀሳብ ነው። ደግሞ ሀሳብ
7: መረጃ ሳሊዝማ ተዚያ መካከል ቀርቤ ስጠየቅ መልስ የለኝም። ያነኮ መረጃው ካለኝ መረጃውን ነን ይዤ ወደ ህግ ቦታ አቀርባለሁ። ያነ ህግ ቦታ መፍትሄ ይሰጣል። ለሁሉም ሰው መፍትሄ ያለው ህግ ቦታ ስለሆነ እያንዳንዱ መፍትሄ መቀበል አለበት። ስሜ ጠብቶት ብሎ መቅረት የለበትም።
0: ጥሩ። እሺ ባቤ፣ እናመሰግናለን። ሌላ ርዕሰ ጉዳይ ካለ ያለኝ ጊዜ በጣም አጭር ነው።
7: አመሰግናለሁ። በጣም አመሰግናለሁ። ጦራይም ቶቤም ሸቧቶ መልካም ቀን።
3: በቀጣይነት መስመር ላይ ያለ አድማጭ ሸቧቶ ማን ይሆን?
8: ሀሎ፣
3: ደህና ይስጥልን።
8: አብሮ ይስጥልን። እንደምን ዋላችሁ?
3: ደህና ነን፣ እግዚአብሔር ይመስገን። ማን ነህ?
8: ሃይማኖት ነኝ። ሃይማኖት አደላ።
3: አቶ ሃይማኖት አደላ፣ ደህና ይስጥልን።
8: አብሮ ይስጥልን። እንዴት ናችሁ እናንተ? ሰላም ነው?
3: አማን ነው። ደህና ነን። ያለ አስተያየት?
8: አስተያየቴ ያው አንደኛ ስለ ጦርነቱ ሁኔታ ነው። አሜሪካና ኢራን በሚያደርጉት ጦርነት በእውነት የእስራኤል አምላክ የእኛን ስራ ነው የሚሰሩት ማለት ነው። የእኛ ስራ ነው የነበረ እና ትራምፕ እንደዚህ ነው እንደዚህ ነው። ያው ብዙ የሚታችሁ ሰዎችም አሉ። ግን ሆኖም ግን ከትራምፕ የበለጠ መሪ ለእስራኤል ከነበሩትም አልነበረም ካለፉትም ሰሚ መጡትም እንደሱ ይሆን አናገኝም። ለምን ያው የፈራውን ስራ እናንተ ታውቃላችሁ ሁሉንም ነገር ብዙ አስተዋጽኦ ለእስራኤል እንዳደረገ ያው አንዳንድ ሰዎች ግን እየገቡ ትራምፕ እንዲህ ነው እንዲህ ነው በርግጥ ቃላቱን ቢቀያየርም ጧት የተናገረው ምሸት አይደግመውም ግን ለእስራኤል የሚጎዳ ነገር ስታውን አላደረገም እና ያው በተከታታይ ለሰባት ቀን መሰለኝ ባልሳሳት ኑሮ የሚከተከቷቸው
9: ሪቶች አዎ
8: እና በጣም ጥሩ ነው ይከተሉበት እግዚአብሔር እስራኤል አምላክ ነው እንደዚህ ጣላቶቻችን ስለሳችሁ ተዋደዱ እንጂ እኔ ዋጋቸዋለሁ እንዳለው አምላክ እስራኤልን ትንሽ ገለል አድርገው ያው ተስማምተው ነበር ለመጀመሪያ ጊዜ ተፈራርመው ነበር እና እስራኤልም አልተደሰተችም ነበር በዚህ ግን አሁን ግን እያሳየን ያለ አክሎ ይከተሉ ነው ምን እኔ እንዲያቋርጡ ማልፈልግም ያው እንደ እነሱ ታደከማቸው ደግሞ እስራኤል ታውቀበታለች እና ደግሞ ስለ ዛሬው አፍጋና አሁን ቀድም ገብርኤል በየነ መሰለይ ጋዜጠኛ ሲናገር ነበር ያው ትንሽ ሸፈንፈን አርጎ ነው ያቀረበው የሰላማዊ ሰልፉ ምክንያቱ ይሁዲነን ብለው መጣው ከተጠመቁ ግዩር ካረጉ በኋላ ወደ ክርስትና ወደ ጴንጤ ለምን ይሄዳሉ በዛ በችግሩ ጊዜ እንኳን በአገራችን በሱዳን እንኳን ስንት ተፈቃይተው ሲመጡ ያን ያህል ሁሉ ያን ያህል ስቃይ ሲደርስባቸው በጠላት እጅ ተይዘው ሃይማኖታቸውን አልቀየሩም የቀበሩትን ቀብረው የተረፉት ተርፈው ነው መጣው ውጭን አገር ያቋቋሙ ግን ዛሬ ሳይቸግረን በእውነት ጥጋብ አይቻል ምራብ ግን ይቻላል ይላሉ አባቶች ሲተርቱ ዛሬ እስቲ ቤቴን ከገዛው መታወቂያን ካገኘው እያሉ ዛሬ ከኢትዮጵያ የቀሩት ወገኖቻችን እንዳይመጡ አንድ ወደ ጴንጤ መሮጥ አንድ ወደ ክርስትና እንትን መሄድ በሻባት ሙዚቃ መዝሙር ተከፍቶ አስታ እየተዘመነ ነው የሚሄድ ያለ በዚህን ያሁን ተላቪ ያፎነ ያለው ቢ አቤት
9: ሀሳብ ጥሩ ሀሳብ ነው እንዳንተም እስማማለሁ በእውነትም በአያት ቅድሚያቶቻችን በሀገረ ኢትዮጵያ በስደት በችግርና በስቃይ ድሮም በኢትዮጵያ መንግስታት የኦሪትን ሃይማኖት ለመደም ለማጥፋት ክተውንም ተሞክረው ነበር ግን አልጠፉም ነበሩ በኢትዮጵያ የስደት ቆይታው በችግር በረሃብ በስቃይ ምክንያት የተሻለ እንጀራ ላገኛለሁ በሚል እንጀራ ፍለጋ መሬት የደላቸው በሚል ወደ ሌላ ሃይማኖት የተቀየሩ መቀየራቸው የቅርብ ጊዜ ትዝታችን ነው ሀገረ እስራኤል በስቃይና መከራ በብዙ በብዙ የሚቆጠሩ በወገኖቻችን በሱዳን ምድር ረግፉ እንደቀጠረፈው ቀረዋል አሁን ላይ ደግሞ በድሮ ሃይማኖት እንትን እያሉ እየተከተሉ ያሉ ሰዎች እግዚአብሔር ይመልሳቸው ወደ ኦሪት ሃይማኖት ምን ልበል
8: አዎ እኔ እምነቱን ዝቅና ከፍ ማድረግ ሳይሆን ጋሽሻየው ያው ዘርዘር አድርገህ በሚያምረው ድምጽ አቀርበሃል የነበርንበት ነው እኛም ተጠንቀን ምን ብለን ግን አገሩን መስለን ለመኖር ውስታችን ግን እስራኤልነታችን የደማችን ይሁዲ መሆናችን ግን አንድም ቀን እኛም ክደን አናውቅም እንደውም እየተሰደብነ እየተረገጥነ አንተ ብረት ቀጥቃጭ አንተ እንደዚህ ስንት እየተሰደብነ ኑረናል ለምን እምነታችን ያው በአገሩን መስለን ለመኖር በእርግጥ አሁን እንዳልከው ያው ተጠምቀን ምን ብለን መስለን እንኖር ነበረ ያ ግን መስሎ ለመኖር ነው እንጂ እምነታችን ጥለ ነው ወይም እንትን ብለን አይደለም አንድየው እንትተን አይደለም
0: አቶ ሃይማኖት ግልጽ ነው ላብዛኛው ሰው ቋንቋ ወጭ መጨረሻ ላይ የሚመጣው ሰው ወደ ለሃይማኖት ዶል ነበርም ሳይሆን ከዚ ከመጡ በኋላ ግን ወደ ቃል ኪዳን ሀገር ከሰው ከተመለሰ በኋላ ግዩር አርጎ መንግስት ስንት ወጭ አውጥቶ አዲስ ገቢ ያምጥቶ እንደገና እዚህም ቢሆንም ካላዩኝ እንዲሆናሉ ካዩኝ እንዲሆናሉ ወይ ደግሞ እንኳን ገባው እንጂ ራስ ጉዳይነት ነገር እንዲኖር ማንንም አይፈልግም ገና ያልመጡ ሰዎችም አሉኮ የሚጠባበቁ የመጣው እንደዚህ ከሆነ ያልመጣው ለምን ላልመጣው ጥረት ያስፈልጋል ይሄም ሌላ ችግር ነው የሚፈጠረውና ግን ቀድም ገብርኤል ሽፍፍና አረጋልኩ እንጂ ያለው ምንድነው ይሄ ግለሰቦችን ዝም ብሎ ማጥቃት የመንግስት ሰራተኞችን ሃይማኖት መሪዎችን ዝም ብሎ መዘለፍ ማጥቃት ይሄ አግባብ አይደለም የሰልፍ አይነት ግልጽ መሆን አለበት እሱ ነው እንጂ ግልጽ ነው ያቀረበው ሰዎችን ለመጠየቅ ነው ሄደው ግን ፈቃደኛ አይደሉም ተሳታፊዎች የሆኑት ደግሞ ተጠይቀዋል ሐሳባቸውን ገልጸዋል የነበረው ነገር ይሄ ነው ይሄ ማህበረሰቡ ሁሉም ይቃወመው የሚደግፈው ይመስለኛል ግልጽ ነው ያለው ሐሳብ እንደው ግማሹ ይቃወመው ግማሹ የሚደግፈው ሳይሆን አዲስ ገቢ የነበረ የቆየ የሚል ነገር አይመስለኝም ሁሉም ሰው ሐሳብ አንድ አይነት ነው የሚሆነው በዚህ ጉዳይ ግን ደግሞ በየግለሰቡ ሰው አንድ ግለሰብ የራሱን ምርጫ ቢመርጥ ደግሞ ያን ግለሰብ ለተቀናት ከተተለው ማንም አላፊ አይደለም ለዛ ሰው ውሳኔ
10: ይኸውልሽ መብቱ ነው ዲሞክራሲ ነው አሁን እኔ
0: መብቱ ነው ሲባል አሁን በግለሰብ ደረጃ ነው
10: ቆይ አዎ በፈለኩት ነገር ነው አሁን በድንገው ማመን ይችላልው በቃ ግን እርመኔን ጠቅልዬ በዛ በማምንበት ባንዱ መሆን አለብኝ አሁን እኮ ጥቅሙ የእስራኤል ጥቅም እንዳይቀርባቸው ወደዛም ደግሞ እንዳይቀርባቸው ሁለት ካራ በሁለት ካራ ሆነ ይሄዱ ተቀለው ጴንጤ ከሆኑ ወደ ጴንጤ ይተቀሉ ወደ ክርስትና እምነትም ካሉ ደግሞ ይተቀለው ይሄዱኛ እምነቱን ዝትና ከፍምናረገው ነገር የለም
0: እምነቱ እምነት ነው እስራኤል ሀገር እኮ ሁሉን እምነት አስከብራ ነው የምትኖረው እዚህ እኮ ሁሉም ማከል እኮ እስራኤል ናት ኢየሩሳሌም
9: እኮ በጀምላ ይኸውልህ ችግሩ ለሃይማኖት ወዩዳን ሃይማኖት መሸርሸር ሁላችንም ያሳስበናል አይደለም እንዴ በዚች ሀገር ለልጅ ልጆቻችን የእስራኤል ህዝብ ሁነን ይሁዲ ሁነን ለመኖር ነው የመጣነ አይደለም እንዴ አሁን ችግሩ በየተደረገ ባለው ትግል የሃይማኖት ትግል በጀምላ ሁሉም እንዲያ ነው ብሎ ማሰብ ሁሉም ደረቁና እርጥብን ሁሉ መወንጀል ይህ ጴንጤ ነው ይህ ምስዮነር ነው ይህ ሌላኛው ካት ነው እያሉ ሁሉን አሁን ለምሳሌ በጴንጤ በሆነ ሰው ከዚህ ዓለም በሞት በሚለይበት ጊዜ ዘመዱ በቀብሩ ይሄዳል አይደለም ለቀብር ይሄዳል ከቅርብ ዘመድ የማይቀርበት ስለሆነ ይሄዳሉ ከዛ ቀብር ስነ ስርዓት የተገኙ ሰዎች ጴንጤዎች ናቸው ተብለው በፊልማቸው በዋትስአፕ ተጠልሞ ይቺ እንትና የተባለ በጣም መጥፎ ድርጊት
0: የሃይማኖት አባቶች ሊሰሩበት የሚገባ ጉዳይ ነው እንደ ሐላፊነቱና ወሳኔውን ለሃይማኖት አባቶች ብንሰጣቸው እዚህ ላይ ጥሩ ነው የነሱ ስልጣን ነው
9: እንደ ሚዲያ መገናኛው ታሩ ምናየው ምንመለከተው አላግባብ ሰው ሲወነጀል እኔን ጨምሮ ባልዋልኩበት የተወነጀልኩበት የቅርብ ጊዜ ትዝታችን ነው በቪዲዮ ተሰርቶ
0: የፍርድ ሂደትም አለ
9: ያው ደጉ ምስዮን ነው ጴንጤ ነው በሚል ስንት ደቂቃ የወሰደ አድማጮች ማወቅ አለባቸው በቅንነት ምሰራ ሰው ነኝ ማንንም አልፈራም ከእግዚአብሔር በስተቀር ማንም ምፈራው የለም ሙስሊም ይሁን ጴንጤ ይሁን ምስዮን ይሁን ሰው ነው ስጋ ለባሽ ነው አይደለም እንዴ አላግባብ ባልዋልኩበት ግን እንትን ሲል እስካሁን ውስጤን እየጎዳኝ ነው ያለ አዎ ፍርድ ቤት ማለት
0: ሃይማኖት አድማጭ መስመር ላይ ያለ ስርጭታችን ሊጠናቀቅ ነው ነው እንግዲህ በግለሰቦች ውሳኔ እንግዲህ ከታተላለው እያንዳንዱ ሚል ካለ ይከታተል ግን ለሃይማኖት አባቶች እንስጣቸው ሐላፊነቱን እነሱ ወሰን ይችሉበታል
10: ተሰጥቷቸዋል እየታገሉ ነው በየቦታው ያለ እኛ እኮ አንዱን ይለዩልን ነው እኛን ጨምረው እንትን አይበሉን ጠዋት ከኢየሩሳሌም ደው አስቀድሰው መምጣት ከሰዓት ደግሞ ከማዶናችን መጣው ደግሞ አብረው እንደዚህ አይነት ነገር አንዱን ለይተው ይቀመጡ ነው
0: አካባቢው የሃይማኖት መሪዎች ጋር መመካከሩ ነው ውሳኔ ላይ መድረሱ መልካም ነው በዚህ ጉዳይ እንደው ያሉበትንም የሌሉበትንም አንድ ላይ አድርጎ ደግሞ እንዲሁ እንትም ማለት ማግባባት
10: የሄዱትን ሰዎች እኮ በዝርዝር ተይዘዋል በየከተማው ተይዘዋል እነዚህ ሰዎች በያለበት ሰው ሳይፈራ እያጋለጠ እንግዲህ ራባኖችና ቄሶች ምን እንደሚያደርጉ ለነሱ ደግሞ
0: ሐላፊነቱን ለነሱ መስጠቱ ጥሩ ይመስለኛል
10: አዎ እንደዛ ያው ይሻላልና ስለተቀበላችሁኝ አመሰግናለሁ
0: እሺ
10: ደህና ሁኑልኝ ባይ
0: ሰላሙን ሌላ አድማጭ መስመር ላይ ያለ ሄሎ ጤና ይስጥልን
11: ጤና ይስጥልን
0: ማንንበል ብዙ ነው የጠበቀው ይቅርታ ጋር እሺ ማንንበል
11: አረ ይቅርታ ለኔ
0: እሺ
11: ይቅርታው ጊዜው አሁን ያለው ይቅርታ ጊዜ ስለሆነ
0: ጥሩ ነው
11: ይሁንም ይቅርታ ጥሩ ነው ደስ ይላል
0: ጥሩ እሺ እና
11: መልካም ሁሉ እንኳን ዋለው ለዚህ ምሽት አደረሰን
0: እሺ
11: አሁን
0: ስንደግ ስሞትን አልነገሩንም
11: ላቀው መኮንን ነው መባል
0: አ መኮንን ጤና ይስጥልን
11: እና አሁን ስትነጋገሩ በነበራችሁት ያው እኔም እንደዚህ እንደምትናገሩት ሁሉ መቼም በሀገር ላይ ሁሉም ሃይማኖት ይኖራል እንደገና ሰላም ሆነ ክርስቲያን እስራኤል ጉርቤትና ሳጋት መሆኑሮ አያውቅም። ኢትዮጵያ ማለት እዚህ እዛም አንዱ ይሞታል። አንዱ ሲሞት እዛ ሄዶ የማይቀበር ሰው የለም። ሰው ሰው ነገር እንኳን ሌላ በህጉ መሰረት ምን ይለናል? ወሪት አንድ ሰው ሲሞት በመንገድ እየርክ ሲሞት ሞቶ ሊቀበር ሀያው አፈር ሳይለ ሳትት ነው ማን ነው የሚሆን? እስራኤል አላለም ወይም እስላም ክርስቲያን አላለም። አንድ ሰው እንዳንተ የነበረ ሰው የሞቶ ሲያፈር ሊለብሱት ሲወስዱት ካየህ አብረህ አፈር አልብሰህ ሂድ ነው የሚለው።
0: ሁሉም የእግዚአብሔር ፍጥረት ነው።
11: አዎ የእግዚአብሔር ፍጥረት ተሆነ ነው።
0: መቼም ሰውን ሰው አልሰማም። እግዚአብሔር ነው ሁሉንም የፈጠረው።
11: ሃይማኖትን ግን የሚጠብቀው ራስ በራሱ ነው። ራሱ ነው የሚጠብቀው፣ ሰው አይደለም እንትን የሚያደርገው። እና ሃይማኖቶች መሪዎች በእውነት ለመናገር ይከብዳል፣ አልተቆጣጠሩም ለማለት እና ይህን ሃይማኖት የሚያጠኑት የሚያጠብቁት ሃይማኖተኞች ሰዎች ናቸው፣ ካህናቶች ናቸው። ወት ሄድክ ወት መጣህ፣ እንዲያውም በተለያየ ሃይማኖት መሪ የሆነ ገዝቶ እዚህ እንደዚህ ያለውን ነገር ሰርተሃል ተመለስ ወደ ሃይማኖትህ ብሎ የገዝቶ የመመለስ ስልጣን አላቸው። አንደኛው ሁለተኛው ንጉስ እኮ ካህን ነው። ሃይማኖትን የሚጠብቅ ሃይማኖትን እንዳይበላሽ የሚያደርግ ለህዝብ እረኛ የሆነ ለህዝብ ጠባቂ የሆነ ካህን ነው። ካህኑ መጠበቅ አለበት፣ ህዝቡም ከካህኑ ጋር መሄድ አለበት። እና አንድ ሁለት ሶስት ሆኖ የግለሰብ ሃይማኖት ሊጠብቅ አይችልም። ዋናው ነገር ጠባቂው ሃይማኖት መሪ ነው። ሃይማኖት መሪ ራሱ ንጉስ ነው፣ ሁለተኛ ንጉስ ማለት ነው።

0: ያስቀጠዋል። የአንድን ሰው ልጅ ያለ ሃይማኖቱ ግዴታ ማስገደድ ይሄ ጥሩ አይደለም። በራሱ ፍላጎት የሚሄድ ካለ እንኳን ሃይማኖት ገደል ቢገባ እኔ ምን አገባኝ?
1: ከዚህ ሁሉም ነገር እኮ እንኳን ይቀየራል። የብዙ ሰው እየቀየረ እኮ ሌላ ነገሩንም እየተኖረ ነው። ግን ደግሞ በአንዱ ስህተት ሌላው መወንጀል እንደተባለው የሃይማኖት አባቶችን ስልጣን ወስዶ እኔ አዋቂ ቆራጭ ፈላጭ ነኝ ብሎ እንደው ስልጣኑ በይፋ ያልታወቀ ሰው ሁሉ ብዙ ችግር ሲፈጥር እያየን ነው። ያዙ ይልቀቁኝ እያለ እና ሁሉ ነገር በአግባቡ ቢሆን ጥሩ ነው። ለኃላፊዎች ቢሰጥ ይህ ስራ ለሃይማኖት እንግዲህ እንደ አቶ ላቀ ወርሶም እንዳሉት የሃይማኖት አባቶች አሉ። እንኳን እስራኤል ሀገር በስደት ሀገር እንኳን ሃይማኖት ጠብቀው ለስንት ሺህ ዘመናት የመጡ መሪዎች አሉና እነሱ ያንሳሉ ወይ ለዚህ ጉዳይ?
0: አዎ እነሱ ነው የሚያስመለክተው። አሁን እኮ ዛሬ ቅድም ወደዚህ ሂጄ ነው እንጂ ቅድም ልናገር የፈለኩት በአፍጋን የተነሳ እንግዲህ የሁሉን አስተያየት የሚቀበሉትን ስለረበሹ ነው እኔ ትንሽ ስሜት እንድመናገር የፈለኩት። አንደኛ ጋዜጠኛ በዓለም አንድ ጋዜጠኛ መነካት አያስፈልግም። የሁሉን ችግር ተመልካቾች ናቸው። ወደ ከፍተኛም ሆነ ወደ ማናቸውም ሆነ የሚያሰራጩት ለሁሉም ያተላልፉት ጋዜጠኛ ነው። ጋዜጠኛ አልባ መንግስት እኮ ማንም እንኳን ማንም ተራ ህዝብ መንግስትም ጋዜጠኛን መረበሽ አይችልም። እና ይህ በስራቸው የሚሰሩትን በስነ ስርዓት ተቀብሎ ወይም ምንድን ነዋችሁ ወይም ምንድን ነው የምትሰሩት ብሎ በሚጠየቅበት ጊዜ እንደ አግባቡ እንደ ስራው መናገር አለበት። አስተያየት መስጠት አለበት። በአስተያየቱ ጥሩኛ መስጠት አለበት። እንደው እንደፈለክ እንዳነሳት ድንጋይ የማንሳት ወይም ችግር ለመፍጠር አይደለም። እንኳን ቃላት እኮ ክፉ ቃላት ለመናገር አያስፈልግም። ይህን ለመናገር ነው ፈልጌ ነበር።
2: በጣም ግሩ
0: እና ጋዜጠኞች መረበሻ ያስፈልጋቸው ማንም የሚሆን እንኳን ሌላ ቅራሜ ይምጣ፣ አረብ ሀገር ይምጣ ጋዜጠኛ ያንን እንደዚህ ኖሮ መረበሽ አያስፈልግም። ስራው ነው
2: የመጣው እኮ ጋዜጠኛው አፍጋን የመጣው ዛሬ በዚህ ሃይማኖት ጥያቄ ወደ 200 ሰዎች ተሳትፈው ከሆነ ጋዜጠኛ ያዛ የደረሰበት ምንድን ነው? በመላ ሀገሪቱ በዚህ ሚዲያ ለሁሉ ጆሮ ለሁሉ ቤት የሚደርስበትን መልእክት ለማስተላለፍ ስለሆነ የሚገባቸው ሰላማዊ ሰልፈኞች በስነ ስርዓት ነበር መረጃዎችን ቃለ ምልልስ ማስተላለፍ የሚገባና የጥቃት የጸባይ ብልሹነት ተቀባይነት የሌለው እንትን ነው።
1: ስርጭታችን እንግዲህ እየተጠናቀቀ ነው። ትንሽ ያው ኃላፊያችን ላይ የነበረው ነገር ጥሩ አይደለም። አቶ ላቀ እንዳልከው ይሄ ማህበረሰባችን በምን ሁኔታ ያሳየዋል የሚለውን ሀሳብም እየፈጠረብን ነው። እናመሰግናለን በጣም።
0: እንግዲህ እያንዳንዳችን ልቦና
2: ይስጠን። ደህና ቆይታ እየሰማበትን ነው። ደህና
0: መልካም ጊዜ መልካም
1: ምሸት ደጉ። እንግዲህ ስርጭታችን
2: ሰጠኝ ዘመነ
1: አናስፈራው እናመሰግናለን። ሁሉንም
2: ሽሞኒ
1: ምስጋና ይድረሰው። ለኮቢ ጋር ኮቢም ነበር ቀደም ሲል። እናመሰግናለን አድማጮቻችን። ምሽት 7 ሰዓት ላይ እንደገና እንገናኛለን። ምሽት ላይም የስፖርቱን ጉዳይ የእግር ኳስ ጨዋታውን በደንብ እናየዋለን። መልካም ምሽት ይሁንላችሁ አድማጮች።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አመሻችሁ፣ እንዴት ናችሁ በያላችሁበት? እኛ ደህና ነን፣ እግዚአብሔር ይመስገን። ለቱ እንደ ዕብራውያን ዘመን አቆጣጠር ሀይ በአብ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 19 ቀን 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ሐምሌ 12 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ አገር እንወቅ ፕሮግራምና ከስፖርት ጋር ቃለ ምልልስ ይኖረናል። ወይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ወርቅነሽ ሸቴ።
1: አመሰግናለሁ ይሻያው። አርእስተ ዜና፣ የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በጋዛ ሰርጥ የተለያዩ አካባቢዎች የሐማስ የሽብር ኢላማዎችን ማውደሙን አስታወቀ። እስራኤላውያን በጋዛ ሰርጥ መኖሪያ ሰፈሮችን እንዲያቋቁሙ ለሚካሄደው የድጋፍ ሰልፍ በመከላከያ ሰራዊቱና ሰልፉን በሚያዘጋጁ አካላት መካከል ስምምነት ላይ መደረሱን ነሐላ የተባለው ድርጅት አስታወቀ። ኢራን ዛሬ ከሰዓት በኋላ በዮርዳኖስ አካባ የአየር ማረፊያ የተኮሰቻቸውን ሚሳኤሎች የአሜሪካ መከላከያ ሰራዊት ማክሸፉን አስታወቀ። በአሜሪካ በተለያዩ 3 ሀገራት ለ39 ቀናት ሲካሄድ የሰነበተው የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ ፍጻሜ ዛሬ ይካሄዳል የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በጋዛ ሰርጥ የተለያዩ የሐማስ የሽብር ኢላማዎችን ማውደሙን አስታወቀ። ሐማስ የጦር መሳሪያዎችን የሚያከማችባቸውን መጋዘኖች፣ የጦር መሳሪያ ማምረቻ ጣቢያዎችና የሮኬት ማስወንጨፊያ ጣቢያዎች ላይ ጥቃት ማድረሱን ወታደራዊ ቃል አቀባዩ ገልጿል። እስራኤላውያን በጋዛ ሰርጥ መኖሪያ ሰፈሮችን እንዲያቋቁሙ ለሚካሄደው ድጋፍ ሰልፍ በመከላከያ ሰራዊቱና ሰልፉን በሚያዘጋጁ አካላት መካከል ስምምነት ላይ መደረሱን ነሐላ የተባለው ድርጅት አስታወቀ። ሰልፈኞች ዚኪን በተባለው የባህር ዳርቻ በኩል በመግባት ኤሊሲናይ እስከተባለው መኖሪያ ሰፈር መኖሪያ ድረስ ሰልፉን እንዲያካሂዱ ሰልፉን የሚያዘጋጁ አካላት መከላከያ ሰራዊቱ የፈቀደላቸው መሆኑ ያስታወቀ ሲሆን በሰልፉ ወይም በሚካሄደው የእግር ጉዞ 28 የመንግስት ሚኒስተሮችና የክነሴት አባላት መሳተፋቸውን አዘጋጆች ገልጸዋል። ኢራን ዛሬ ከሰዓት በኋላ በዮርዳኖስ አካባ አየር ማረፊያ የተኮሰቻቸውን ሚሳኤሎች የአሜሪካ መከላከያ ሰራዊት ማክሸፉን አስታወቀ። ኢራን 4 ሚሳኤሎችን ወደ ዮርዳኖስ የተኮሰች ሲሆን 3ቱ ሲከሽፉ አንዱ ክፍት ቦታ ላይ መውደቁን የዮርዳኖስ መከላከያ ሰራዊት አስታውቋል። በሰውና በንብረት ላይ ጉዳት አልደረሰም ተብሏል። የሚሳኤሎች ስብርባሪ ወደ ኢላት አካባቢ እንዳይወድቁ በመስጋት ኪፓት ባርዜል የተተኮሰ ሲሆን የእስራኤል መከላከያ ሰራዊት በእስራኤል ክልል ስብርባሪዎች እንዳልወደቁ አስታውቋል። አሜሪካ በኢራን ደቡብ ምዕራብ አቅጣጫ በምትገኘው አብዳአን በተባለችው ከተማ

0: ማጥቃት ማድረሷን ቴህራን ዛሬ ከሰዓት በኋላ አስታወቀች። ሆዛስታን የተባለው አውራጃ አካባቢ ምክትል አስተዳዳሪ በጥቃቱ የተገደሉ ሰዎች እንዳሉ አስታውቋል። የአካባቢው አስተዳደር የጥቃቱን ኢላማዎች ባይናገርም በአካባቢው የኢራን ግዙፍ የነዳጅ ማምረቻ ጣቢያዎች እንደሚገኙ ተገልጿል። በሌላ ዜና አሜሪካ ሰሞኑን በኢራን ባደረሰችው ጥቃት የተገደሉ ሰዎች ቁጥር ከ50 በላይ መድረሱን የኢራን የጤና ጥበቃ ቢሮ ማስታወቁ ተገልጿል። ከተገደሉት መካከልም 5 ሴቶችና 2 ታዳጊ ልጆች እንደሚገኙበት እንዲሁም በጥቃቱ 500 የሚሆኑ ሰዎች እንደቆሰሉ አስታውቋል። በአሜሪካ የተለያዩ 3 ሀገራት ለ39 ቀናት ሲካሄድ የሰነበተው የ2026 ዓመተ ምህረት የዓለም ዋንጫ ፍጻሜ ጨዋታ ዛሬ ምሽት ይካሄዳል። ጨዋታው በአሜሪካ በኒው ጀርዚ በሚገኘው ስታዲየም የሚካሄድ ሲሆን በፍጻሜው ጨዋታ የአርጀንቲናና የስፔን ብሔራዊ ቡድኖች ይጫወታሉ። ጨዋታውን የተጋጣሚዎች የስፔንና የአርጀንቲና ታላላቅ መንግስት ባለስልጣናትን ጨምሮ የአሜሪካ ከፍተኛ ባለስልጣናትም በስታዲየሙ ተገኝተው ይመለከቱታል ተብሎ ይጠበቃል። በዚህ ፍጻሜ ጨዋታ ታላላቅ የዓለማችን ድምጻውያን ሙዚቃቸውን የሚያቀርቡ ሲሆን ማዶና፣ ሻኪራና ጀስቲን ቢፐር እንደሚሳተፉ ተገልጿል። በመጨረሻም የአየር ንብረት ትንበያ ነገና ከነገ ወዲያ ማክሰኞ የሙቀቱ መጠን በዲግሪ ሴንቲግሬድ ይወርዳል ተብሎ ይጠበቃል። ነገር ግን ሙቀቱ ከወቅቱ ጋር ተመጣጣኝ እንደሆነ ተገልጿል። የረቡዕና ሐሙስ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ሻያው ዜናው አበቃ።
1: ወርቅነሽ ሸቴ ለዜናው እናመሰግናለን። ወደ ቀጣይ ወቅታዊ ዘገባ ለማለፍ አንድ ሙዚቃ ነው።

0: ቡርግንሸቴ
1: ሸያውደጉ
0: ዜናውን በእውነትም በጥሩ ሁኔታ አቅርበሸዋል እና እንግዲህ በምን ላይ ወቅታዊ ዘገባ የማይቀር ነው እና መካከለኛው ምስራቅን የተመለከተ እንዴት ነው እንግዲህ እንጂ ስንጀምር
1: ወቅታዊ ዘገባ እንግዲህ ቀደም ብለን በተነጋገርንባቸው ርዕሰ ጉዳዮች መሰረት ልክ ነህ። መካከለኛው ምስራቅ ምንጊዜም ያው ርዕሰ ጉዳይ ነው ያለማችን። ከዛ በፊት ግን ዛሬ በጋዛ ሰርጥ ወሳኝ ድንበር በጋዛ ሰርጥ ማለት ይቻላል እንግዲህ በተለይ መከላከያ ሰራዊት ወታደራዊ ቀጠና ብሎ በከለለው አካባቢ ሰልፈኞች የእግር ጉዞ ለማካሄድ በርካታ ሚኒስተሮችና የክነሴት አባላት የተሳተፉበት ነው። ይሄ የእግር ጉዞ አላማውም እስራኤላውያን በጋዛ ሰርጥ መኖሪያ ሰፈሮችን እንዲያቋቁሙ የሚል ነው። ምናልባት የነገር ከምርጫ በፊት በተለይ ደግሞ የመንግስት ሚኒስተሮችና የክነሴት አባላት በተሳተፉበት ይሄ ነገር መካሄዱ የምርጫ ቅስቀሳም ይመስላል። ነገሩ ሳይሆን እስራኤል ያስፈልጋታል ወይ እንዲህ አይነት እንቅስቃሴ እየተባለ ነው። ለማንኛውም ናሃላ የተባለ ድርጅት ይህን በአካባቢው የሰፈራ እስራኤላውያን መኖሪያ ሰፈሮች እንዲቋቋሙ የሚደግፍና እንቅስቃሴ የሚያደርግ ድርጅት ነው። ይሄ ሻያው እንግዲህ ካለው በደቡብ እስራኤል እንግዲህ ካለው ጦርነት እንቅስቃሴ ባሻገር አዲስ ነው ማለት ይቻላል እንዲህ አይነት ነገር በይፋ ሲጀመርና በተለይ ሶስት ሰፈሮች ስማቸውን በመጥራት በዛ አካባቢ የይሁዳ መኖሪያ ሰፈሮች እንዲቋቋሙ በሚል መጀመሪያ ውዝግብ ተፈጥሮ ነበር። መከላከያ ሰራዊቱ አካባቢውን ለተቃውሞ ሰልፍ እንደሚፈቅድ አስታውቆ ነበር ለሰልፈኞች። ምክንያቱም ወታደራዊ ቀጠና ስለሆነ ወታደራዊ ቀጠና ከሆነ እንግዲህ ያው የተከለከለ አካባቢ ነው ማንም መግባት አይችልም በሚል ተከልክሎ ነበር። ከዛ በኋላ ግን የሰልፉ አዘጋጆችና መከላከያ ሰራዊቱ ስምምነት ላይ እንደደረሱ ዚኪም በተባለው የባህር ዳርቻ አካባቢ ጠባብ ማለፊያ ቦታ በማዘጋጀት በዛ እግር ጉዞ እንዲካሄድና ኤሊሲናይስ ከተባለው መኖሪያ ሰፈር ድረስ የጉዞ እንዲካሄድ የተቃውሞ ሰልፍ ወይም የድጋፍ ሰልፍ እንበለው እንግዲህ መኖሪያ ሰፈሮች እንዲቋቋሙ በተለይ ሶስት ሰፈሮች እንዲቋቋሙ የሚል ጥሪ እየቀረበና እንግዲህ በመንግስት ሚኒስተሮች በኩልም ድጋፍ የተሰጠው እንቅስቃሴ እንደሆነ ተገልጿል። እንደው አንተስ እንዴት አየሁ? ቀን ላይም ተነጋግረንበት አለ ነገር እንዴት ተመለከትከው?
0: በዜናም ተመልክተሻል አሁን ያል እንዳልሽው ከዛ እርቆም ባይርቅም ተንበሰ የፖለቲካ እንቅስቃሴ የጀመረው ነውና ቢያንስ 28 የሚሆኑ ሚኒስትሮችና እንዲሁም የክነሴት የፓርላማ አባላት ናቸው እንግዲህ የእግር ጉዞ ያደረጉት በሰሜናዊ አዛም። ታውን ቀደም የበርካታ እስራኤላውያን ሰፈሮች ነበሩ እንግዲህ ከ2005 ዓመተ ምህረት ላይ ነበረ በቀድሞው የእስራኤል ጠቅላይ ሚኒስትር አሪኤል ሻሮን ዘመነ መንግስት በሳቸው አነሳሽነት ነበረ በዛ ለብዙ አመታት ለሰፈራቸውን አቋቁሞ እስራኤላውያን በጣም የለማ አካባቢ የእርሻ ቦታም የፍራፍሬ ምትርቀም በጣም ደስ የሚል አካባቢ ሰፈሮችን አቋቁሞ ነበረ። ግን ለፍልስጤማውያን ምናልባት አካባቢው ስንለቅ አዛ ቀበሌ ስንለቅ ሰላም ይሰፍናል በሚል ሀሳብ ተነስተው ነዋሪዎቹን ያቋቋሙ ሰፈሮች እስራኤላውያን እያለቀሱ በኃይል በወታደራዊ እርምጃ ተወስዶ ሁሎችንም ወደ ቢያንስ ወደ 4 የሚሆኑ ታላላቅ ሰፈሮች ነበሩ ቤቶችን ሁሉ ፈረሱ። አሁን ከዛ በኋላ እንግዲህ ምንም አይነት መዘዙ ሰላም አይደለም ጦርነት ተባባሰ እንጂ በየጊዜው በአዛ ግንባር ጦርነቶቹ ተካሂደዋል የህይወት መስዋዕትነት ተከፍሎበታልና አሁን ላይ ሆነ እንዴት ነው በቀጣይነት በርግጥ የእስራኤል መንግስት እንደዚህ የፖለቲካ እንቅስቃሴ ገና ምርጫም ያው የህግ መደገያ ምክር ቤት ክነሴቱ ተበትኗል አመጭ ነው አሙስለት ተበትኗል ነው ያለው። እንግዲህ በሚቀጥለው ጥቅምት 27 ቀን ላይ ብሔራዊ የክነሴት ምርጫ ይካሄዳል። ከዛ በፊት ግን የጀመረው የፖለቲካ እንቅስቃሴ ነው። እንግዲህ አሁን አዲስ መንግስት ሲቋቋም ይህ ሀሳብ እነዛ ሰፈሮችን እንደገና መልሶ ለማቋቋም በመንግስት ማጽደቅ አለበት አይደለም? እንገና ጉዳዩ አከራካሪ የሆነ ጉዳይ ነው። ያው ለምርጫ ለመራጩ ህዝብ ደግሞ የሚቀርብ የፖለቲካ ጥያቄ ነው ተብሎ ይተበቃል አይደለም?
1: ከፖለቲካ ጋር እንዳልሆን እንግዲህ ከመርጫ ጋር ይሄ ነገር መቼም አሁን ፖለቲከኞች የሚያደርጋቸው እንቅስቃሴዎች ከመርጫ በፊት ተወሰኑ ወራት ነው የቀረው። ማንኛውም ነገር ከመርጫ ጋር ሊያያዝ ይችላል። ይሄ ደግሞ እንግዲህ ዋናው የፖለቲካም ድጋፍና እንቅስቃሴ ያለበት ነው ማለት ይቻላል። ዞሮ ዞሮ በአሁኑ ሁኔታ ለእስራኤል ነገር ይጥቅማታል ወይ መስዋዕትነትን ሳይያስከፍልም ወይ የሚለው ጥያቄ ሊነሳ ይችላል። ለማንኛውም የዛሬው የድጋፍ ጉዞ ያው በስምምነት በመከራከያ ስራውትና በሰልፈኞች መካከል በተደረሰ ስምምነት ለማካሄድ የድጋፍ ጉዞን ያው እንደወሰኑ ነው የደረሰን መረጃ የሚያመለክተው። ሻያው እንዳልከው በሰፊው ምን ወያይበት ይሆናል እንግዲህ እንደ ያን ነገር ከተጀመረ እስከ ምርጫው ዋዜማ በሌላም በተቃዋሚ ፓርቲዎችም በኩል ደግሞ ሌላ ድጋፍ ሌላ ሰልፍ ሌላ ነገር ሊኖር ይችላል። እንግዲህ የተለመደ ነው ይሄ
0: ፖለቲካ ማዛቀበሬና ስትራትራሎህ የሚለው ለዚህ ጦርነት መነሻ የሆነው ሐማስ ሽብር ፈጣሪ ድርጅት ገናም የጦር ተጥቆን ማልፈታምና ያ በገና በድርድር ላይ በሚገኝበት ጊዜ ፖለቲከኞች እንግዲህ ሚኒስትሮች የክነሴት አባላት ወደዛ በርግጥ በዛ ጎረቤት የሆኑ አካባቢዎች እየተቆጣጠረ ያለው የእስራኤል መከላከያ ሰራዊት ነው እና ምናልባት ለወታደራዊ እንቅስቃሴ ለእኛ ወታደሮች እንቅስቃሴ ጎጂ ሊሆን ይችላል። ገና ለአልፈታም ትጥቁን አልፈታም የሽብር ፈጣሪ ድርጅትና የሚታሰብበት ጉዳይ ነው የሚሆነው። እንግዲህ በቀጣይ በተከታታይ የምንመለከተው ዘገባ ሊሆን ይችላል። እና አሁን ወደ አሁኑ ወደ ሁለተኛው ርዕሰ ጉዳይ ስናልፍ ወርቅነሽ፣ እንግዲህ ከቀትር በኋላ አካባቢ ከኢራን ወደ ዮርዳኖስ ደቡባዊ ክፍል ላዛ ለኢላት ከተማ በቅርብ ርቀት ወደሚገኘው ቦታ ላይ ቢያንስ 4 የረዥም ርቀት ተምዘግዛጊ ሚሳይሎች ወነጨፈች። ግን ይህን በዮርዳኖስ ውስጥ የሚገኘው የአሜሪካ ጦር በአምክኗቸዋል። አብዛኛዎች 3ቱን በአየር ላይ እንዳሉ ሚሳይሎችን አመከናቸውና የኢራን የዮርዳኖስ ዜና አውታር እንደሚሉት ከሆነ 3ቱ በአየር ላይ መክነዋል። አንድ ሚሳይል ሰው ከሌለበት ቦታ ወደቀ ተባለና አሁን በጣም በደቡብ ከኢላት ከተማ በቅርብ ርቀት በሚታይ ነው። እንዲያውም የኢላት ከተማ ነዋሪው እስራኤላውያን በአየር ተመልክተናል፣ ሲወነጨፍ አይተናል ብለዋል። ይሄ ሁኔታ እንዴት ነው? ይህ የኢራን ጥቃት ወደኛ ቀረብ እያለች አይደለችም ወይ?
1: በጣም ይገርማል። የቀረበች ነው እንዳልከው እንግዲህ በመከላከያ ሰራዊቱም በሚወጡ መረጃዎች መሰረት ይሄው ነው ያለው ቅድመ ዝግጅት። መከላከያ ሰራዊቱ የእስራኤል መከላከያ ሰራዊት ኢራን በስህተትም ወደ እስራኤል ክልል ቢተኮሰው ቢወድቅ የምታስወነጭፈው ሚሳኤል ያለ መከላከል ሆን ብላም ቢሆን ለማንኛውም ለሚከሰተው ማንኛውም ሁኔታ የመከላከያ ሰራዊቱ ዝግጁ መሆኑን አስታውቋል። ዛሬ ከሰዓት በኋላ የሆነው ነገር እንዳልከው እንግዲህ ወደ ዮርዳኖስ 4 ሚሳኤሎችን ኢራን ዛሬ አስወንጭፋለች። እንደገለጽከው 3ቱ ሲከሽፉ አንዱ ክፍት ቦታ ላይ ወድቋል። የዮርዳኖስ መከላከያ ሰራዊት እንዳስታወቀው በሰውና ንብረት ላይ ጉዳት እንዳልደረሰ ነው የገለጸው። አካባ ነው እንግዲህ በአካባቢ ነው ጥቃቱ የተፈጸመው ወይ ሚሳኤሎች የተተኮሱት። አካባ ማለት ደግሞ ከኢላት በቅርብ ርቀት የምትገኝ ከተማ ናት። እንደምታውቀው ይሻያው የስንት ኪሎ ሜትር ሊሆን ይችላል በአካባና በኢላት መካከል? ኢላት እንግዲህ በደቡብ እስራኤል ጫፍ ላይ የምትገኝ የእስራኤል የመዝናኛ የቱሪስት ማዕከል የሆነች ተወዳጅ ከተማ ናት። እና በዛ አካባቢ እንደውም የሚሳኤል ስብርባሪ ይወድቃል በሚል ስጋት ኪፓት ባርዜል ጸረ ሮኬት ጸረ ሚሳኤል ኪፓት ባርዜል ለማክሸፍ እንደተተኮሰ ነው የተገለጸው። ግን የሚሳኤል ስብርባሪ በእስራኤል ክልል እንዳልወደቀ ተገልጿል። ለማንኛውም ግን ከፍተኛ ስጋት አለ። አሁንም እንዲህ አይነት ነገሮች ያው ይደገማሉ፣ ወደ እስራኤል ክልል በስተት መሆነውን ተብሎ ይተኮሳል የሚል ስጋት አለ። ያው ዝግጅት እንደሆነ ነው የሚነገረው በመከላከያ ሰራዊቱ በኩል። ሞንዲያል ዛሬ እየተጠናቀቀ ነው። ስለ ሞንዲያል በሰፊው እንመለከተው ቢሆንም እንግዲህ ሞንዲያል ወይም የዓለም ዋንጫ እግር ኳስ ዋንጫ ጨዋታ እየተጠናቀቀ ስለሆነ ሞንዲያል ምንለው በኢብራይስት ነው ለአድማጮቻችን ይቅርታ ጋር እንግዲህ ያው የተለመደ አጠራር ስለሆነ እንግዲህ ይህ ጨዋታ መጠናቀቁን ተከትሎ የምታስተናግደው ሀገር አሜሪካ ናት። ምናልባት አሜሪካ የምትወስነው ነገር ይኖራል ከኢራን ጋር ተያይዞ በኢራን ላይ በሚወሰደው ጥቃት የሚል ስጋትም አለ። እንግዲህ ከሆነ ሩቅ አይደለም ጨዋታው ዛሬ ምሽት ዛሬ ሌሊት የሚጠናቀቀው እናያለን። ይሻየው አንተ የምትልሽ ነገር
0: ብቻ ስፖርት 23ኛው የዓለም ዋንጫ ሲካርዝ ሰነበተ እና እንግዲህ ዛሬ ማምሻውን በእስራኤል ሰዓት አቆጣጠር 10 ሰዓት ላይ እንግዲህ ለፍጻሜ የደረሱት የአርጀንቲናና የስፔን ቡድኖች ይጫወታሉ። እንግዲህ ከሁለቱ ቡድኖች መካከል ያሸነፈ የዓለምን ዋንጫ ያነሳል ይረከባል ተባለና በዚህ የስፖርት የዓለም ዋንጫ ጨዋታ ፍጻሜው ላይ ክብረ በዓል ነው የሚሆነው። ዳርሹ በዜና ተመልክተሽዋልና አርቲስት ሙዚቃያን ሁሉ የታወቁ የሚገኙበት የሚዘፍኑበት እንት ስርዓት ነው የሚሆነውና እንዲያውም በመጭ በዚህ በርግጥ ከጥቂት ቆይታ በኋላ ከኤሬዝ ኢሳግ ጋር ይኖረናል። በዚህ ዮሴፋው
1: የሬዚዮሴፍ
0: እሱ ጋር ዘገባ ይኖረናል። የስፖርተኛ ስፖርት አሰልጣኝ ነው። እንግዲህ ዛም እንግዲህ ይህን የዓለም ዋንጫን ስጦታውን የሚሰጡ ፕሬዚዳንት ትራምፕ ናቸው ተብሏል። እንግዲህ ጨዋታው አሜሪካ ውስጥ ነው እየተካሄደ ያለው አይደል?
1: አሜሪካ ነው እንግዲህ በኒው ጀርሲ በሚገኝ ስታዲየም ነው እንግዲህ የሚካሄድ የፍጻሜ ውድድሩ ተብሏል። በታላቅ ድምቀት ቅድመ ዝግጅት ተደርጓል። በዚህ ጨዋታ ብዙ ነገር ታይቶበታል። ከተለመደው በተለየ ሁኔታ በኋላ እንዳልከው በሰፊው እንመለከተዋለን። ዶናልድ ትራምፕ እንግዲህ ፖለቲከኞችም ጣልቃ የገቡበት የሀገራት መሪዎች ጣልቃ የገቡበት ብዙ ነገር የተስተናገደበት ነው። ኢራን አሁን ባለችበት ሁኔታ ሆና ብሔራዊ ቡድኗ ተሳትፏል በዚህ ጨዋታ ላይ። በእስራኤልና በፍልስጤም መካከል ያለው ጥላቻና ድጋፍም በጎልቶ ወጣበት የታየበት ሁኔታ አለ። ሁሉ እንግዲህ ባይሳተፉም የፍልስጤማውያን ቡድንና የእስራኤል ሀገር ብሔራዊ ቡድን ባይሳተፍም ለዚህ ውድድር ባይደርስም ግን እነሱ የሚደግፉና የሚቃወሙ ሁለቱን ሰንደቅ ዓላማ በማውለብለብ ውዝግብ የተፈጠረበት ሁኔታ ነበረ። በፈረንሳይ ተጫዋቾች የፈረንሳይ ብሔራዊ ቡድን አባላት እንዳየ ነው ጥቁሮች ይበዛሉ በመልካቸው በቀለማቸው እነሱም የዘረኝነትን ስድብ ያስተናገዱበት ሁኔታ እንደነበር በቀለማቸው ምክንያት አለና ሰፊ ነው። በምሽቱ ዛሬ ግን በፍጻሜው ጨዋታ ላይ እንዳልከው በጣም ተዋቂ እነ ማዶና እንግዲህ እነ ማዶና ሲጠሩ መቼም ካንጋፋ እስከ ወጣት ያውቃል የነሱን ዝነኛነት እነ ሻኪራ ጀስቲን ቢፐር እነሱ እንደሚሳተፉ ተገልጿል። ታላላቅ እንግዲህ ሙዚቃ ድግስም እንዳለ ነው። የእግር ኳስ ጨዋታ ብቻ ሳይሆን ድግሱና ቅድመ ዝግጅቱ ሰፊ እንደሆነ ነው የሚነገረው። ጨዋታውን እናየዋለን፣ ግን ደግሞ ያው ቀደም ብለንም ያለውን ሁኔታ በሰፊው እንመለከተዋለን። ቆየት ብለን አንተ እንደገለጽከው ከኤሬዝ ጋር ወይም ከአትክልት ሙሉ ጋር
0: ግን ትክክል። እንግዲህ አሁን ወደ ቀጣዩ ጊዜ ለመጠቀም ሲባል ወደ ሳምንታዊ ፕሮግራም ላይ ብንሸጋገር አይሻልም? አዎ
1: አዎ፣ ሳምንታዊ ፕሮግራም አለን። የአገር ህኖ ፕሮግራማችን ደስ ይላል።

0: ሽመላ ሽመላ አገራችን ኢየሩሳሌም ደና
1: አገርህን ወቅ አዘጋጅና አቅራቢ ይሻያው ደጎም ኩራትና ኩራን አድማጮቻችን ጤና ይስጥልን። ከዚህ ቀጥለን የምናቀርበው ሳምንታዊ አገር ህንወቅ ዝግጅት ስለ ቴሻ ባአብ አቪ ጾም ብሔራዊ ሀዘን ቀን እንመለከታለን። ስለዚህ ዝግጅት የመግቢያ ያህል እናቀርብና በመቀጠል ከቄስ ውብሸት ያለው ስለ ጾም በዓል ያስተምሩናል። ጾም አብ ህዝበ እስራኤል የፊታችን ሮብ ምሽት ጀምሮ በማግስቱ ሐሙስ ምሽት ድረስ በመላ ሀገሪቱ በጾም ያከብረዋል። ቴሻ ባአብ ጾም ለይሁዲ ህዝብ ብሔራዊና ሃይማኖታዊ የሐዘን ቀን ነው። ይህ ቀን በትውልድ ሁሉ በህዝብ ላይ የደረሰውን ረጅም ታሪካዊ አደጋዎች እልቂት የሚያስታውስ የጾም ቀን ሲሆን ይህም በሁለቱ ቤተ መቅደሶች ጥፋት መፍረስ ላይ ያተኮረ ነው። እንደ ዩዳያን መጽሐፍት ሚሽናም ተአኒት በመሳሰሉ እንደተገለጸ በዚህ ቀን አምስት ዋና ዋና አሳዛኝ ክስተቶች ተከስተዋል። እናም ጾሙን ለመቋቋም የመጀመሪያ ምክንያቶች ከምንጮች የተገኙት አምስት ዋና ዋና ክስተቶች 12ቱ የሙሴ የሰላዮቹ ኃጢአት በምድረ በዳ ሰላዮቹ ምድሪቱን ከጎበኙና የቀድሞዋን ክናን እስራኤልን ከጎበኟት በኋላ ስም ከማጥፋት ከተመለሱ በኋላ ህዝቡ አለቀሱ። ወደ እስራኤል ምድር ለመግባት ፍቃደኛ አልሆኑም። በወግ መሰረት በዛን ሌሊት በቴሻ ባአብ በዚህ የምድረ በዳ ትውልድ ወደ ምድሪቱ እንዳይገቡና በምድረ በዳ እንዲሞቱ ታወጀ። የመጀመሪያ ቤተ መቅደስን ጥፋት በ586 ዓመተ ዓለም ንጉሥ ሰለሞን የገነባውን የመጀመሪያውን ቤተ መቅደስ በባቢሎን ንጉሥ በናቡካድነጾር ፈርሶ የባቢሎን ምርኮ ተጀመረም። በእስራኤል የነበሩ ይሁዳውያን ተማርከው ወደ ባቢሎን ተወሰዱም። የሁለተኛው ቤተ መቅደስ ጥፋት በፈረንጆች አቆጣጠር በሰባኛው ዓመት ሁለተኛው ቤተ መቅደስ በቲቶ እና በሮማውያን ሰራዊት ተደብስሷል። ይህም ለሁለት ሺህ ዓመታት ያክል ረጅምና አስቸጋሪ ወደሆነው ጉዞት ስደትን አመራ። የቤታር ከተማ መውደቅ በፈረንጆች አቆጣጠር በ135ኛው ዓመት የባር ኮኮህባ አመፅ የመጨረሻ ምሽግ መውደቅ ይህም የይሁዲ ለሮማውያን ተቃውሞ ማብቃቱና በመቶ ሺዎች የሚቆጠሩ ይሁዲዎች መሞት መጨፍጨፍን ያመለክታል። ኢየሩሳሌም ስደት የሮማው ንጉሠ ነገሥት ሃድሪያን ኢየሩሳሌምን ማውደምና ከተማዋን አሊያ ካፒቶሊያ ወደምትባል አራማዊ ከተማ ቀይሮ ይሁዲዎች እንዳይገቡ ከለከለም። ተጨማሪ ታሪካቸው አሳዛኝ ክስተቶች በታሪክ ዘመናት ሁሉ በስደት ውስጥ ባሉ የይሁዲ ማህበረሰቦች ያጋጠማቸው ሌሎች አደጋዎችን ከዚህ ቀን ጋር የተያዙ ናቸው። ይህም የዚህ ቀን የጋራ የሐዘን ቀን ሆኖ እንዲቀጥል ከልጅ ልጅ እንዲቀጥል ተደርጓል። የእንግሊዝ መባረር መሰደድ በ1290 ዓመተ ምህረት ትእዛዝ የእንግሊዝ ይሁዲዎችን መባረር በዚህ ቀን ተፈጽሟል። ሌሎችም በስፋራድ የነበሩ ይሁዲዎችም በግፍ የተባረሩበትም ጊዜም ነበረ። ብዙም አሰቃቂ ድርጊት ተፈጽሟልና ስለዚሁ ስለ ቴሻ ባአብ ጾም አብ ዴት እንደሚጾመው ቄስ ውብሸት ያለው እንደሚከተለው ያስተምሩናል።
2: የተከበራችሁና የተወደዳችሁት ማህበረ እስራኤል ጤና ይስጥልኝ። እለተ እሁድ ቀኗን ይባርክልን። ቄስ ውብሸት ነኝ ከናታንያ። እና አሁን ስለ ጦሙ እንግዲህ ይትባረክ እግዚአብሔር አምላክ እስራኤል አምላክ ለሁሉ መንፈስ የወደ ሁሉ ዘስጋ ስትንፋስና ስጋ የለበስን ሁሉ የፈጠረ እስራኤል አምላክ የተባረከ የተቀደሰ ይሁን ይያልኩይ በመራፍ 52 በቁጥር 1 በትንቢተ ኤርሚያስ እንዲህ ይላል ሰደቂያስ መንገስ በጀመረ ጊዜ የ21 አመት ጎልማሳ ነበር ሰደቂያስ ማለት በመጨረሻው ቤተ መቅደስ የባቢሎን ጦር መጥቶ ሊያቃጥለው ሲል ቤተ መቅደሱን የነበረው በስልጣን ላይ ንጉሱ ሰደቂያስ ነበር አዎ ሰደቂያስ ይባል ነበር እና የ21 አመት ጎልማሳ ነበር ወጣት ሰው ማለት ነው ነበር በኢየሩሳሌምም 11 አመት ነገሰ እናቱም የሚጣል የተባለች የሊብና ሰው የኤርሚያስ ልጅ ነበረች በኢያቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ ከሱ በፊት የነበረው ንጉስ እንግዲህ ኢያቄም ይባላል ልክ እንደሱ ኃጢአት ሰራ አደረገ ከፊቱ አውጥቶ እስከሚጥላቸው ድረስ ይሄ በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና ሰደቂያስም በባቢሎን ንጉስ ላይ አመጸ አልገዛም አለ ሰደቂያስም በነገሰ በ9ኛው አመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉስ ናቡከደነጾር ሰራዊቱ ሁሉ በኢየሩሳሌም ላይ መጥተው ከበባተ እንግዲህ 3 አመት ነው በ10ኛው ወር የ10ኛው ወር ጦም የ4ኛው ወር ጦም የ5ኛው ወር ጦም የ7ኛው ወር ጦም እያለ ዝም ብሎ አይደለም ትንቢት ላይ ተጣፈው እና በ9ኛው አመት በ10ኛው ወር 3 አመት ኢየሩሳሌም ተከበበች ማለት ነው ከወሩም በ10ኛው ቀን የባቢሎን ንጉስ ናቡከደነጾር ሰራዊቱ ሁሉ በኢየሩሳሌም ላይ መጥተው ከበቧት ኢየሩሳሌም በዙሪያውም እርድ አደረገ እንግዲህ በኢየሩሳሌም ላይ የሰራዊቱ መጥቶ እርድ አደረገ ይላል እንግዲህ ኢየሩሳሌምን ያው እንደፈለጉ ሰሯት ማለት ነው አደረገ ከተማይቱም እስከ ንጉሱ እስከ ሰደቂያስ እስከ 11ኛው አመት ድረስ ተከባ ነበር እንግዲህ ሰደቂያስ በነገሰ በ9ኛው አመት ነው የነበረ በ10ኛው ወር የገባ እስከ 11ኛው አመት እንግዲህ ከዛ ላይ 3 ሲጨመር 11 ሆነ ማለት ነው እና 3 አመት ኢየሩሳሌም ተከባ ነበር አንደኛው አመት ድረስ ተከባ ነበር 11ኛው አመት በ4ኛው ወር በ9ኛው ቀን በከተማይቱ ራብ ጸንቶ ነበር እንግዲህ እኔ ያሳየው በ3ኛው አመት በ4ኛው ወር ባለፈው ጾም በታሙዝ የሚባል ነበር ያሳለፍነው እንግዲህ አንድ ቀን ያው እንግዲህ በዛው ቀን ማለት ነው በ9ኛው ቀን ከተማይቱ ራብ ጸንቶ ነበርና ለአገሩም ሰዎች እንጀራ ታጣ ከተማይቱም ተሰበረች እንግዲህ አቸንፈው ድል አድርገው ገቡ ማለት ነው ሰልፈኞቹም ሁሉ ሸሹ እንግዲህ ቤተ መቅደሱ 4 ደጃፍ ነው የነበረው በ4ቱ ማዘን ስለዚህ ያነ ተዘጋ ማንም ጠላት አይገባም ነበር 3 አመት በሙሉ ከዛ ተዘግተው ሲቆዩ ግን ዙሪያውን ጠላት ሲይዘው ያው እንግዲህ ከዛ ውስጥ እንደነበሩ ራብ ሲጠና ውሃጥም ሲጠና ከፍተው ለመሮጥ ለመሸሸት ነው የሞከሩ ሁሉ ሸሹ ሁለቱም ቅጥር በሁለቱ ቅጥር መካከል ባለው በር ወደ ንጉሱ አትክልት በሚወስደው መንገድ በሌሊት ከከተማይቱ ወጡና ከከለዳውያን እንግዲህ ባቢሎናውያን ነው ከለዳውያን የሚላቸው በከተማይቱ ዙሪያ ነበሩ ዙሪያዋን ከቧት ነበር በአርባም መንገድ እንግዲህ በአርባም መንገድ የሚለው እንግዲህ ወደ ሙት ውሃ ማለት ነው ወደ ያርኮ ወደዛ ኮበለለ ማለት ነው ንጉሱ ከሰራዊቱ ጋር የእስራኤሉ መንገድ ሄዱ ከከለዳውያንም ሰራዊት ንጉሱን ተከታተሉት የእስራኤል ንጉስ በያርኮ ሜዳም ሰደቂያስ ንጉሱን ያዙ የእስራኤል ንጉስ የባቢሎን ወታደሮች ያዙት ሰራዊቱም ሁሉ ከርሱ ዘንድ ተበትነው ነበረ የእስራኤሉ ንጉሱንም ይዘው የባቢሎን ንጉስ ወዳለበት በሃማት ምድር ወዳለችው ወደ ሪብላ በምትባለው ባቢሎን ሀገር አመጡት ወሰዱት እርሱም ፍርድን በእርሱ ላይ ተናገረ። ፈረዱበት ፍርድን። የባቢሎን ንጉሥ የሴዴቅያስን ልጆች በፊቱ ገደላቸው። የይሁዳንም አለቆች ሁሉ ደግሞ በሪብላ ገደላቸው። የሴዴቅያስንም ዓይኖች አወጣ። ሁለት ዓይኑን አወጣው። 60 የሚሆኑትን የመንግስት ዋና ዋና ሊቅ የነበሩትን እነሱን ገደለ። በሪብላ ገደላቸው ይላል። ሪብላ መዘኸ ባቢሎን አገር ነው። የባቢሎን ንጉስ በሰንሰለት አስረው ወደ ባቢሎን ወሰደው። መጀመሪያ እስኪሞትም ድረስ በግዞት ቤት አኖረው። ሁለቱን አይን አውጥቶ የባቢሎን ንጉስ በናቡከደነጾር በ19ኛው ዓመት በአምስተኛው ወር ያው እንግዲህ ወሩ አምስተኛው ወር ዛሬ ነው ቤተ መቅደሱ የፈረሰበት ጠላት እስራኤልን የተበቀለበት በሰቆቃ የገደሏቸው ይሄ ነው። እንግዲህ በአስረኛው ቀን እንግዲህ የሚመጣው ነጋሙስ ነው። ማለትም ጨረቃው ደክቶ ነው። ጨረቃው ባለፈው ሀሮብ ደክቶ ስታሙስ ያው አስረኛው ቀን ነው። እንግዲህ አስርተ አርብ ነው። ዘጠኛው ቀን አሙስ ነው። በአምስተኛው ወር አለ ከወሩም በአስረኛው ቀን የባቢሎን ንጉስ ፊት የቆመው የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣና የእግዚአብሔርን ቤትና የንጉሱን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ ታላላቆችንም ቤቶች ሁሉ አቃጠለ፣ በእሳት አቃጠለ። ቤተ መቅደሱንም ሁሉንም የተመረጡ በኢየሩሳሌም የሚገኙ የሀብታሞችም ቤቶችም የመንግስትንም የቤተ መቅደሱንም ሁሉንም አቃጠለ። የዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ሁሉ ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን የህዝቡን ድሆች በከተማ ውስጥ የቀረውን ህዝብ ሸሽተውም ወደ ባቢሎን ንጉስ የተጠጉትን የህዝቡን ቅሬታ አፈለሰ። አፍልሶ ወደ ስደት ወደ ምርኮ ይዟቸው ወደ ማርኮ። የዘበኞቹም አለቃ ናቡዘረዳን ከሀገሩ ድሆችን ወይን ተካዎችና አራሾች ገበሬዎች አድርጎ እንዲሆኑ አስቀራቸው። ከፍሎ ከከለዳውያንም በእግዚአብሔር ቤት የነበሩትን የናስ አምዶች በእግዚአብሔር ቤት የነበሩትን መቀመጫዎችና የናሱን ፖሪ ሰበሩ። ናሱንም ወደ ባቢሎን ወሰዱ። ምቸቶቹንና መጫሪያዎቹንም የቤተ መቅደሱ ማገልገያ እቃዎችን ሁሉ መኮስኮሳዎችና ድስቶችንም ጭልፋዎችንም የሚያገለግሉበትን በቤተ መቅደሱ በቁርባን ዘመን ቁርባኑ ሲቀር በቤተ መቅደሱ የካህናቱ የመስዋዕቱ የማዘጋጃ ሰለሞን ንጉሱ በወርቅ የሰራቸው ማንካው፣ ጭልፋው፣ ብረት ድስት ሁሉም ድስቶች ሁሉ በወርቅ የተሰሩ ነበሩ። ከቤተ መቅደሱ የሚያገለግሉባቸው እነሱን ሁሉ የናስ እቃዎችን ሁሉ ወሰዱ። የዘበኞቹም አለቃ ጽዋዎቹንና ማንደጃዎችንም ድስቶችንና ምቸቶችንም መቅረዞችን፣ መቅረዝ የመብራት ማብሪያ ሃኑክያ ናቸው፣ ጭልፋዎችን ሁሉ መንቀሎችንም የወርቁንም እቃ ሁሉ የብሩንም እቃ ብርብር አድርጎ ወሰደ። ንጉሱ ሰለሞንም ለእግዚአብሔር ቤት የሰራቸውን ሁለቱን አምዶች አንዱንም ኩሪ ከመቀመጫዎቹ በታች የነበረውን 12 የናስ በሬዎች ወሰደ። እነዚህ ሁሉ አምድ በወርቅ የተሰሩ ነበሩ። እንግዲህ በሰለሞን ሲሰራው ቤተ መቅደሱ ሁሉም በወርቅ ነው አቁልጭልጮ የሰራው። ለእነዚህም እቃዎች ሁሉ ናስ ሚዛን አልነበረም። አምዶቹም የአንዱ አምድ ቁመት 18 ክንድ ነበረ። በዙሪያውም የዙሪያው መጠንም 12 ክንድ ነበረ። አራት ጣቶችም ያህል ነበረ እንትን ውፍረቱ። ባዶም ነበረ። የናሱም ጉልላት በላዩ ነበረ። የአንዱም ጉልላት ቁመት 5 ክንድ ነበረ። በጉልላቱም ላይ በዙሪያው ሁሉ ከናስ የተሰራ ብረትና ሮማኖች ነበሩት። በሁለተኛው ማመት ደግሞ እንደዚህ ያለ ነገርና ሮማኖች ነበሩበት። በስተው ውጭ 96 ሮማኖች ነበሩበት። በመርበቡም ዙሪያ የነበሩ ሮማኖች ሁሉ 100 ነበሩ። የዘበኞቹ ማለቃ ታላቁን ካህን ሰራያንን፣ ሁለተኛውንም ካህን ሶፎንያስን፣ ሶስቱንም በረኞች ወሰደ። ከከተማይቱም በሰልፈኞች ላይ የተሾሙትን ከነበሩበት አንዱን ጃንደረባ በከተማይቱ ከሚገኙት በንጉሱ ፊት ከሚቆሙት 7 ሰዎች የአገሩንም ህዝብ የሚያስተዳድሩ የነበሩትን የሰራዊቱንም አለቃ ጸሐፊ በከተማይቱ የተገኙትን ከአገሩ ህዝብ 60 ሰዎችን ወስዶ በዘበኞቹ አለቃ ናቡዘረዳን ወስዶ የባቢሎን ንጉስ ወዳለበት ወደ ሪብላ አመጣቸውና የባቢሎን ንጉስ መታቸውና በሐማት ምድር በዛው ቀን ገደላቸው፣ በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ፣ የእስራኤል ህዝብ አገሩ ተማረከ። ናቡከደነጾርም የማረከው ህዝብ ይሄ ነው። በ7ኛው ዓመት 3023 አይሁዳውያን ተማረኩ። የናቡከደነጾርም በ18ኛው በነገሰ ማለት ነው በዓመት በ832 ነፍስ ደግሞ ደግሞ ማርኮ ይዞ ሄደ። ከኢየሩሳሌም ማርኳል። በናቡከደነጾር በ23ኛው ዓመት የዘበኞቹ አለቃ ናቡዘረዳን ከአይሁድ 745 ነፍስ ማርኮ ወደ ባቢሎን ይዟቸው ሄደ ይላል። ይህን ይመስላል የመጀመሪያው ቤተ መቅደስ ጥፋት። እግዚአብሔር አምላክ ደግሞ ጠላትን ያድክምልን። ጠላት ምንጊዜም ዛሬም ቢሆን ይፈልጋሉ። በየጊዜው የእስራኤል ጠላት ይነሳል። እስራኤልን ግን እግዚአብሔር ያድናል። እንግዲህ በኋላ ግን አምላክ ከኛ ጋር እንዲሆን ወደ አምላክ እንመለስ። ተመየጡ ማህበብ ወደ እኔ ተመለሱ፣ እኔ ከእናንተ ጋር ሆናለሁ። ለአምላካችን ጠላቶቻችን የሚዋጋስ ነው። እኛው ኃጢአት እየሰራን ነው። እኛ ለአምላክ አንገዛ ብለን ነው እንጂ እግዚአብሔር ከእስራኤል ጋር ነው። አምላክ ይቅር ይበለን፣ ጦሙን ደግሞ ጥሞን ለመግደፍ ያብቃን። ሰላም ሰላም።
1: ቄስ ውብሸት ያለው ለሰጡን ትምህርት በጣም እናመሰግናለን። የተከበራችሁ አድማጮቻችን፣ እንዲያው ከብዙ በጥቂቱ ስለ ቴሻቫብ ስለ ጾም በዓል ሳምንት በሳምንታዊ አገርህ ንወቅ ዝግጅት ያቀረብነው የእስከዚሁ ነው። በቀጣዩነት እስከፊታችን ሮቭ ምሽት ጀምሮ ሐሙስ ቀኑን በሙሉ ህዝበ እስራኤል ይህንን የሐዘን የጾም በዓል ያከብረዋልና በቀጣይ ዝግጅቶችን እናቀርባለን። እስከዛው ደህና ቆዩ። ሲቀጥል እንግዲህ ወርቅነሽ እቴ የስፖርት የዓለም ሙንዲያል የዓለም ዋንጫ 3ኛው የመጨረሻ ፍጻሜ ዛሬ ማምሻውን ነው የሚሆነውና ከመምህር የስፖርት አሰልጣኝ ከአትክልት ሙሉ ወይም ኤሬዝ ዮሴፍ ጋር እንመለከተዋለን። እንግዲህ ኤሬዝ ዮሴፍ ጤና ይስጥልን።
3: በቀኑም ፕሮግራም ሳደምጥ ነበር። የተለያዩ ነገሮችም ነበሩ። አሁን ደግሞ የማዝናኑ ፕሮግራሞች እየቀረቡ ናቸው ማለት ነው። እንግዲህ በዛሬው ምሽት ጥሩ ምሽት ይሆናል ብዬ አምናለሁ ለሁላችን።
1: አሁን 23ኛው ሞዲያል ይባላል የዓለም ዋንጫ የእግር ኳስ ጨዋታ እንግዲህ አሁን ዛሬ መጨረሻ ይፈጸማል ተብሎ እንዲያው ደማቅ የሆነ ዝግጅት ሙዚቃም ሳይቀር ልዩ ክብረ ምሽት ነው የሚሆነው ተብሏል። እና በዚህ ኮከቦች ፍጻሜ የደረሱ የአርጀንቲና እና የስፔን ቡድን ናቸው። እንግዲህ ይህን ሁኔታ እንዴት ታየዋለህ?
3: እንግዲህ ሞንዲያል ወይም ዓለም አቀፍ የእግር ኳስ ጨዋታ የሚካሄደው በአራት ዓመት አንድ ጊዜ ነው እንግዲህ በአራት ዓመት አንድ ጊዜ ከሚመጡት ነገሮች በስፖርት ላይ አንደኛው የኦሎምፒክ ውድድር ነው። ሁለተኛው ደግሞ ሞንዲያል የሚባለው ዓለም አቀፍ የእግር ኳስ ጨዋታ ነው። ይሄ በዚህ በ23ኛው ዙር ላይ የታየው ሞንዲያል ለምሳሌ በሶስት ሀገሮች ላይ መከናወኑ ሜክሲኮ፣ ካናዳ እና አሜሪካ በመሆኑ ከዚህ በተረፈ ደግሞ ግልጽ ያልሆነ የነበረ የፖለቲካ ይዞታ በዚህ ሞንዲያል ላይ በጣም ወጥቶ የታየበት ፕሬዚዳንት ሞንዲያል ፕሬዚዳንት ትራምፕ በዚህ ሞንዲያል ላይ ካርቴስ የተቀበለ የተቀጣን ስፖርተኛ ያስመለሱበት ወቅት ነው። ከዚህ በተረፈም አርጀንቲና እና ግብጽ በተጫወቱት ጨዋታ እስራኤልን መወንጀላቸው ምክንያቱም ሜሲ የእስራኤል ዘረኝነት አለው የአርጀንቲና ፕሬዚዳንትም ወደ እስራኤል ሀገር ፍቅር አላቸው ስለዚህ ዳኛው አዳልቷል ብለው አቤቱታ ማቅረባቸው እና የተለያዩ ነገሮችን በዚህ ሞንዲያል ላይ ታይቷል። ሁሉም ግን በጣም የሚያስደስት ነው። አሜሪካ በነበረችበት ወቅት በጦርነት ላይ ነው የምትገኘው። ይህ ጦርነት ጋብ ብሎ የኢራን ተጫዋቾች አሜሪካን ውስጥ ገብተው መጫወታቸው በጣም የሚያስደስት ነገር ነው። ከዚህ ባለፈ ግን ይህ ሞንዲያል ዛሬ ምሽት የሚጠበቀው ያው እንደ ዓለም አቀፍ ጨዋታ የመጨረሻው ስለሆነ ኒውጀርሲ ውስጥ ኒውዮርክ ውስጥ ነው የሚካሄደው። በአጋጣሚ ቦታ ይቸዋለሁ ባለፈው ሶስት ዓመት እዚያ ነበር እና ይህ ቦታ ቢያንስ ቢያንስ ከ90,000 ሰው የሚያዝ ችሎታ አለው። የተለያዩ ተጫዋቾች፣ ዘፋኞች የሚቀርቡበት፣ ቤዝቦል የሚጫወቱበት፣ የተለያዩ የስፖርት ሁኔታ እና የተለያዩ ባህላዊ ነገሮች የሚካሄድበት ስታዲዮ ነው። በዚህ ላይ እንግዲህ ዶናልድ ትራምፕ ይገኛሉ ተብሎ ይጠበቃል። እንግዲህ አርጀንቲና እና ስፔን እንደገለጻችሁት ሁለቱ አገሮች የሚገናኙበት ወቅት ነው የሚታየው። ከፍተኛ ጨዋታው ሁለቱም አንድ አይነት ህዝብ ናቸው። እንግዲህ ሁለቱ ስፓኒሽ የሚናገሩ ከድሮ ከስፔን በደቡብ አሜሪካ
1: በቋንቋ ስፓኒሽ
3: ሁለቱም አንድ ህዝብ ናቸው። ከዚያ ነው የሄዱ ከስፔን ተነስተው የሄዱ ህዝቦች ናቸው። እንግዲህ የሚደረገው ጨዋታ በጣም ሁለቱንም ሀገር እንግዲህ ውስጣቸው ሁለቱም ጠንካራ ቡድኖች ናቸው። አብዛኛውን የአርጀንቲና ቡድን የገጠመው በተለይ ቀለል ያሉ ቡድኖች ነበሩ፣ እንደ ግብጽ፣ እንደ ጆርዳን፣ የተለያዩ እንደ አረባ ሳውዲ የተለያዩ ቡድኖች ነው የነበሩ። በአጠቃላይ ስታይ ግን ስፔን ግን የገጠመቻቸው ፖርቱጋል፣ እንግሊዝን፣ ፈረንሳይን የተለያዩ ጠንካራ ቡድኖች ነው የገጠመቻቸው። የዛሬው ፊልማ እንግዲህ ከአርጀንቲና ጋር የሚሆነው ወሳኝ ፊልሚያ ነው፣ የመጨረሻው ፊልማ ታሪክ የሚሰራበት ነው። እንግዲህ በታሪክ ስንመለከት ስፔን እንግዲህ ሶስት ጊዜ ወስዳለች፣ ስፔን አንድ ጊዜ ወስዳለች፣ አርጀንቲና ግን ሶስት ዋንጫዎች እንዳገኘች ነው የሚቆጠር። እንግዲህ ከፍ እያሉ የሚሆንና ወይም አንዳቸው ወደ አራት አንዳቸው ወደ ሁለት የሚዘልቁበት ደረጃ ይደርሳል ማለት ነው።
4: እንግዲህ አዎ በጣም በጉጉት የሚጠበቅ ምሽት ነው ዛሬ እንዳልከው አትክልት። አሁን የዓለም ዋንጫ ጨዋታ ድሮ ስፖርት ለወዳጅነት ነበር፣ ፖለቲካ እንደውም ከፖለቲካ ነጻ የሆነ በመሆኑ ነበር አንድ ልዩ የሚያደርገው። የዘንድሮ ደግሞ እንዳልከው የፖለቲካ ጣልቃ ገብነቱ ጎልቶ እንደታየበት ነው የሚገለጸው። በዘንድሮ የዓለም ዋንጫ ጨዋታ ብዙ ልዩ የሚያደርገው ነገር አለና በስፔንና በአሜሪካ መካከል ያለው የፖለቲካ ግጭትን በተለይ አሜሪካ ከኢራን ጋር ባካሄደችው ጦርነት የአሜሪካው ፕሬዚዳንት የስፔኑን ጠቅላይ ሚኒስትር ሲገስጹ ስፔን አልተባበረችንም ሲሉ ሰምተናል። ዛሬ ምሽት ግን የሁለቱም ሀገራት መሪዎች ጨዋታውን አንድ ላይ ተቀምጠው እንደሚመለከቱትና የአሜሪካው ፕሬዚዳንት ትራምፕ እንደውም ያው በጨዋታው መጨረሻ ላይ እሳቸው እንደ ዋንጫውን እንደሚሰጡም እየተነገረ ነው። እንደው የፖለቲካው ጉልህ ድርሻ በዘንድሮ ጨዋታ ለመመልከት ሞክረሃል? እንደው ግን ካለው ሰፊ ጉልህነት አንጻር ከኢራን ጋርና ከእስራኤል ጋርም የተያያዘ እንትን ነበረው የተቃውሞና የድጋፍ መሰጣጣት ሁኔታ፣ የእስራኤል ባንዲራ፣ የፍልስጤምን ባንዲራ ሚያውለበልቡ ደጋፊዎች ተመልክተናል። እንደው ይሄን እንዴት ታየዋለህ?
3: ይኸውልሽ ይህ የፖለቲካ ሽኩቻ የነበረው እንደምናስታውሰው በ1982 ዓ.ም እንደ ፈረንጆች አቆጣጠር የኦሎምፒክ ተካሂዶ ነበር። በሁለት ጎራዎች የተከፈለ አንደኛው በኮሚኒዝም ሀገሮች በሩሲያ የነበረ በዚያን ጊዜ ስታስታውስ እንደሆነ ሙሩስ ይፍጠር መሐመድ ከድር የተባሉት እጥፍ ዋንጫ መዳሊያ የተቀበሉበት ወቅት ነበር። በሌላው በኩል ደግሞ ሎስ አንጀለስ ውስጥ ነበር ይህ አይነት ውድድር ኮሚኒዝም አናካፍልም በማለት የተደረገ ነበር። ከዚያ በተረፈ ደግሞ በብዙ ዓመታት በፊቶች ደቡብ አፍሪካ ከማንኛውም ስፖርት የተወገደችበት ዘመንም ነበር። በዘረኝነት ነጮች በጥቁሮ ላይ ግፍ ይፈጽማሉ በሚለው እንዳፍጫውት የታገለችበት ጊዜ ነበር። የአይነት ውስጣዊ ነበር። አሁን ግን ጎልቶ እንደታው በአጠቃላይ ወደ ቅድም ጥያቄ ስትመለስ የስፔኑ ጠቅላይ ሚኒስትር ለጦርነቱ እንዲያውም መገደፍ ሳይሆን ትራምፕን ያወገዙ ሰው የኔ ነበሩ። እስራኤልን የሚያወግዙ ሰው የናቸው። ግን በፖለቲካ እየተዳከሙ እየመጡና ከፖለቲካ ውጭ የሚሆን እድል እንዳላቸው ነው የሚቆጠር። ያም ሆነ ግን ትራምፕ በአጠቃላይ አውሮፓም ያልተባበረች በዚህ ጦርነት በባህሩ ሰላጤ ውስጥ የራሳቸው መርከብ እያለፈ ነዳጅ ይዞ ለምንም ነገር ይዞ እየተላለፈ ስላረዱ ነበር ቂም አላቸው። ሆኖም ግን በዚህ ስፖርት ላይ የሚያሳዩት ምንም ቅራኔ ያለ አይመስለኝም። ይበልጡን እሳቸው የሚያሳዩት እዚያ ውስጥ ገብተው በዓለም አቀፍ ደረጃ ያላቸው ኃይልና ዘግሬት አሜሪካ ትልቁ አሜሪካ የሚለውን ለማሳየት የሚያደርጉት ጉዞ ነው። ሌላው የሚገርምሽ ነገር ዛሬ የሚሸጡት የመግቢያ ዋጋ ትንሹ የሚባለው $7,000 ሲሆን የመጨረሻው ግን ቀርቦ ለማየት የሚፈጠር ግን $30,000 ነው። እንግዲህ ተመልከች ምን ያህል ወጪ እንደሚያስፈል ጨዋታው እንግዲህ ለባለ የገንዘብ ምንጭ ነው። ማንኛውም ኦሎምፒክ የሚፈልጉት ለገቢ ምንጭ ነው፣ ለቱሪዝም፣ ለተለያዩ ነገሮች ነው። ሀገራቸውን በጥሩ ሁኔታ ለማሳያ፣ ሀገራቸውን ገጽታ ለማሳያ የሚጠቀሙበት ነው። ተመልካች ብዙ ስንት ሀገሮች እዚያ ስንት ሚሊያርድ ህዝብ በዓለም ላይ እንመለከት እና ያለው የቴሌቪዥን ቢዝነስ እንዳሳቸው የምታውቁት ነው። ባለው የሚዲያ ላይ የሚከናወነው ብዙ ቢዝነሶች አሉ፣ ብዙ ማስታወቂያዎች የሚካሄዱበት ወቅት ነው እና ይህን እየተጠቀሙ ስፖርት ማንኛውም ነገር በአሁን ባለም አቀፍ ደረጃ ከፍተኛ መድረክ ያለው እና ትልቅ የገቢ ምንጭ ያላቸው ባለታይ ስፖርተኞች።
1: በጣም ቅሩም እዚህ ላይ በተያዘ የስፖርት አፍቃሪያን ይህን ያህል ገንዘብ ይህን ያህል ዶላር እያፈሰሱ ወደ ስቱዲዮ መግባት በጣም የሚገርም ነው። እዚህ ጋር በተያያዘ መቼም የብራዚል የቀድሞ ፔሌ በገና በወጣትነት እድሜው በ17 ዓመቱ በዓለም ዋንጫ ጨዋታ 2 ጎል ያስቆጠረበት በጣም ጀግና ተጫዋች ነበር ፔሌ። እሱን ካለ በኋላ ኮከቦች ነበሩ። የነሱን ማሊያ የነሱን ልብስ የማራዶናን የመሳሰሉ በብዙ ሚሊዮን ዶላር ልብሳቸውን ይገዛሉ። ምን ማለት ነው እስኪ?
3: ትክክል። አሁን ባለፈው እንዳልከው የልብሳቸው ማሊያቸው ይሸጣል፣ የተለያዩ ነገሮች፣ አንገት የሚሰቀሉ ነገር ሀብሎች፣ የተለያዩ ነገሮች፣ ከዚያም አልፎ ሽቶዎችም ይወጡ ይሸጡ ባልታል። ባለፈው ጊዜ በዛሬ 5 ዓመት ሜሲ ፓሪስ ሳን ጀርማን ሲገባ ማይክል ጆርዳን ምን አደረገ? የእሱን ልብስ እኔ እንዳሳትም ብሎ በሳምንት ውስጥ 10 ሚሊዮን ዶላር አግኝቷል። በአንድ ሳምንት ውስጥ ተመልከት፣ ልብሱ የልብሱን ብቻ ሜሲ የሚለብሰውን ልብስ ብቻ ለመሸጥ ባደረገው ውል መሰረት ከናይክ ጋር እና ዛሬ በስፖርት ሜዳ ማለት አንድ ጥቂት ነገር ማስታወቂያ እንኳን ለጥቂት ደቂቃ ስንት ሚሊዮን እንደሚያስከፍሉ ነው። በተለይ እስከ ሚሊያርድ የሚደርስ ገንዘብ ነው። ይህ ነው ለማንለው ገንዘብ ነው ዛሬ የሚቆጠር ማለት። በዚያው ልክ ደግሞ ስፖርተኞች የሚሸጡበት ትልቅ ስፖርተኞች የሚሸጡበት ዛሬ እንግዲህ እስከ 80 ሚሊያርድ እስከ 1 ሚሊያርድ ግማሽ ሚሊያርድ ይደረሳል እና ይህን ስታዩ የዓለም ቢዝነስ የስፖርቱ ደረጃ ከፍተኛ እየደረሰ ነው ያለ። እንግዲህ በዛሬው ምሽት ሌላው ነገር ስፖርተኞችም በሚታዩበት ጊዜ ለራሳቸው ትልቅ ቢዝነስ የሚሰሩ ስማቸው የተጻፈ ነው። በኋላ እንዴት እንደሚጫወታ ነው በኋላ ሌሎች ክለቦች ይገዟቸዋል እና ሌሎች ክለቦች ይቀጥሯቸዋል
4: አይደለም። በግ በተለይ በዚህ በዓለም ዋንጫ ጨዋታ በጎል በማስገባት የጎል ብዛት እስካሁን እየመራ ያለው የፈረንሳዩ የኪሊያን ኤምፔፔ ነው። ሊዮኔል ሜሲ ደግሞ 2ኛ ነው፣ 10 ሊዮኔል ሜሲ 8 ሌላው ደግሞ የኖርዌዩ ነው ሃላንድ 7 እና የኖርዌይ እንኳን ያው 7 ላይ ነው። ግን ምናልባት በዛሬው ጨዋታ ሜሲ ኤምባፔን ሊበልጥ ይችላል ይሆን? እንደው ምን ትገምታለህ?
3: እንግዲህ ሜሲ 2 እድሎች አሉት። አንደኛ ዋንጫውን ያነሳል፣ ሁለተኛው ወይ ሶስት ጎል በማስገባት ኤምፔፔን ይበልጣል። ይህ 2 እንግዲህ አድቫንቴጅ ስላለው እንግዲህ በዚህ ሊወሰን ይችላል። ግን ትልቁ ዋናው እሱ የሚመኘው ዋንጫውን በማንሳትና እንግዲህ ከዚህ በኋላ የሚመጣም መስሎ አይታየኝም። ምናልባት ከአሁን በፊት ከሱ እድሜ በበላይ የተጫወተ የካሜሮን ተጫዋች ሬጂ ሚለር የሚባል ነበር። በ45 ዓመቱ እንደዚህ አካባቢ የተጫወተ በዓለም ዋንጫ ላይ የተካፈለ እና እንግዲህ ባደረገው ጨዋታ ባሳየው ሁለመና የፍጻሜዎች እንደነ ማራዶና እንደነ ፔሌ ቅድም እንዳለው ይሻያው እንደ ተለያዩ ተጫዋቾችና ትልቅ ቦታ ይዞ ባለም ትልቅ ስሙን አስሮ የሚሄድበት ወቅት ነው የሚሆነው እና ወይ ከኤምፔፔ በበላይ ሁለት ሶስት ጎሎች ማስገባት አለበት ወይም ዋንጫውን ማንሳት አለበት። ይህ ለእሱ ትልቅ ሁለት እንግዲህ መንገዶች አሉት ማለት ለማጥቃት እና ምናልባት ዛሬ የሚደረገው ጨዋታ የስፔን ብሔራዊ ቡድን በጣም ጠንካራ ቡድን ነው፣ የሚናቅ ቡድን አይደለም። እንደምታውቂው በስፔን ውስጥ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ባርሴሎና አሉ። በአርጀንቲናውም ቦካ ጂኒዮ የተለያዩ ቡድኖች አሉ። ከባድ ከባድ የሆኑ ማራዶና የተለያዩ ካሬካ የወጡበት እዚያ ተጫዋች የነበሩበት እና ባተስቱታ እነዚህ አይነት መሳሰሉ ተጫዋቾች የወጡበት ነው። በዓለም ላይ እነዚህ ቡድኖች እነዚህ ክለብ ላይ የወጡ ሰዎች በዓለም ደረጃ ከፍተኛ የሚያሳዩበት ነው እና ዛሬው ምሽት ቀላል ምሽት አይደለም። ሁለቱም ቡድኖች ይተዋወቃሉ። አብዛኛው የአርጀንቲና ተጫዋቾች ነው የሚጫወቱ፣ ስፔን ውስጥ ነው ስፔን ክለብ ውስጥ ነው የሚጫወቱ እና የምተዋወቅም ልምድ አላቸው። እንግዲህ የዛሬው ጨዋታ በዓለም አቀፍ ደረጃ ከፍተኛ ነው። በእኛ ሀገርም ስታዩ ብዙዎች የምግብ ቦታዎች፣ ፓቦች፣ የተለያዩ ቦታዎችም ዛሬ ሞልተው ነው የሚያመሹ። ብዙ እንግዲህ በዓለም ላይ ብዙ ቢዝነስ ይካሄዳል። አንዳንድ ቦታዎች እንኳን ዝግ የሆኑ ቦታዎች አሉ፣ ተይዘው በሰው ብዛት የተነሳ የሚያስገቡበት ቦታዎች አሉ እና ዛሬ ምሽት ከፍተኛ ነው። በሀገራችንም ቢዝነስ አለ ማለት ነው።
1: መምህር፣ የስፖርት አሰልጣኝ አትክልት ሙሉ ወይም ሬዝ ዮሴፍ እንዴት ነው? አፍሪቃ እንዲያው ተወዳደሩ ግን አልቀናቸውም። ሞሮኮ፣ ግብጽ፣ ደቡብ አፍሪካ፣ ኮንጎ፣ ሴኔጋል ወዘተርፈ ወዲያው ተመለሱ ወደ የቤታቸው። አልቀናቸው እንዴት አየው?
3: በጨዋታ እርምጃቸው የአፍሪካ ብሔር የአፍሪካ ሀገሮች እጅግ በጣም ተራምደዋል። ካሁን ከነበረው ካለፉት ጨዋታዎች እጅግ የተራቀቁ ናቸው። አብዛኛዎች ተጫዋቾች እድል እያገኙ በአውሮፓን በመጫወት በተለያዩ እንግሊዝም ላይ በተለያዩ ክለቦች ስለሚጫወቱ ይህ እድሉ እየተስፋፋ ሄዶ እንደምታዩ የግብጽ ብዙ ተጫዋቾች የሚጫወቱ ጀርመን፣ እንግሊዝ ውስጥ ይጫወታሉ። አረባ ሳውዲም ውስጥ ይጫወታሉ። የሌሎች ካሜሮኖች እንትን ሴኔጋል ብትል በሴኔጋል ብዙ ኢጣሊያን ውስጥ ይጫወታሉ። አይቮሪ ኮስትም በጀርመን በተለያዩ ቦታዎች ለሚጫወት የአፍሪካ ሀገሮች እየተሻሻሉ የመጡበት ደረጃ ነው ያለ።
1: ሞሮኮዎቹ በጣም ገርሞኛል።
3: በጣም የሞሮኮ ብሔራዊ ቡድን በአፍሪካም ሻምፒዮን የወሰደ ቡድን ነው። አስቸጋሪ ከፍተኛ ቡድን የነበረው እሱ ነው። ግብፅን ከዚያ አልተናነሰ። ግብፆችን በጣም ጥሩ ነው የሚጫወት
4: በጣም
3: እነሱን ከማማት ይልቅ እኛ ወደ የተራመድነ እስራኤልና ኢትዮጵያ ከየት ገቡ የሚለው ስጋት አሳሳቢ ሁኔታ ነው እና ባለፈው እንደገለጽኩት
1: የገረመኝ አሜሪካና ኢራን አይጥና ድመት ጥላቻ ላይ በሚገኙበት ጊዜ የኢራን ብሔራዊ እግር ኳስ ቡድን ደግሞ ወደዚህ ዓለም ዋንጫ ውድድር ተብሎ ወደ አሜሪካ ምድር እንዲገባ ተፈቀደለት። እንዴት ይታያል?
3: የተፈቀደላቸው ተጫውተው ወደ ጎረቤት ሀገሮች ወደ ደቡብ አሜሪካ እንዲመለሱ ወደ ሜክሲኮ ነው የተደረገ። ጨዋታውን ተጫውተው ሌሎች ሀገሮች ግን የፈለጉትን ያህል ሲዘንጡ እና የሌሎች ሀገሮች ተጫዋቾች አሜሪካ ላይ ለተወሰነ ጊዜ ሲቆዩ እነሱን ግን በተጫወቱበት በዚያው ምሽት እንዲሸኙ ነው ያደረጓቸው እንጂ እዚህ አሜሪካ ውስጥ እንዲቆዩ አላደረጓቸውም። ለጨዋታው ብቻ ነው ያስገቧቸው። ከባድ ተጽዕኖ ነበረ። እንዲያውም የሚገርመው ነገር የሱማሌ እንደዚሁም ዳኛ ለእግር ኳስ ዳኛ የተመረጠ ነበር። እሱ እንዳይገባ የተከለከለበት ጉዳይ አለ። ለአሜሪካን ሀገር እንዳይረግጥ ያደረጉት አለ። አሜሪካን ማለት ቀላል ሀገር አይደለም። ብዙ ነገሮች አሉ እና ብዙ ተጽዕኖ ፈጣሪ ባለም ለሀገር ናት። እንግዲህ አሜሪካ ከጠላች ያው ከቤተሰብ ጋር እንደመጣላት ማለት ነው ባለው ነው ዘመን እና ብዙ ነገር የመታረቅ ስሆነች ድረስ እንግዲህ መቼም ገንዘብ ያለው የበላይነት አለው። የዛሬው ጨዋታም የሚያሳዩት ቅድም እንደገለጽከው ሻያው የተለያዩ ዘፋኞች ይመጣሉ። የተለያዩ የራሳቸውን ማስታወቂያ የሚያደርጉበት ነው። ሀገራቸውን የሚያሳዩበት ሁኔታ ነው የሚገልጽ እና ራሳቸውን በራሳቸው የሚያሻሽሉበት ሁኔታ እድል የሚሰጡ ነው እና ይህን ጨዋታ ሌላ ቦታ መፈጸም ይቻል ነበር፣ ግን አሜሪካ ስላደረጉት ኃይልና ጉልበት ስላላቸው ለፊፋ ብዙ ገንዘብ ስለሚረዱ ለዚህ ነው እንግዲህ ባለም ላይ ገንዘብ ያለው ተጽዕኖ ያደርጋል አለ።
1: ስፖርት ጠላቶችን ያገናኛል። ለምን ነው የተጣሉት? በአንድ ሜዳ ላይ ስፖርት ያገናኛቸዋል። ወደዱም አልገደዱ ይሄ ነው የተረዳው።
4: ያ ማየት የተቻለው እሱ ነው።
3: አዎ ዋናው ነገር ቀደም ልገልጽ የፈለኩት ወርቅነሽ የእስራኤል ብሔራዊ ቡድን ወደኋላ ያቆረቆረበት ነገር ጥያቄ መጠየቅ የሚቻለው ዙሮ ዙሮ ወደ እኛ ሳይመጣ አይቀርም። የእስራኤል እንግዲህ ዋናው ኬፕተኑ ማን ነው? ደሴ ነው እንግዲህ ኢትዮጵያዊ ነው የእስራኤል ብሔራዊ ቡድን ኬፕተን እና እሱን መጠየቅ አስፈላጊ ነው። ለምሳሌ ወደፊት አልተራመደች የሚባለው እና ይህ ነው ከኢትዮጵያና ከእስራኤል እንግዲህ ኢትዮጵያ ከአፍሪካ የመጀመሪያው የእግር ኳስ የአፍሪካ መስራች ነች በነቃቸው ተሰማ በነዚህ ሁኖም ግን እስራኤልን እንግዲህ ከአውሮፓው ከዚህ አልፋ መካከለኛው ምስራቅ የምትጫወት ሆን ጥሩ ነበር ግን ወደ አውሮፓ ስላደረዋትም በዚህ ምክንያት ከባድ ነው። ከአውሮፓ ማለት
1: ለማጠቃለል ስፖርት የዓለም ዋንጫ ፍጻሜ ጨዋታ ሊጀምር 2 ሰዓት ብቻ ቀረን። ለምን እንዘጋጅ እንግዲህ 2 ሰዓት ብቻ ነገር
3: እንግዲህ የምትበላውንም የምትጠጣውንም ይዘህ ትልቅ ቴሌቪዥን ላይ ተቀምጠህ ደንበኛ ሶፋ ላይ ተቀምጠህ ከባለቤትህ ከልጆች ጋር ሆነህ መመከት ይቻላል። ጓደኞችም ካለ መጣት ይቻላል። እንግዲህ እንደዚህ ነው።
1: ጎልስ አንዱ ተጫዋች ጎል ሲያስቆጥር ሲያስገባ ብድግ ብዬ አይ ጎል ማለት ነው እንግዲህ።
3: እሺ ከሚገርመው ነገር ይሻየው ነው እንኳን አንድ ቦታ ላይ ያደገው ትልቅ እሱ ጎረምሳ ነበር። በእግር ኳስ ጨዋታ በጣም ጥሩ ተጫዋች ነበር። ይሻየው ህንዱ እያልን ነበር።
1: አሁን አካላዊ
3: ተጫዋች ነበር። በጣም ይሻየው በጣም ኳስ ወዳጅ ነበር እና